0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ካፍ ዘይን በትሽሬ ታፍሽን ፔይዘይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 8 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 28 ቀን 2019 ዓመተ ምህረት ነው። የጧት ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ይሻየው ደጉና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ትማቸው ላምባባን ያቀርባቸውን ዋናውና አርሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። አሁን የጧቱ ዜና በይሻየው ደጉ ተዘጋጅቶ ይቀርባል። ወከርቶ ይሻየው
2: እንደምን አደርሽ? በድጋሚ ወርቅነሽ ሸቴ ያመሰግናለሁ። እንግዲህ አስተዋወቅሽና ያው በቅድመ ተከተሉ ዝግጅቶችን እናቀርባል ማለት ነው። ማይክሮፎን የተረከብኩት ዜና ለማቅረብ ነውና አርስተ ዜና በያርኮን ፓርክ ትናንት ምሽት በጥቅምት 7 የተጎዱ ቤተሰቦች አዘጋጁት የመታሰቢያ ስነ ስርዓት ተካሄደ። ፖሊስ በይሁዳና ሰማርያ የተፈጸሙ ከባድ የጥቃት ድርጊቶች በመረመርበት ሂደት 9 ተጠርጣሪዎች ይሁዲዎችን እንዳሰረ አስታወቀ። ፕሬዝዳንት ትራምፕ ትናንት ከጠቅላይ ሚኒስትር ናታንያሁ ጋር ተወያዩ። በጥቅምት 7 እልቂት 3ኛ ዓመት መታሰቢያ ቀን በስፔን ካታሎኒያ ክልል የሚገኝ ፍርድ ቤት የባርሴሎና ከተማ ለእስራኤል ያደረገችውን እገዳም ሰርዟል። በሳውዲ አረቢያና የመን ውስጥ በሚገኙ ሁቲዎች አማጽያን ጦርነት ሶሪያ ለሳውዲ አረቢያ ወታደራዊ ኃይል ድጋፍ ለማድረግ እቅድ እንዳላት ገለጸች። የአየር ጸባይ ሁኔታ ትንበያ ሙቀቱ ይጨምራል ተብሏል። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በቴል አቪቭ ከተማ በሚገኘው የያርኮን መዝናኛ ፓርክ ትናንት ምሽት የጥቅምት 7 ቤተሰቦች ባዘጋጁት የብሔራዊ መታሰቢያ ስነ ስርዓት ተካሂዷል። ይህም ጥቅምት 7 የተፈጸመው እልቂት ከተፈጸመ 3 ዓመታት ሲሞላ ነው። የስነ ስርዓቱ መሪ ኤሊ ሸራቢ በዝግጅቱ መጨረሻ እንዲህ አለ። እውነቱን ማወቅ ለራሳችን ያለብን ግዴታ ነው። ምርመራ ማድረግ ታሪክን እንደገና እንዳይደገም ለመከላከል ነው። የቤሪ ቂቡጽ አባል ኦምሪ ሽፍሮኒ ከቤተሰቡ 4 አባላት በቂቡጽ የተገደሉበት ሲሆን በስነ ስርዓት ላይ ወደ እልቂት ያደረሱትን ግፍ ስህተቶች ማስተካከል እንዲቻል የምርመራ አጣሪ ኮሚቴ እንዲቋቋም ጥሪ አቅርቧል። ራቢ ቤኒ ካላማን ዞን ልጁ አልሃናን ክላምንዞን በጥቅምቱ 7 ሕይወት ለማዳን በፍጥነት የተነሳ ሲሆን ከወንድሙና ካጎቱ ልጅ ጋር በመሆን በቤሪ ውጊያ ውስጥም ሕይወቱን አጥቷል። አባቱ በሥነ ሥርዓት ላይ ቃዲሽ ጸሎት አድርሷል። ዘጋቢያችን ስለዚሁ ሥነ ሥርዓት ይህንን ትናንቱን የመታሰቢያ ሥነ ሥርዓቱ በካን ዜና፣ በረሸት ቤት ሬዲዮ እና በካን 11 ቴሌቪዥን በቀጥታ ተላልፏል። ፖሊስ በይሁዳና ሰማርያ የተፈጸሙ ከባድ የጥቃት ድርጊቶችን በሚመረምርበት ሂደት 9 ተጠርጣሪዎች ይሁዲዎችን እንዳሰረ አስታወቀ። በሶሲያ በደቡባዊ ሄብሮን የሚገኝ በሱሲያ አካባቢ ስለተፈጸመ አንድ ክስተት በተደረገ ምርመራ ትናንት 7 ተጠርጣሪዎች ተይዘው በሄብሮን ፖሊስ ጣቢያ ለምርመራ ተወስደዋል። በሌላ የጥቃት ክስተት ደግሞ ተሳትፎ ተጠርጥረው 2 ሰዎች ተይዘዋል። ሁለቱ ከሰማሪያ አካባቢ የሚኖሩ በሃዎቹና በሃዎቹ እድሜ ውስጥ ያሉ ሲሆን በቢንያሚን ፖሊስ ጣቢያ የተመረመሩ ነው። ፖሊስ እንዳስታወቀው በይሁዳና ሰማሪያ ቀበሌዎች የሚገኘው የተቋማት መካከም የጋራ አሰራር ክፍል በከባድ የጥቃት ክስተቶች የተሳተፉትን ሁሉ ለመለየትና በሕግ ፊት እንዲቀርቡ ጥረቱን እንደሚቀጥል አጽንኦት ሰጥቷል። ለፍልስጤማውያን የድጋፍ ሰልፎች ትናንት ምሽት የኒውዮርክ ከተማ ከንቲባ ማማዳኒን በጥቅምት 7 ለተገደሉ ሰዎች በተዘጋጀ መታሰቢያ ሰልፍ ላይ በተገኙበት ወቅት ከእርሳቸው ጋር ተጋጩ። ሰልፈኞቹ በማማዳኒ ላይ ጩኸት በማሰማት ለፍልስጤማዊ ዓላማ ታማኝ አይደሉም እያሉ ወቅሰዋቸዋል። እንዲሁም የኒውዮርክ ከንቲባ ማማዳኒ በዛ ቀበሌ ውስጥ ጄኖሳይድ የዘር ማጥፋት ተፈጽሟል በማለት እስራኤልን ኮንነዋል። የማዳኒ ደጋፊ የሆነ ዲሞክራት ብራድ ላንደር በመጪው ምርጫ ወደ ኮንግረስ እንደሚመረጥ የሚጠበቅ ሲሆን ንግግሩ በሰልፈኞቹ የተደጋጋሚ ጩኸትና ተቃውሞ ተቋርጧል። በጥቅምት 7 ልቂት 3ኛ ዓመቱ መታሰቢያ ቀን በስፔን ካታሎኒያ ክልል የሚገኝ ፍርድ ቤት የባርሴሎና ከተማ ለእስራኤል ያደረገችውን እገዳ ሰርዘዋል። ይህንን ያልተለመደ ውሳኔ ባርሴሎና ከተማ ምክር ቤት እልቂቱ ከተፈጸመ ከአንድ ወር ገደማ በኋላ አጽድቆት ነበረ። የባርሴሎና ምክትል ከንቲባ እንደገለጹት ከተማው በፍርድ ቤት ውስጥ ላይ ይግባኝ እንደሚጠይቅና የከተማዋ አቋም ጥቃትና የዘር ማጥፋትም ጄኖሳይድም የማውገዝ አቋሙን ይቀጥላል ነው ያሉት። የአሜሪካ ፕሬዚዳንት ትራምፕ ትናንት ምሽት ከጠቅላይ ሚኒስትር ናታንያሁ ጋር እንደተነጋገሩ እንዲሁም ለራሳቸውም ሆነ ለእስራኤል ሕዝብ መልካም ምኞትን ገልጸዋል። ትራምፕ ለጋዜጠኞች እንዲህ አሉ። እጅግ አስከፊ ቀን ነበረም። እጅግ አስከፊ አሳዛኝ ክስተቶች ነበረም። ሌላኛው ወገን በጥቅምቱ 7 ላደረገው ጥፋት በጣም ከባድ ዋጋ እየከፈለ ነው። በተጨማሪም ትራምፕ ከኢራን ጋር ያለውን ጦርነት በጣም በፍጥነት እንደሚያበቃና ኢራን የኒውክሌር መሳሪያ እንደማይኖራት ደግሞ ተናግረዋል። ዘጋቢው ናታን ጉትማን ነው። የአሜሪካ ቤተ መንግስት ዋይት ሀውስ ከሚቀጥለው ወር መጀመሪያ ላይ ከሚካሄደው የአሜሪካ መካከለኛ የምርጫ ሂደቶች በፊት ፔንታጎን መከላከያ በኢራን ውስጥ ባሉ ኢላማዎች ላይ ሊፈጸሙ ስለሚችሉ የጥቃት አማራጮች እንዲያዘጋጅ ተጠይቋል። በዘገባው መሰረት ፕሬዚዳንት ትራምፕ የነዳጅ ዋጋ ዋጋውን እንዲቀነስ እና የአሜሪካን ሕዝብ ወደ ምርጫ ጣቢያዎች ከመሄዱ በፊት በግጭቱ ላይ መሻሻል እንዳለ ለማሳየት ይፈልጋሉ። እስካሁን የጥቃቶች መጠንና ስፋት ምን ያህል እንደሚሆን ውሳኔ አልተሰጠም። በዘገባው የተጠቀሱ የአሜሪካ መንግስት ባለስልጣናት በዋሽንግተን እምነቱ ቴህራን ግጭቱ ከጀመረ ወዲህ በአሁኑ ጊዜ ከሁሉም በላይ ደካማ በሆነችበት ደረጃ ላይ ነች ብለዋል። በሳውዲ አረቢያና የመን ውስጥ በሚገኙ ሁቲዎች አማጽያን ጦርነት ለሳውዲ አረቢያ ወታደራዊ ኃይል ድጋፍ ለማድረግ እቅድ እንዳላት ተገለጸ። ሀገሪቱ ሶሪያ በሚደርስባት ስጋቶች ፊት ከሳውዲ አረቢያ ጎን ብትቆም የሶሪያ ፖሊሲ በመረጋጋት ላይ የተመሰረተ እንጂ አዳዲስ ጦርነቶችን መክፈት አትሻም። የኛ አካዳሚያ የሚሰጠው ሶሪያን መልሶ ማቋቋም ተቋማትን ማጠናከርና ከአገሮቻቸው ጋር መስራት ነው። ማንኛውም ትብብር በይፋዊ የመገናኛ መስመሮችና ባሉት ነባር ማቀፎች በኩል ይካሄዳል ሲሉ የሶሪያ ባለስልጣናት ተናግረዋል። ዘጋቢያችን ሮኒ ካይስ ነው። የአየር ንብረት ትንበያ እስከ ቅዳሜ ድረስ ቀስ በቀስ ሙቀቱ መጠን ይጨምራል ተብሏል። በተለይም በተራራማና ከባህር ዳርቻ አካባቢዎች ደግሞ የሀገሪቱ በውስጣዊ አካባቢ ሙቀቱም እንዲህ ይጨምራል ያሉት ተመራማሪዎቹ እሁድ የሙቀቱ መጠን ይቀንሳል። ለዚህ ወቅት የተስማማ የተለመደ ይሆናል ተብሏል። የዜናው የስከዚሁ ነው። ወርቅነሽ
1: ሻየው ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን በድጋሚ እንደምን አደራችሁ? ስርጭታችን እንግዲህ በዜና ጀምረናል። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባቸው ዋናውና ረሰ ጉዳዮች እንመለከታለን። ጋዜጦች በዛሬ እትማቸው በመጀመሪያ ገጻቸው ላይ ትኩረት የሰጡበት ረሰ ጉዳይ በዋነኛነት ሁሉም ጋዜጦች ትናንት የጥቅምት 7 ቀን በደረሰው የሽብር ጥቃት ቤተሰቦቻቸው የጥቃቱ ሰለባ የሆኑ ቤተሰቦች አስበው ውለዋል። በሀገር አቀፍ ደረጃ በብሔራዊ መታሰቢያ ደረጃ ይህን የጥቅምት 7ቱን ጥቃት 3ኛ ዓመት የሞላበትን መታሰቢያ 3 ዓመት ሆኖ ታስበው ውለዋል። ይህን በሚመለከት ሰፊ ዘገባ ቀርቧል በጋዜጦች። ሀሪጽን ስንመለከት በመጀመሪያ ገጹ ላይ እንዳልነው እንግዲህ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል ጥቅምት 7 የደረሰው የሽብር ጥቃት ነው። ትናንት ያው 3ኛ ዓመቱ ታስበዋል። የትናንቱ መታሰቢያ በተመለከተ በአስሮች የሚቆጠሩ የጥቅምት 7ቱ ጥቃት ሰለባ የሆኑ ቤተሰቦች እና ይህን ጥቃት ለማሰብ ወደ ቦታው የሄዱ በርካታ ሰዎች እንግዲህ ከቤተሰቦች በተጨማሪ እንግዲህ ከሰባ ሺህ በላይ ይላል ሌሎች ጋዜጦች ላይ። በአጠቃላይ ያው በአስሮች የሚቆጠሩ ትናንት በቴላቪቭ አካባቢ በሚገኘው ፓርክ ያርኮን የተባለ በሚጠራው ታዋቂ ቦታ አሰቡት ይላል። እንግዲህ የተለያዩ ሀሳቦች ተነስተዋል። ቤተሰቦቻቸው በዚህ ጥቃት ሰለባ የሆኑ የተገደሉባቸው ቤተሰቦች ተመሳሳይ ጥሪ እያቀረቡ ናቸው። በዚህ መታሰቢያ ዝግጅትም ይህን ጥሪ በተደጋጋሚ ያሰምተዋል። ምንድን ነው ጥቃቱ? እንዴት ደረሰ? እውነቱን ማወቅ እንፈልጋለን። ለልጆቻችንም፣ ለወደፊቱ ለሚቀጥለው ትውልድም ቢያንስ ይህ ጥቃት እንዴት ተከሰተ? ጥቅምት 7 ላይ የደረሰው ጥቃት እና እውነቱን ማወቅ እንፈልጋለን። አሁንም እውነቱ አልወጣም። እውነቱን ለማወቅ ደግሞ አገር አቀፍ የሆነ ህዝቡ የሚጠይቀው መርማሪ ኮሚቴ ይቋቋምና ማወቅ እንፈልጋለን። ይሄን እውነት ሳናውቅ አስቸጋሪ ይሆናል ለወደፊቱ ላለው የእስራኤል ወደፊት እጣ ፈንታ በደህንነቷ ጉዳይና እውነቱን ነው ማወቅ እንፈልገው። መርማሪ ኮሚቴ ይቋቋም ግድ ነው ይላል። የሆነውን የተፈጠረውን ነገር ማወቅ ግድ ነው ይላሉ እንግዲህ የጥቃቱ ሰለባ የሆኑ ቤተሰቦቻቸው የጥቃቱ ሰለባ የሆኑና ከዚህ ጥቃት ደግሞ በተአምር የተረፉ በተለይ ጋዛ ሰርጥን በሚያዋስነው ድንበር አካባቢ በሚገኙ ኪቡጽ ወይም የህብረት ስራ ማህበር የሚኖሩ እስራኤላውያን ከጥቃቱ በተአምር የተረፉ ቤተሰቦቻቸው፣ በርካታ ቤተሰቦቻቸው በዚህ ጥቃት የተገደሉባቸው በሐማስ እጅ ተጠልፎ በጋዛ ሰርጥ ለበርካታ ጊዜያት ከቆዩ በኋላ በተለያየ ጊዜ በተካሄደ ድርድር እየተመለሱ ሁሉም በአንድ ድምፅ መርማሪ ኮሚቴ እንዲቋቋም የሚል ጥሪ አቅርበዋል። በብኤሪ ኪቡጽ ብኤሪ እንግዲህ በዚህ ጥቃት ከምናስታውሰው በጣም በጣም በርካታ የዚህ ኪቡጽ ነዋሪዎች የዚህ ጥቃት ሰለባ ሆነዋል። በጣም በሚያሳዝን ሁኔታ የዚህ ኪቡጽ ነዋሪ ኦምሪ ሻፕሮኒ 4 ቤተሰቦቹ ተገለዋል በዚህ ሽብር ጥቃት። እውነቱን የማወቅ ግዴታ አለብን፣ እውነቱ ይውጣ የሚል ንግግር አደረገ ይላል። ስሙ ተጠቀሰ እንጂ በርካቶች ይህን ጥያቄ እንዳቀረቡት ሌሎች ዘገባዎች ላይም ተገልጿል። ሌላው ርዕሰ ጉዳይ እንግዲህ በጋዛ ሰርጥ ያለው ጦርነት እንዲቆም የተኩስ አቁም ስምምነት ከተደረሰ 1 ዓመት ሞላው ይላል። ነገር ግን ምንም እንኳን 1 ዓመት ቢያልፍ የጋዛ ሰርጥ ነዋሪዎች ግን ህይወታቸው ላይ ምንም መሻሻል የለም፣ ምንም ለውጥ አልታየም እስካሁን።

ሚኖሩት በድንኳን ነው። በርካቶች ከቤታቸው ርቀው ነው የሚኖሩት። በርካቶች ደግሞ መኖሪያ ቤታቸው በጦርነቱ ፈራርሷል እና በህይወታቸው ላይ ምንም ለውጥ የለም። አሁንም ልክ በጦርነት ጥላ ስር እንዳሉ ነው የሚታየውና የሚሰማቸው። ምንም አንድ አመት ቢያልፍ በጋዛ ሰርጥ ላይ ምንም ለውጥ የለም። በእስራኤል ላይ የተለያዩ መንግስታት፣ የተለያዩ ዓለም አቀፍ አካላት በተለይ በስምምነቱ ጊዜ የተጠለፉ ዜጎች ሲለቀቁ በሐማስ ምን ማድረግ እንዳለበት፣ እስራኤል ምን ማድረግ እንዳለባት ስምምነት አለ። ያ ስምምነት ተግባራዊ እንዲሆን በእስራኤል ላይ ጫና ቢደረግም በተለያዩ አካላት ተግባራዊ ግን አልሆነም እና በጋዛ ሰርጥ ለውጥ የለም የሚል ዘገባ አቅርቧል ሀሬጽ። ሌላው የመንገድ ትራንስፖርት ቢሮ ነው። በተለይ እንግዲህ ባለፉት ሳምንታት ከአንድ ሳምንት በላይ ሆነ ፍላይ ዱባይ በተባለው አየር መንገድ ወደ እስራኤል በርካታ እስራኤላውያንን መንገደኞችን አሳፍሮ ሲጓዝ ያው ሲበር የነበረ አውሮፕላን ላይ ሊደርስ የነበረው በጣም ከባድ አደጋ በተአምር አደጋው እንደው በተሳፋሪዎች ጥረትና ንቃት እንደ ጥቃቱ ሳይደርስ እንደቀረ እናውቃለን እናስታውሳለን። ግን ይህን ጥቃትም አስቀድሞ መከላከል ይቻል ነበረ። የመንገድ ትራንስፖርት ጽህፈት ቤት የጥበቃውን ሁኔታ ማስተካከልና አስቀድሞ ጥበቃ እንዲዘጋጅ፣ ምርመራ እንዲዘጋጅ፣ የአብራሪውን ሁኔታ ለማወቅ በሚደረገው ቅድመ ዝግጅትም አስቀድሞ የሚሰራ ስራ ነበር። ያን ባለመስራቱ ምክንያት ነው እንዲህ አይነት ጥቃት ሊደርስ እየታሰቡ እንዲደርስ ለማድረስ ያሰቡትና የመንገድ ትራንስፖርት ያልሰራው ስራ አለ በማለት ያው ስራውን ኃላፊነቱን አልተወጣም። ሚኒስትር ሚሪ ረጌብ ናቸው የመንገድ ትራንስፖርት ሚኒስትር። እንግዲህ የዚህ መስሪያ ቤት ሚኒስትር ሆነው በቆዩበት ባለፉት 4 ዓመታት ውስጥ ይህን ታላቅ መስሪያ ቤት እንዲዳከም አድርገውታል፣ አዳክመውታል። እና መስሪያ ቤቱ በጣም ደክሟል። ምንም እንኳን እሳቸው መስሪያ ቤቱ እየሰራ ነው እያሉ ቢናገሩም ግን መስሪያ ቤቱ ወድቋል፣ ፈራርሷል ነው የሚለው እንግዲህ በዘገባው። እና ይህን ለማድረግ በቅተዋል፣ የመስሪያ ቤት ስራውን እየሰራ አይደለም የሚል ዘገባ አቅርቧል ሀሬጽ። ሌላው እንግዲህ ጥቅምት 27 ቀን የሚካሄደውን ምርጫ ተከትሎ ብሔራዊ ምርጫ ይካሄዳል በሀገራችን። በዚህ ምርጫ ፓርቲዎች መንግስት ቢያቋቁሙ ለወደፊት ጥምር ለመፍጠር በፓርቲዎች መካከል ያለውን መደጋገፍ በሚመለከት ዘገባ አቅርቧል ሀሬጽ። የሊኩድ ፓርቲና የጽዮን ታዳቲት በጸሬል ስሞትሪች የሚመሩት የጽዮን ታዳቲት ፓርቲ ዛሬ ጉባኤ ያካሄዳል፣ የጋራ ጉባኤ እንግዲህ ለማጠናከር ነው። የቀኝ ዘመሙን ርዕዮተ ዓለም ደጋፊዎች ለማጠናከር የሃይማኖት መሪዎች፣ የጽዮን ታዳቲት ፓርቲ ሃይማኖት መሪዎች ደጋፊዎች እነሱ በተገኙበት ዛሬ ያው እነሱን በዋነኛነት መሪ በማድረግ ቀኝ ዘመሙን እንግዲህ ርዕዮተ ዓለም ቀኙን ርዕዮተ ዓለም ለማትረፍ ይላል ርዕሱ ሕጻለት ያሚን ዛሬ ጉባኤ ያካሄዳሉ ሁለቱ በጋራ ይላል። ግን በዚህ ጉባኤ ቤንጊቪር ኢታማር ቤንጊቪር አልነገሯቸውም። እሳቸው አያውቁም፣ እሳቸው አይሳተፉም እና ሁለቱ ብቻ ናቸው ቤንጊቪር በዚህ ጉባኤ አካል አይደሉም የሚል ዘገባ አቅርቧል። ሌላው ወደ ውጭ የውጭ ሀገር ዘገባ ነው ሀሬጽ ያቀረበው። በፈረንሳይ እየተካሄደ ያለውን የተማሪዎች አመጽ በፈረንሳይ የሁለተኛ ደረጃ ተማሪዎች አመጽ እያካሄዱ ናቸው። የትምህርቱን ጥራት እንግዲህ በትምህርት ጥራት በኩል ከፍተኛ የሆነ ችግር አለ በማለት ነው ተቃውሞውን የጀመሩት። በጣም በበርካታ በመቶ ሺዎች የሚቆጠሩ ተማሪዎች ተቃውሞ ሰልፍ እያካሄዱ ነው። አሁን የትምህርት ጥራቱን ችግር ብቻ ሳይሆን ፖሊስንም በመቃወም የተቃውሞ ሰልፍ ማካሄዳቸውን እየቀጥለዋል እና በፈረንሳይ የተማሪዎች አመጽ እጅግ ከፍተኛ በሚባል ሁኔታ ከቁጥጥር ውጭ እየሆነ ነው የሚል ዘገባ አለ። ወደ እስራኤል አየሁም ስናልፍ እስራኤል አየሁም ሜጀር ጄኔራል ተጠባባቂ ሜጀር ጄኔራል አቢ ጊል የጠቅላይ ሚኒስትሩ ወታደራዊ ጸሐፊ ናቸው። እሳቸው ጋር የተደረገን ቃለ ምልልስ መሰረት በማድረግ የቀረበ ዘገባ አለ። በጣም ሰፊ ዘገባ ነው። በጋዜጣ ውስጥ ገጽ ሰፊ ቦታ የተሰጠው ዘገባ ነው። ይህን የጥቅምት ሰባቱን ጥቃት በሚመለከት ነው። ህዝቡ እውነቱን ማወቅ አለበት ይላሉ።
የሚወራው ነገር የሚነገረው ነገር ለህዝቡ እውነት አይደለም ግን እውነቱ ማወቅ አለበት በተለያዩ ሐሳቦች እንጥቃትን በሚመለከት የሚነሱ ስለ ጥቅምት 7ቱ ጥቃት እንግዲህ በዛ ጊዜ አማካሪ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥቅምት 7ቱ ጥቃት በደረሰ ጊዜ ወታደራዊ ጻፊያቸው ናቸው እና ትክክል አይደለም ህዝቡ ነው ተማውቀ አለበት ነው መወራት አለበት እየተወራ ያለው ጅከውነት የራቀ የተጨበረበረ መረጃ ነው ይላሉ እንግዲህ በመንግስት በኩል መረጃዎች ተደብቀዋል ትክክለኛው መረጃ ህዝብ ያወቀው አይደለም እየተባለ የሚወራው የሚናፈሰው ወሬ ውሸት ነው ይላሉ በእጅጉ ከእውነት የራቀ ውሸት ነው እና እኔ እውነቱን ስለማውቅ በቅርብ ስለነበርሁ ምንም አይነት በህዝቡ ላይ ክህደት አልተፈጸመም የተጨረበረ ነገር የለም ከህዝቡ የተደበቀ ነገር የለም ይላሉ በጠቅላይ ሚኒስትሩ ቢሮ በኩል የመረጃ ተሰብስቧል ይሄም እውነት ትክክለኛ ያልሆነ መረጃ ነው አንዳንድ ሰዎች አሉ ሁሉ ነገር ማድረግ የሚችሉ የሚመስላቸው በእነሱ በኩል የሚነገር ነው እንጂ ትክክለኛ መረጃ አይደለም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሁሉንም የሚመለከታቸውን የመረጃ ክፍሎች ጠርተው ሰብስበው የያንዳንዱን ግምት የያንዳንዱን ገለጻ የነበራቸውን አስተያየት በአትክሮት ሰጥተው አዳምጠዋል ሰምተዋል ሁሉ ነገር ያውቃሉ ይላል እና በቸነልተኝነት የተተው ነገር የለም በዝቡ ላይ ምንም አይነት የተደበቀ መረጃ የለም በህዝቡ ላይ ምንም አይነት ክደት አልተፈጸመም በማለት በጣም ሰፊ ነው እንግዲህ በጋዜጣው ውስጥ ገጽ ሰፊ ቦታ የተሰጠው ዘገባ ነው ከዚህ ጋር ተያይዞ የግብጽ የመረጃ ድርጅት ወደ እስራኤል መጥተው ሐላፊው ከጠቅላይ ሚኒስትር ጋር ተገናኝተው በጥቅምት 7ቱ ጥቃት ዙሪያ ጥቃቱ ከመድረሱ በፊት መረጃ ሰጥተዋል የሚል ዘገባ ከሳምንታት በፊት መውጣቱ ይታወሳል ይሄን በተመለከተም ተናግረዋል በርግጥ ይላሉ በርግጥ የግብጽ የመረጃ ድርጅት ክፍል ሐላፊ አውሮፕላን መጥቶ ነበር ወደ እስራኤል ግን አውሮፕላኑን ማን እንግዳውንም ማን እንደተቀበለ አውሮፕላኑን ለምን እንደመጣ የተቀበለው አካል እስካሁንም በጸጥታ ዝም ብሏል እኔ እንደዚህ ነበርሁ በዚህ ምክንያት ለሎ መናገር አልቻለምና እውነቱ እየተነገረ አይደለም ለምን እንደመጣ ወደ እስራኤል ይሄን አውሮፕላን እንኳን የተቀበለው አካል እንደዚህ ነው ብሎ መናገር አልቻለም እስካሁን አልተነገረም እውነቱ ለህዝብ አልወጣም ይሄንም በሚመለከት ብለዋል ሌላው ለመንግስት ተቆጣጣሪዎች መስሪያ ቤት ሐላፊ የተሰጠው መረጃም ትክክል አይደለም እውነቱን በግልጽ የሚያወጣ ሪፖርት አይደለም የሚወጣውና ከሪፖርቱ በፊት የተሰጣቸው መረጃ ትክክል አይደለም እውነቱን የሚያጋልጥ አይደለም ይላል ከዛ የተጠለፉ ዜጎችን በሚመለከት ተጠልፎ በሐማስ እጅ ተወስዶ ወደ ጋዛ ሰርጥ ተወስዶ የነበሩ ዜጎችን ቀደም ብሎ በህይወት የተጠለፉ ዜጎች በህይወት የመመለሱ ድል ነበር ብዙዎች ሳይሞቱ በህይወት እንዳሉ መመለስ የሚቻልበት አጋጣሚ ነበር የተባለ ለሚነሳው ሐሳብ ግን አዎ ብለዋል አዎ በትክክል ይቻል ነበር ብለዋል እንግዲህ ዝርዝሩ እንዴት እንደሆነ በውስጥ ገጹ ተጽፏል አድማጮቻችን እስራኤላዊው ሰፊ ትኩረት የሰጠው በዚህ ርዕሰ ጉዳይ ዙሪያ ነው ሌላው ትናንት ያው በሀገር አቀፍ ደረጃ ቤተሰቦች የተጠለፉ ዜጎች የጥቅምት 7 ጥቃት ሰለባ በዚህ ጥቃት ቤተሰቦቻቸው የተገደሉባቸው ዜጎች ነው ትናንትና መታሰብ ያደረጉት በእስራኤልም እስራኤል ሀገር ውስጥም እስራኤል ሀገር ውጭም ሰፊ ያው በርካታ ህዝብ ተገኘበት በስፋት ታስቦ ውሏል ለመጀመሪያ ጊዜ የተጠለፉ በጋዛ ሰርጥ የተጠለፉ እስራኤላውያን እስራኤል ዜጎች በሌሉበት ሁሉም የተጠለፉ ዜጎች እንግዲህ እንደሚታወቀው ተመልሰዋል ከአንድ አመት በፊት አሁን የዘንድሮ መታሰቢያ የተጠለፈ ዜጋ እንደም የተጠለፈ ዜጋ ጋዛ ውስጥ በሌለበት ነው የታሰበ ለመጀመሪያ ጊዜ ይላል ያው 3ኛ አመቱ ታስባለ እዚህ ጥቃት ይሄ ጥቃት የተፈጸመበት እለት ማሪቭስናልፍ ማሪቭም በመጀመሪያ ገጹ ላይ ትናንት በሀገር አቀፍ ደረጃ ቤተሰቦች አስበዋሉትን ይሄን የጥቅምት 7ቱን ጥቃት መታሰቢያ በሚመለከት ነው መርማሪ ሀገር አቀፍ መርማሪ ኮሚቴ ግዴታ ነው መቋቋም አለበት ይላል ግዴታ ነው እነቱ መታወቅ አለበት የሚለው ጥያቄ
እየቀረበ ነው። አሁንም ያው ማሪብም በዚህ በተመሳሳይ ርዕሰ ጉዳይ በራሱ አቀራረብ በሰፊው ዘግቦታል። ይሄን ርዕሰ ጉዳይ የቢኤሪ ኪቡጽ ኗሪ ኦምሪ ሻፕሮኒ እንደዚህ የተናገሩትን ከዚህ ጥቃት የተረፈና አራት ቤተሰቦቹ በዚህ ጥቃት የተገደሉበት ነው። መርማሪ ኮሚቴ ይቋቋም፣ እውነቱን እንወቅረው። እንግዲህ እውነቱን ማወቅ አለብን። ይሄን ዝግጅት እንግዲህ የዝግጅቱን ስነስርዓት የመሩት አንዱ ኤሊ ሻራቢ ነው። እንደምናስታውሰው በሐማስ እጅ ተጠልፎ ከሄደ በኋላ ብዙ ቆይቶ ነው የተመለሰው። ኤሊ ሻራቢ ወደ እስራኤል ሲመለስ በጣም በሚያሳዝን ሁኔታ ከአሸባሪዎች እጅ ሲለቀቅ እናስታውሳለን። ሰውነቱ በጣም በጣም ቀንሶ ነበር። ያው ቤተሰቦችንም አጥቷል እንደምናስታውሰው በዚህ ጥቃት። እንግዲህ እሱ የሚለው እውነቱን ማወቅ አለብን፣ እንዴት ይሄ አደጋ ይህ ጥቃት ተፈጠረ፣ እውነቱን እንወቅ ለወደፊቱ። በእስራኤል ሀገር ውስጥ ጥሩ ህይወት እንዲኖር ነው ተስፋችን፣ የተሻለ ጥሩ ህይወት እንዲኖር ነው ተስፋችን። ይሄ እንዲሆን ነው የምንፈልገው፣ ግን እውነቱን እንወቅ። ታሪክ በትክክል መቀመጥ አለበት፣ እውነተኛው ታሪክ መዛባት የለበትም። እውነቱን እንወቅ የሚል ሀሳብ መስጠቱ ተገልጿል። እንግዲህ ዝግጅቱን ከመሩት ሁለት አንዷ ሸኒ ኮሄን ናት፣ አርቲስት እሱ ጋር ሆኖ ነው የመሩት ይህን ዝግጅት። ሌላው በክነሴቱ የህግ ጉዳይ ኮሚቴ ሊቀመንበር ናቸው። የክነሴት አባል ሲምሃት ሲምሃ ሮትማን ከማሪብ ጋዜጣ ጋር በተደረገላቸው ቃለ ምልልስ በክነሴቱ ጉዳት እያደረሰ ያለው ፍርድ ቤቱ ነው። በፍርድ ቤቱ አሰራር ላይ መሻሻል ለውጥ መደረግ አለበት። እኛ አሁን በግማሹ መንግስት አቋቁመን የነበርንበት እንትን አጋማሽ አልፏል። ቀጣዩ ግን መንግስት እናቋቁማለን ከምርጫ በኋላ። በዛ ጊዜ ይሄ የጀመርነው ሂደት ይፈጸማል፣ እናሸንፋለን። በፍርድ ቤቱ ላይ ያለውን አሰራር ሪፎርማ ለውጥ እውን እናደርጋለን በማለት የተናገረው ሀሳብ እንደዚሁ ቀርቧል በጋዜጣው የውስጥ ገጽ። እንግዲህ ሌላው ጥቅምት ሰባት የሽብር ጥቃት ያደረሱ በመቶዎች የሚቆጠሩ የሐማስ አሸባሪዎች በእስር ቤት የሚገኙ እስካሁን ድረስ ምርመራ አልተካሄደባቸውም። እንግዲህ ይሄን ማጣራት ችለናል ሚስጥራዊ በሆነ ውይይት። እንግዲህ የወጣ መረጃ ነው ይላል ማሪብ። በአሸባሪዎች ላይ እስካሁን ምርመራ አልተካሄደም፣ ጥቅምት ሰባት ጥቃት ያደረሱ የሐማስ አሸባሪዎች ይላል። እንግዲህ ጋዜጦች በዛሬ እትማቸው ከሞላ ጎደል አንባቢያን ያቀረቧቸው ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: ቀነሸቴ እዚህ በመከተል ወቅታዊ ዘገባ በርግጥ ሰፋ ባለ መልኩ የጋዜጦችን አምድ ተዘግበሻል ተመልክተሽዋልና አሁን እዚህ በወቅታዊ ዘገባ ስንመለከት በትናንት በእውነትም ትናንት የነበረው የጥቅምት 7 ጥቃት የመታሰቢያ ዝግጅት ብሔራዊ ዝግጅት ነበረ ምን ይመስል ነበረ እንግዲህ በእውነትም በትናንትና ሁለትም በቀጥታ ወደ ሲድሮት ከተማ ሂዳችሁ ወርቅነሸቴ ሰጠይ ዘመን አጠናካሪ ውሃና አስፈራው ጭምር እዛው አስራሽታችኋል በእውነት እኔም እዚህ ኢየሩሳሌም ከስቱዲዮ በቀጥ በመሆን ስመለከተው ያለው ሁኔታ በእውነት በጦር ግንባር የነበሩ የሚኖሩ ሰዎች የስድሮት ከተማ ነዋሪዎች በአዛ ቀበሌ እኮ በቅርብ ርቀት የምትገኝ ከተማ ነች እና እነዚህ ወደ ስንት ናቸው ቃለ መጠየቅ ያደረገች ያካሄድንላቸው ወደ 4 ወደ 5 ባልሳሳት ስሜታቸው በጣም በጦር ግንባር ያለ ሰው ስሜታቸውን እንዴት እንደነበረ የሚረሳ ነገር እንዳልነበረ የገለጹት እና ስፍራው ተገንታችሁ በአካል በሲድሮት ከተማ ዘግባችኋል እስኪ በዚህ ሁኔታ
1: አዎ ሸያው አመሰግናለሁ እንዳልከው ይሄ ቀን በጣም ከባድ ቀን ነው እስካሁን ድረስ እንዴት ሊሆን ቻለ እውነት ነው ወይ የሚል ጥያቄ ያ ሁሉ መከራ ታልፎ ግን እንዴት ጥቃቱ ሊደርስ ቻለ ብለን ስናስብ አንዳንዴ በጣም መልስ ያልተሰጠ ጥያቄ ገና ነው አልተሰ የተሰጠ ጥያቄ አይደለም ጥያቄ የሲድሮት ነዋሪዎችም እንግዲህ ነው ያየ ነው ብዙዎች ጠይቀውናል እንዴት ሊሆን ቻለ እንዴት አንዷ ምንድን ያለችን እንዴት እስራኤልን መንደር የጀግሮችን መንደር ደፈሩ ማን ነው የሚደፍር እንዴት ገቡ አልሁ ልጆች አይገቡ እነሱ ናቸው ባረበኛ ያወሩ ነው ሲሉና ያው እንግዲህ አይተዋል አሸባሪዎችን ሲድሮት ከተማ አይሰምተዋል ሁሉን ጩኸት ቤታቸውን ሁሉ በሩን የቆፈቁፉባቸው ነዋሪዎች አሉ ሁሉ ነገር አይተዋል ባይናቸው ተኩሱን የነበረውን በጣም ዘግናኝ ተኩስ ልውውጥ ዜጎች ሲወድቁ ሲሞቱ የነበረው ሁኔታ ደም እንደ ጎርፍ ነው እየፈሰሰ ብለው ቦታውን ሁሉ አስጎብኝተውናል እና አንዷ ልጆች አረቦች ሳይገቡ አይቀሩም እነሱ ናቸው ድምጻቸውን እየሰማን ነው እንደገና ይሄ ራሳቸው ላይ እንትን ያረጉት አረንጓዴ እንትን ያሰሩት እነሱ ናቸው ሲሉኝ አራ ተሳስተዋል ሊሆን አይችልም የጀግኖችን መንደር እንዴት ይደፍሩታል አልኳቸውና አላመንኩም ነበር ነው ያለች አላመንኩም እንዴት እውነት ለመሆኑ ራስስ ካሁን ይከብደናል ያን ስቃይ እንኳን አሳልፈን ያሉንና ከባድ ነበር ያጥቃት እንግዲህ 3 አመት አለፈው እነሱ ግን ሲያወሩ አሁንም ራሱ የፍራት ስሜት የሚታይባቸው ይመስላል አሁንም ያለ ነው የሚመስላቸው እና የሆነ ከባድ ድምጽ ስንሰማ ሁሉ ያነው ትዝም ይለን የመከላከያ ሰራዊቱ አሁንም ጋዛ ሰርጥ ያው ጥቃ እርምጃ ሲወስድ የሆነ ተኩስ ድምጽ ይሰማል ቅርብ ነው እንዳልከው ሲድሮት ከጋዛ ሰርጥ በጣም ቅርብ ርቀት የምትገኝ ከተማ ናት ስንሰማ ደነገጥናል አንድ እናት ያው በስኮት በአል ጊዜ ነው በስምካት ወራሄ ጥቃት ደረሰውና ዳስ ላይ ቁጭ ብለን በውጭ ስንሰማ የሆነ ተኩስ ቆምሁ ደንግጬ ልክ በቃ ያን ጊዜ አስታውሽ የመጡ መስሎኝ ነው ያሉትና በጣም አሁንም በዚህ ድንጋጤ ውስጥ ነው ያለው እንደው የስነ ልቦና ምክርም ሌላም የሚያስፈልገው ይመስላል አካባቢው ብዙ ቦታዎች አሁን የነበሩ ለምሳሌ ፖሊስ ጣቢያው ያው የጉብኝት ማዕከል ነው ሆኖ ያል እንደምናውቀው ሐውልት ምናምን ተሰርቶበት ፖሊስ ጣቢያው ያው የነበረው በቦታው ለማሸባሪዎች ገብተው ዛ በነበረው የተኩስ ልውውጥ በርካቶች ይሁት በሷትነት ከፍለዋል አሸባሪዎች መሽጎበት ስለነበር ሙሉ በሙሉ ወድሞ ቦታው ያው ሌላ ቦታ ሌላ ያው የጉብኝት ማዕከል ነው ሆኖ ያለው መታሰቢያ ጉብኝት ማዕከል ከተማዋን በጣም ብዙ ሰው ይጎበኛል በጉብኝት ደረጃ ስታየው በ በጣም በትልልቅ የመጓጓዣ አገልግሎት አውቶቡሶች ሰርቪስ እንትን ያለ በየቦታው እየቆመ የሚጎበኘው ቦታ አለ ምክንያቱም በየቦታው ነው እንግዲህ በርካቶች ምንም ባላሰቡበት ሁኔታ ያን ቀን በዓል ነበር ወደ ጸሎት ቤት የሚሄዱ ወደ ተለያየ ቦታ ለመሄድ ጧት እንዲሁ የወጡ ባሉበት የገደሏቸውና ቦታውን ሲያሳዩን ራሱ ሰዎች እየተሳቀቁ ነው እዚህ ላይ እንደዚህ አይነት አይተን ነበር እዚህ ላይ እንደዚህ ወደቀ ከባድ ነው ስርጭቱን ሰምተዋል በጣም በሚከብድ ሁኔታ ነው የገለጹልን ያዩት እንግዲህ ስላዩት ስለደረሰባቸው ነው ቤታቸውን ለቀውም እስከ 4 እስከ 5 ወር እስከ 6 ወር ሌላ ቦታ የቆዩ ነበሩ እንግዲህ ስድሮት ከኗሪዎች ብዙዎች ያው እንደምናውቀው አካባቢውን ለቀው ነው የቆዩት ወጣው በዛ በጥቃቱ በኋላ ለተወሰነ ወራትና ከባድ ነው እንግዲህ የተገነዘብነው ያየነው ከኗሪዎች የነገሩን ከባድ ነው። በአጠቃላይ ግን ያው ከሰባ ሺ በላይ የዚህ ጥቃት ሰለባ የሆኑ ቤተሰቦችና ሌሎችም ትናንት ያው እንደምናውቀው በቤተሰቦች ነው ትናንት ያከበሩት። በመንግስት ደረጃ በአምስት ነው የተከበረው በዕብራውያን ዘመን አቆጣጠር ከሁለት ቀን በፊት።
0: አሁን ወደዚህ እየሄድኩ ነው ወርቅነሸቴ። በእውነትም አውሰኞ ዕለት ጥቅምት አምስት ቀን ላይ መንግስታዊ የመታሰቢያ ስነ ስርዓት ተካሄደ እና በዛን ቀን በመገናኛ ብዙሀን ሬዲዮ፣ ቴሌቪዥን ብዙም በዚህ በመታሰቢያውን የሚመለከት ገላጭ የሆነ ቪዲዮ፣ ተንቀሳቃሽ ቪዲዮዎች፣ የተለያዩ የደረሰውን እነዚህ አሸባሪዎች የወረሯቸውን ከተሞች፣ ሰፈሮች በዛም በቅርብ ርቀት የሚገኙን እና ምን አይነት አወዳደቁ ብዙ ወታደሮች፣ ፖሊሶች፣ ዜጎች በመኖሪያ ቤታቸው ያለ ባልተጠበቀ ሁኔታ አሸባሪዎቹ ሰርገው በመግባት ስለፈጸሙት ላይ ትናንትና ሁለት ትናንት እንደ አውሮፓ ዘመን አቆጣጠር ጥቅምት ሰባት ቀን ነው አደለ 2023 ዓመተ ምህረት ከሶስት ዓመት በፊት የተፈጸመ እና እዚህ ላይ ግን በመንግስት የብሔራዊ የመታሰቢያ ስነ ስርዓት በዕብራውያን ዘመን አቆጣጠር መሆን አለበት ብለው አስቀድመው አምስት ቀን ላይ ነበረ መንግስት ባለስልጣናት፣ ፕሬዚዳንቱ፣ ጠቅላይ ሚኒስትሩም ንግግር አድርገዋል፣ የመታሰቢያ ንግግር አድርገዋል። የነገው ግን በጣም በጣም በጣም ይህን ሀዘን የሚያሳይ አይተነዋልና እና እንዴት ነው ይሄ ሁኔታን በተጋር ተከትሎ የሚነሱ ከህዝብ እየተነሱ ያሉ ጥያቄዎች?
1: ከህዝብ የሚነሳው ጥያቄ እስካሁን እውነቱን እንወቅ ነው። ለምን ይህ ጥቃት ተደረሰ? መንግስት እንዴት ማወቅ አልቻለም? የእስራኤል መረጃ ድርጅቶች እንዴት አስቀድሞ ማወቅ አልቻሉም? እንደገና ደግሞ ጥቃቱ እንደተጀመረ የእስራኤል ጸጥታ ጥበቃ ኃይል ለምን ሁኔታውን በአጭር ጊዜ መቆጣጠር አልቻለም? ለምን በርካቶች በዚህ ሁኔታ በዚህ በጣም ዘግናኝ በሆነ ሁኔታ ተጨፈጨፉ? እንግዲህ ጥቃቱን እንደምናስታውሰው ሐማስ ራሱ የቀረጸው የቪዲዮ ምስል ሌሎችም ነው ለዓለም አይን እይታ ደርሰዋል። እንግዲህ ህጻናትን በታኑር ውስጥ ማስገባት አንዳንዱ ነገሮች ከባድ ነው። ይሻየው ለመናገርም ይከብዳል። ቃላት የሚያጥረው እንትን ነው። ያው እንግዲህ ስለምናስታውሰው የነበረው ነገር ሁሉ እና ያ ሁሉ ጥቃት ሲደርስ መከላከያ ሰራዊቱ የት ነበር? ለምን ፈጥኖ አልደረሰም የአየር ኃይሉ? እነዚህ ጥያቄዎች ይነሳሉ እና በእውነት ይሄ ለምን አልሆነም? ይሄን ነው እንግዲህ አሁን ቤተሰቦች ማወቅ እንፈልጋለን። እውነቱ ምን ነበር? ለምን ይሄ ጥቃት ደረሰ ነው? እንደሌላው እንዳልከው በመገናኛ አውታሮች ድምፅ እንሰማ ነበር። ወታደሮች እንግዲህ ስልጠና እንደጨረሱ በእስራኤል ድንበር የተሰለፉ ገና ልጅ ናቸው በእድሜ ወታደሮች ነበሩ። የ19 ዓመት የ20 ዓመት እንግዲህ ብዙም ልምድ ስልጠና ብቻ ነው እንጂ በዚህ በውጊያ ገና ጦር ግንባር ተሰልፎ ያልነበሩ ልምድ የሌላቸው እና ከወላጆቻቸው ጋር ያደርጉት የነበረው ቅርብ ቤተሰብ ጋር ያደርጉት የነበረ የስልክ ውይይት ልክ አሸባሪዎች ሲመጡ ጓደኞቻቸው ከጎን ሲወድቁ ባለቻቸው በጣም አጭር ሰዓት የተወሰነች ደቂቃ ሰከንዶችም ሊሆን ይችላል ደውለው ለወላጆቻቸው እንወዳችኋለን፣ አስቀየመናችሁ ከሆነ ይቅርታ የመጨረሻ ቃል ሲናገሩ ትናንት እንግዲህ በሬዲዮ በቴሌቪዥን ስንሰማዋል ነው ይሄን ነው እና ያን ድምፅ እየሰማ ከባድ ነው። በጣም ይረብሻል። መንግስት እንደተባለው ለህዝቡ ጥያቄ ምላሽ እንዲሰጥ ኮሚቴ ይቋቋም ነው፣ አገር አቀፍ ኮሚቴ ይቋቋም ነው። እንግዲህ የቤተሰቦችም የህዝብም ጥያቄ እና ይሄ ነው በዋነኛነት እየተነሳ ያለው ሀሳብ። ይሻያው እንግዲህ እንዳልከው ቤተሰቦች የራሳቸውን ሀሳብ በነጻነት ለመግለጽ ያለ መንግስት ባለስልጣናት ጣልቃ ገብነት እነሱ ትናንት ነው ያሰቡት። ጥቅምት ሰባት እንግዲህ ጥቅምት ሰባት ሲባል ነው ይሄ ነገር የሚታወሰው። መንግስት ግን በዕብራውያን ዘመን አቆጣጠር ነው ከሁለት ቀን በፊት ሰኞ ዕለት ጥቅምት አምስት ነው እንግዲህ በዕብራውያን ዘመን አቆጣጠር የዋለው አስቦታል እና የሀሳቤ ልዩነትም አለ ያልተመለሰ ጥያቄ ስላለ ይሄ አገር አቀፍ ኮሚቴ ይቋቋም የሚለውን ጥያቄ መንግስት አልመለሰም። ሌላው ደግሞ ቤተሰቦች እንግዲህ ጥቅምት ሰባት በሚለው ነው በመደበኛው ዘመን አቆጣጠር አውሮፓውያን ዘመን አቆጣጠር እናስብ በማለት የታሰበው እና በመካከል ግን እንደምናውቀው ብዙም አለመግባባቶች አሉ። ብዙ ያልተመለሰ ጥያቄ ያለ ይሄ ነው የነበረው። እንግዲህ እዚህ ጥቃት ጋር ተያይዞ ዶናልድ ትራምፕ የሰጡት አስተያየት ያሰሙት ንግግርም አለ። ባጭሩ ምን ይመስላል ይሻይ?
0: እሳቸው ባደረጉት ንግግር የጥቅምት ሰባትን የብሔራዊ መታሰቢያ ምክንያት በማድረግ ትራምፕ በንግግራቸው ላይ ያሉት ምንድን ነው? ለዘላለሙ ቢሆን የተፈጸመው የሽብር ጥቃት በእስራኤል ሕዝብ የማይረሳ ነገር ነው ብለዋልና እሳቸው በዜናም እንደተበለከተ ነው አሁን በደረሰው ከባድ ጥፋት ከባድ ጉዳት አጥፊ ድርጊት የፈጸመው ወገን አሸባሪው አካል ትልቅ አጻፋውን ዋጋ እየከፈለ ነው ወነብነው ብሎተነክ ተናግሯል አሁን አዚ ጎን በጎን ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ደግሞ ተዋይቷል ያው በውይይታቸው ፕሬዝዳንት ትራምፕ በህዝባቸው በአሜሪካ ህዝብ ስም ለእስራኤል ህዝብ ለዘንተኛ ለመላው ለተጎዱት ለቆሰሉት ለመላው እስራኤል ህዝብ የማጽናኛ እና የብሩክ ተስፋ መግለጫ መልእክት አስተላልፈዋል ነው የተባለው።
1: አዎ እንድልክ ነው እንደዛ ነው ግን ጥቃት ያደረሰው አካል ሁለተኛው ወገን ከባድ ዋጋ እየከፈለ ነው በማለት ለጋዜጠኞችም አው ጋር ባደረጉት ይተናግረዋል። እንግዲህ እንዳሉት ጋዛ ሰርጥን ስናስብ ወይ ማየት ሲቻል ትክክል ነው የተናገሩት ነገር ሐማስ ይሄ ችግር ይፈጠር እንደነበር አያውቅም ማለት አይቻልም። እስራኤል ላይ ያን ከባድ ጥቃት ሲፈጽም ያን ሽብር ድርጊት ሲፈጽም እስራኤል መከላከያ ሰራዊት ምን ያደርጋል እስራኤል ልታደርግ ትችላለች የሚለውን ነገር መቼም ሳያስበው አልጀመረውም። ጋዛ ሰርጥ ውስጥ ያለውን ሁኔታ ያው እናውቃለን። ከባድ ነውና ትራምፕ ልክናቸው ባሰሙት ንግግር እውነት ነው። እንግዲህ ይህን ይመስላል አድማጭ ይኖረናል
0: ወደ ቀጣዩ ከማለፍ። እንግዲህ በዚህ የአሜሪካና የኢራን ግጭትም ውጥረቱ እንደቀጠለ ስለሆነ አሁን ትራምፕ የተናገሩት አሁን በአንድ በኩል እንደገና በስካውን የቀረቡት ለድርድር የቀረቡ ሐሳቦች ላይ በኢራን በኩል ተቀባይነት አላገኘም ያካል ሆነ እዚህ በዚህ በመካከለኛው ምስራቅ በፋርስ ባህረ ሰላጤ የሚገኙ የአሜሪካ መከላከያ ሰራዊት ዳግም ለሁለተኛ ጊዜ ኢራን እንዲያጠቃ እንዲዘጋጅ ሲል የፔንታጎን ዋሽንግተን የሚገኘው የመከላከያ ሚኒስተር መልእክት አስተላልፏል የሚል መረጃ ደረሰን ጋዜጠኞች ዘገቡ።
1: እንደዛ የሚሉ መረጃዎች እየወጡ ነው እንግዲህ እናያለን ነው በሂደት።
0: እንግዲህ ወደ ቀጣይ ጉዳይ ነው የምናልፈው።
1: ወደ ከአድማጭ ጋር ውይይት ይኖረናል። ሙዚቃ

0: ኢሻያው አሁን ስልክ መስመራችን ላይ መምህር ሮቤን መሽሻ ይገኛል። መምህር ሮቤን ጤና ይስጥልን፣ እንደምን አደርክ?
1: ጤና ይስጥልን ኢሻያው ወርቁነሽ፣ እንዴት ነሽ?
0: ሰላም ነን፣ እናመሰግናለን።
2: ሰሜን በሰሜኑ ክፍል አካባቢ እንግዲህ እንዴት ነው አቶ ሮቤን መሸሻ? በእርግጥ ትናንት ብሔራዊ የመታሰቢያ ስነ ስርዓት ተካሂዷ ነበር በሀገራችንና በእርግጥ ይሄ በትኩረት ያደረገው ያው በተለይ በአዛ ግንባር የአሸባሪዎቹ ድንበር ሰርገው የመግባት ጋር የተያዘና በዛ በርካታ ሰላማዊ ዜጎች፣ ወታደሮች፣ ፖሊሶች፣ እስራኤላውያን ተሰውተውበታል። ነፍሳቸውን ይማር። በእርግጥ በሌሎች በሰሜናዊ ግዛትም ጦርነቱ ከሂዝቦላ ጋር የነበረው የቅርብ ጊዜ ትስስታችን ነው እና ይህን በተመለከተ ያለ አስተያየት እንዴት ነው?
1: ይኸውልሽ፣ በመጀመሪያ ደረጃ እኔ ባለሙበት አካባቢ በሰሜን ያለውን ውስጥ በሂዝቦላና በእስራኤል የነበረው ጦርነት አሁንም አለ። ይህ ጦርነት በእውነት በሰሜኑ በኩል ያለውን ህዝብ ብቻ ሳይሆን የሩቅ መሳሪያም እየተወረወሩ ከሊባኖስ ወደ ባለንበት አካባቢም ሆነ እኛን አልፎ ወደ ደቡቡ ደርሶ ህዝብ የወዳበት ወቅት ነበር። ይህ ሁኔታ እርግጥ ወታደሮቻችን ህይወታቸውን ሰውተዋል። በነሱ ህይወት መሰዋት ዛሬ ያለው መረጋጋት በዚህ በሰሜኑ አካባቢ ደህና ነው። ቀደም የነበረው የህዝብ ከሀገር ወደ ሀገሩ ስደተኛ መሆን ከሰሜን ያለው ወደ ደቡብ በመጓት ነፍስ አድን የነበረው አሁን እየተመለሰ በፐርሰንት በኩል እያደገ መጥቶ አለኝ። ጠቅለል ባለ ሁኔታ ሀገራችን በዚህ 3 ዓመት ውስጥ ያለፈችው ሁኔታ ቀላል አይደለም። ስለዚህ በትላንትና ሁለት ከ1200 በላይ ወታደሮችም ዜጋዎችም ወታደር ያልሆኑትም ሲቪሎችም ህይወታቸውን የሰዉበትና እስራኤል ሳታስበው ጉብዳ የደረሰባት ጦርነት የነበረው ነገር ውጤቱ እጅግ የሚያስከፋና እንኳን ከ1939 በነበረው ሁለተኛው የዓለም ጦርነት የተጨፈጨፉት ይሁዲዎች የበለጠ ነው ብሎ መናገር ያስደፍራል።
0: የበለጠ ው ማለት ከባድ ነው። በእርግጣው 6 ሚሊዮን ይሁዲያን ተጨፍጭፈዋል በዛ በሁለተኛው ዓለም ጦርነት ሂደት እንዳልከው በናዚ አማካኝነት። ይበልጣል ማለት እንዴት ነው? በእርግጥ ልክ ነህ። ያን ጊዜ እስራኤል ሀገር አልነበራትም፣ መከላከያ ስርዓት አልነበራትም።
1: የሆነሽ ወርቅ ስትይ ላይ ነግራችሁ ይበልጣል ያልኳችሁ ምንድን ነው? ተመልከቱ ከ1939 በፊትም በሆነ ከ33 ዓ.ም አንስቶ አዶልፍ ሂትለር ከስልጣን ከወጣ ጀምሮ ከ1947 ዓ.ም እንግዲህ ያለውንን የአመት ከ6 እና ከ7 ዓመት ውስጥ ነው እንግዲህ 6 ሚሊዮን ይሁዳያኖች የተጨፈጨፉት፣ ከእነሱ ውስጥ 1,500,000 የሚሆኑ ህጻናቶች። ይሄ ግን በአንድ ቀን ውስጥ ባልታስተውት 1200 በምንልበት ጊዜ እዛው ጋር ስታወዳድሩ እንግዲህ በአንድ ቀንና በሁለት ቀን 1200 ሰው ሲጨፈጨፍና ተዘርፎ ሲሄድ እዛ ጋር ስታወዳድሩት የበለጠ ነው የምታገኙ። በስድስቱ ስታባዙት ያለውን ሁኔታ እንግዲህ በዚህ አጋጣሚ ሀገር እያለህ እኮ ነው፣ እዛ ሀገር አልነበረም በዛም። አሁን ግን ሀገር እያለህ የዚህ አይነት ሁኔታ ድርጊት መፈጠሩ እስራኤልን ሱሪ ያስፈታ አስፈቃቂ ሁኔታ ነው። ለዚህ ነው እንግዲህ ይህንን ነገር ይበልጣም ብዬ ለመናገር ያስደፈረኝ።
0: አዎ ከባድ ነው። በዛ ላይ ለሚነሱ ጥያቄዎች እንግዲህ እስካሁን ድረስ የሚመለከታቸው አካላት፣ የሀገር መሪዎች፣ መንግስት ምላሽ አልሰጠም። ለምን ይህ ጥቃት ተፈጸመ የሚለው ጥያቄ አሁንም ገና ምላሽ ያላገኘ ጥያቄ ነው። ሩቤን፣ እስኪ እንደው ካለን ጊዜ አንጻር ሌላው ደግሞ ስለ ማህበረሰባችንም ወያየት ስላለብን እንደው በማህበረሰባችን መካከል ብዙ ጊዜ አንዳንድ በአረባ በቀላል ነገር አለመግባባት ይታያል። ግን ደግሞ አሁን ለምሳሌ በትናንቱ መታሰቢያ ስናይ የዚህ ጥቃት ሰለባ የሆኑ በመከላከያ ሰራዊት ውስጥ ግንባር ቀደም ሆነው ህይወት መስዋዕትነት የከፈሉ ጀግኖችን ስናይ ደግሞ ሁሉም ለአንድ ዓላማ ነው፣ ዞሮ ዞሮ አንድ አይነት ሀሳብ አንድ አይነት ዓላማ ነው ያለው እና እንደው ምን ትላለህ ስለ አንድነታችን?
1: እንደኛ ያመጣሽው ነጥብ በጣም ጥሩ ነው። እነዚህ የኛነት ቻገር እንድንቆምና እንድንኖር አለት እንዴት ለመጠበቅ ህይወታቸውን የሰውትን ወገኖቻችንን ለፖለቲካ መጠቀሙ እጅግ በጣም አንገት የሚያስደፋና የሚያሳዝን ሁኔታ ነው። በምታይበት ጊዜ ወርቅነሽ ናይሻያው ተመልከቱ፣ አሁን ያለንበት ሁኔታ ምንድነው ስታዩ የሀገሪቱ ሁኔታ የሚለው ቀርቶ የሞቱት ወገኖቻችን ነፍሳቸውን ይማር ማለት ለነሱ ነፍሳቸውን ይማር በነሱ ኃይል እዚህ ሀገር አለን ከማለት ፈንታ ይህንን ወደ ፖለቲካ መውሰድና ያንዳንዱ ከዛ ከመቶ ሀያ ሀቨር ክነሴት ወይ ክነሴት አባል አንድ ነ ተቆጥር ይታይ ማለቱን ነው እንጂ የሚያዩ ለሀገሪቱ የሚለውን ነገር አይታይም። በአሁኑ ወቅት ጠቅላላ ከኛ ህብረተሰብ እንደ ኢትዮጵያኖችም ቢሆን ወደ ክነሴት የሚወዳደርሱም ቢሆን በምታይበት ጊዜ ጠቅላላ እኔ የሚለው ነው እንጂ ጠቅላላ የሀገሪቱ ሁኔታ የሚለውን ነገር ደፍረሽ የማታይበት ሁኔታ ነው በአሁኑ ሰዓት። ስለዚህ ያሳዝናል እጅግ በጣም። ይህንን ነገር መፍትሄ ካልተገኘለት ይህ ሁኔታ የወንድማማች ጦርነት የሚለው ሁኔታ የሚያሰጋ ሁኔታ።
2: አሁን ደግሞ ብሔራዊ የክነሴት ምርጫ የሚሆንበት አሁን ያዝነው ወር ጥቅምት 27 ቀን ላይ ነው አይደለም እንዴ? አሁን ላይ ሆነን እንዴት ነው አሰላለፉ ስታየው? አሁን እዚህ ላይ በእርግጥ አሏዊ የሆነ አስተያየ ሳይሆን ድምፁ የማህበረሰባችን ያለው ሁኔታ ደግሞ እጩ ተወዳዳሪዎች ወደ ተለያዩ ፓርቲዎች ነው ተመድበው ያል ምን ታስባለህ?
1: አንደኛ እኔ መጀመሪያ ደረጃ ይቅናቸው በእላለሁ። ነገር ግን በዚህ አይነት ሁኔታ 170 ሺህ የማንቆጠር ከኢትዮጵያ የመጣን ይሁዳያኖች ከእያንዳንዱ ቦታ ፊናውን ቁርጥርጥ ማለቱ እጅግ በጣም የሚያሳዝን ሁኔታ ነው። እንግዲህ ከዚህ ላይ ርዕዮተ ዓለም የለም፣ ኢዲዮሎጂ የለም፣ የግል መራራትና ነብዬ ልታይ የሚለው ነገር ነው ወልቶ የሚታይ። ይህንን ነገር መፍትሄ መገኘት አለበት። ለዚህ መፍትሄ የሚያገኘው የሚያዳምጠው ህዝብ ነው። ተዳሩኖ ነገሩን የሚመለከት ህዝብ ለዚህ መፍትሄ ያገኛል ብዬ ነው እንግዲህ የማምነው። በአሁኑ ሰዓት ገና በምናይበት ጊዜ ግና የዘንድሮ ምርጫ ግና የሚያሳዝን ሁኔታ ነው። ወገኖቻችን የሞቱትን እነሱንን ነፍሳቸውን ይማር በማለት ፈንታ በእነሱ ህይወታቸውን የሰዉትንን የፖለቲካ መጠቀሚያ ማድረግ ህብረተሰባችን ያለውን ችግር የፖለቲካ መጠቀሚያ በማድረግ እዚህ ደረጃ መድረሳችን በአሁኑ ወቅት እዚህ በጣም የሚያሳዝን ሁኔታ ነው።
2: እንዳንተ አስተያየት ፖለቲካን መጠቀሚያ መሆኑ ስትል ያለ ደግሞ አንድ ሀገር አንድ ያለ ፖለቲካ መንቀሳቀስ አይቻልም አይደለም እንዴ? ሁኔታውን ሁሉ ነገረ ፈጅነት ይሆናል የፖለቲካ አመራሩ። በዚህ ላይ በተመለከተ እንዳልከው እውነትክ ነው። በምኖርበት አካባቢ ደህንነቱ ይህን ያህል ተወደ በጠላት የተከበበች ሀገር በምኖርበት ሀገር ላይ ነው የምንገኘው እና ከዚሁ ጎን ለጎን ደግሞ እንግዲህ እያንዳንዳችን እንደ ዜጋ ሀቅ የሆነ ትክክለኛ የሆነ ለራሱ የራሱን ጥቅም በሚያሳድድ ፖለቲከኛም ሳይሆን በእውነትም ለህዝብ በፍትሃዊ በሆነ ለሚሰራ ሰው መምረጥ አለብን ማለት ነው። ሮቤን
1: እኛ አማራጭ አለና ምክንያቱም በ27 አስረኛ ወር ምርጫ አለ። በዲሞክራሲ መብታችን እያንዳንዳችን እየወጣን ያለንን መብት እንጠቀማለን እንመርጣለን። ነገር ግን ስታስቡት ግና በምታዩበት ጊዜ ኦኬ እያንዳንዱ ተወዳዳሪ 2023 ዓ.ም የተፈጸመው አሰቃቂ ድርጊት እንዳይሆን ከፍተኛ ጥረት እናደርጋለን የሚለውንን ይህንን ነገር ፕሮፓጋንዳ አድርጎ እንደመነሳት ፈንታ የሞቱትንን ስም በማውሳት የሞቱትን በሆን ኑሮ ለማለት እነዚህን በማውሳት በእነሱ ላይ ከሰው ቁስ ላይ እንጨት መስደድ እኮ ነው።
2: አሁን ወርቅ ነሸቴም ሮቤን በእውነት በዚህ አጋጣሚ ጊዜው ሄደብንና ዛሬ ይገርምሃል የሀሪድን ማህበረሰብ ይሁዳን ሃይማኖት አጥባቂዎቹ ዛሬ በኢየሩሳሌም በተላቢብ የተቃውሞ ሰላማዊ ሰልፍ ያደርጋሉ። የነሱ ወጣቶች ውትድርና እንዳይገለግሉ እንዳይዘምቱ በሚል ጥያቄ ጥሪ ለውትድርና ደብዳቤ ተቀበላቸው ሁሉ እነሱ ለመያዝ ህግ እርምጃ እየተወሰደ ነው። እነሱ እነዚህን አምቢ ባዮችን እንደው በዚህ ላይ ትንሽትን
1: ይሄ እኮ የሚያሳየው እኮ ምንድን ነው? በአንተ በእኔ በወርቅነሽ በማንኛውም ህዝብ ገንዘብ እኮ ነው፣ በህብረተሰቡ ወጥቶ በሚሰራው ህዝብ እኮ ነው። እንደነዚህ ሀሪድም ብለን የምንጠራቸው ውትድርና ነድም የሚሉት እኮ ማነው ገንዘቡን የሚሰጣቸው? እንዴት ይስተዳደራሉ በሚባልበት ጊዜ በአንተ ገንዘብ፣ በእኛ ገንዘብ፣ በህዝቡ በሰራተኛው ገንዘብ ነው። ስለዚህ ያለው ሁኔታ ምንድን ነው? ይሄንን ነገር እንደማየት ፈንታ ይሄን አረግላችኋለሁ፣ የህዝቡን ገንዘብ እንጠቀምበታለን ለእናንተ እየሰጠነ በማለት እኮ ነው አሁን ፖለቲካዎች የሚጠቀሙባቸው። ኑና ከኛ ሆኖ ገንዘብ አትከፍሉም ውትድርና ትሄዱም የሚለው እኮ የፖለቲካው ክፍል እኮ ነው። ከፍተኛ ውጤትን የሚያመጣው እኮ የፖለቲካው ክፍል ነው። ስለዚህ ይህንን ነገር የግራም ሆነ የቀኝ ክንፍ አልከው በተቻለ መጠን ይህንን ዋናውን መፍትሄ ማግኘት አለባቸው። እስካሁን ድረስ ከዳቪድ ቤንጎሮን ጀምሮ እስካሁን ድረስ ለእነዚህ ሀሪዲም ምንም አይነት መፍትሄ የለም።
0: ቁጥሩ ደግሞ እየበዛ ስለሚሄድ የህዝቡ ቁጥር አዎ እንዳልከው ችግሩ ከፍ እያለ ነው። ለማንኛውም በአንድ በኩል በመከላከያ ሰራዊት ውስጥ ያለው የሰው ኃይል እጥረት ይታያል፣ በዘገባዎች ይወጣል። በጎን ደግሞ የሀረዲዎች የተቃውሞ ሰልፍ እና ብዙ ነገሮች አሉ የሚስተካከሉ በፖለቲካው ሂደት። ሩቤን በጣም እናመሰግናለን። እንደው ለወደፊት በሰፊው እናነሳዋለን ጊዜ ሲኖረን።
1: በጣም አመሰግናለሁ። መልካም የሆነ ከኔውንልን
2: ላይ ሆኑን ወደ አረብ ቅዳሜ ሰንበት መሸጋገሪያ ላይ ነው። ለሁላችን መልካም ቀን፣ መልካም ሳምንት።
0: ስርጭታችን ተጠናቀቀ። አድማጮቻችን፣ የቴክኒክ ባለሙያችን እናቴ ብላንኬት ነበር። እናመሰግናለን እናቴን። ሻያው መልካም ቀን። ቀን አንድ ሰዓት ላይ ከአድማጮች ጋር እንገናኛለን።
2: አንቺም ወርቅነሽ እሸቴ ሰናይ ቀን፣
0: መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምን አላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ካፍ ዘይን በትሽሬ ታፍሽን ፔይ ዘይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 8 ቀን 2026 ዓ ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 28 ቀን 2019 ዓ ም ነው። የከሰዓት ባለው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉ፣ ሰጠኝ ዘመንና ወርቅነሽ ሽቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ መዝናኛ ዝግጅት ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እስከ ሁለት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሻያው ደጉ ተዘጋጅቶ ይቀርባል።
1: አመሰግናለሁ። አርዕስተ ዜና፣ እስራኤል በኢየሩሳሌም የሚገኘውን የእንግሊዝን ቆንስላ እየዘጋች ነው። የእንግሊዝ የውጭ ጉዳይ ሚኒስትር ኤድ ሚሊባንድ እስራኤል ቆንስላውን ለመዝጋት ሕጋዊ መብት የላትም አሉ። 26ኛው ክነሴት ምክር ቤት ምርጫ የሚካሄድበት ቀን እየቀረበ ነው። ፖለቲካውም እንዲሁም ተፋፍሟል። ሚኒስትር ሚኪ ዙዋር በጥቅምት 7 የተፈጠረውን ውድቀት ክስተት በመመልከት የደህንነት ስርዓት በቸለልተኝነት ይወቅሳል። አቢግዶር ሊበርማን እንደሚሉት ቢንያሚን ናታንያሁ የፍልስጤም መንግስትን ለማቋቋም እየሰሩ ነው አሉ። የቀድሞው የጠቅላይ ሚኒስትር ቢሮ ኃላፊ የመከላከያ ክፍል ለናታንያሁን ላይ በኃላፊነት እንዲወድቅ አድርጓል በማለት ተቹ። በዛ ቀበሌ ውስጥ የእስራኤል መከላከያ በተኮሰው መድፍ 7 ሰዎች መቁሰላቸውን የአዛ ዜና አውታሮች ዘገቡ። የሚሉት ዋና ዋናዎቹ ናቸው። ዝርዝሩን እንሆ። የውጭ ጉዳይ ሚኒስትር ጊዲዮን ሳር የእንግሊዝን በእስራኤል ላይ በሚወስዳቸው ጎጂ እርምጃዎች ምላሽ በኢየሩሳሌም የሚገኘውን የእንግሊዝ ቆንስላ እንዲዘጋ ማድረጋቸውን አስታወቁ። ሳር በኤክስ ማህበራዊ መረብ ላይ እንደገለጹት በቆንስላው ህንፃ ውስጥ 7 ዲፕሎማቶች ይቀራሉ፣ ነገር ግን ስራቸውን በእጅጉ በተገደበ መልኩ ያከናውናሉ። የእንግሊዝ የውጭ ጉዳይ ሚኒስትር ኤድ ሚሊባንድ ብንላሽ እስራኤል ቆንስላውን ለመዝጋት ህጋዊ መብት እንደሌላት ተናግረዋል። ሚሊባንድ ባወጡት መግለጫ በእንግሊዝ መንግስት ለረጅም ዓመታት የቆየውን አቋም እንደሚደግፍ ፍልስጤም ድጋፉን የሚቀጥልበት መሆኑን ተናግረዋል። ከእስራኤል መንግስት ጋር ከተደረጉ ውይይቶች በኋላ ጠቅላላ ቆንስላ አይዘጋም። በአሁኑ ጀምሮ ህንፃው የብሪታንያ ልዑክ ኢየሩሳሌም ተብሎ ይጠራል ብለዋል። በኢየሩሳሌም የሚገኘው የፖለቲካ ምንጭ ለጋዜጠኛዋ ጊሊ ኮሄን እንደገለጸችው 20 ዲፕሎማቶች ከእስራኤል ይባረራሉ፣ የቀሩት ግን እንደ እንግሊዝ ተወካይ ቢሮ ይቀጥላሉ፣ ነገር ግን ቪዛ ማውጣት አይችሉም። 26ኛው ክነሴት ምክር ቤት ምርጫ የሚካሄድበት ቀን እየተቃረበ ነው። የያሻር ፓርቲ አባል ዮአብ ሆሮቢች በካንድረሸት ቤት ሬዲዮ ባደረገላቸው ቃለ ምልልስ እንደተናገሩት የጠቅላይ ሚኒስትር ናታንያሁ ለረጅም ዓመታት ያህል በስልጣን ላይ በመቆየታቸው ምክንያት የተሳሳተ አመለካከት አሏቸው። እሳቸው ከእንግዲህ ወዲያ ከእኛ ጋር አይሆኑም፣ ስልጣንን ያበላሻል። ስልጣን የሰውን የሞራል አቋም ብቻ ሳይሆን ከእውነታ ጋር ያለውን ግንኙነትም ያበላሻል አሉ። ደረጃ በደረጃ በራሱ እይታ ከእንግዲህ ጠቅላይ ሚኒስትር አይሆንም የሚል ግምት እንዳለው ተናግረዋል። እሳቸው ናታንያሁ ንጉሠ ነገሥት ሆነው ከሀገር ዋና አንደኛ ቁጥር አንድ መሪ ብቻ አድርገው ራሳቸውን የሚቆጥሩ በማለት ተችተዋል። ይህ በእንዲህ እንዳለ የቀድሞው የጠቅላይ ሚኒስትር ቢሮ ዋና ኃላፊ ሆሮቢች ንግግር ከተከትሎ ምላሽ ሚኒስትር ሚኪ ዙዋር እንዳሉት ጠቅላይ ሚኒስትሩን የኦክቶበር 7 የሽብር ጥቃት የጎዳው የደህንነት ስርዓት ክፍል ነው። ሚኒስትር ዙዋር ንግግራቸው እንዲህ በመቀጠል መንግስታችን በሕግና ፍትህ መዋቅር መሻሻያ ለማድረግ የነበረውን እቅድ ጎጂ ያደረገው የደህንነት ስርዓት ክፍል ነው። የመከላከያ ሰራዊት ሽብር ፈጣሪዎች በጥቅምት 7 ቀን 2023 ዓ.ም ድንበር ጥሰው ወደ እስራኤል እንደሚገቡ ለጠቅላይ ሚኒስትር ናታንያሁ አስቀድመው አላሳውቋቸውም። የክነሴት ሊቀመንበር አሚር ኦሃና ከሊኩድ ፓርቲ የሆኑት ጦርነቱ እንዲጀመር የተቀመጠው ዓላማ በዛም ሐማስን ማጥፋት በአብዛኛው ተሰርቷል፣ ስኬታማ ሆኗል አሉ። የሐማስ አቋሞች በግምት ወደ 90% ያህል ወድመዋል። አሁንም የሚቀረን መንገድ አለን። በአሁኑ ጊዜ ከአዛ ቀበሌ 60% የሚሆኑት አካባቢ እየተቆጣጠር ነው። ይህም ሙሉና ውጤታማ ቁጥጥር ነው። እኛ የምንሰራው እነሱን ለማጥፋትም ሆነ ለመያዝ ነው። ከጥቂት ሳምንታት በፊት እንዳያችሁት ከአራት ወራት በፊት ያጠፋ ነው የኢዞድ ኢዚዳን ሀዳድን ተመልከቱም። ምናልባት ሐማስ ጥቂት ሮኬቶች ይኖሩት ይሆናል፣ ግን በአሁኑ ሰዓት ወድቋል። አንድም ሁለትም ሮኬትም ቢኖር ወደ እስራኤል የመተኮስ አቅም የለውም ብለዋል። የእስራኤል ቤተኑ ፓርቲ መሪ አቢጊዶር ሊበርማን ጠቅላይ ሚኒስትር በጠንካራ ሁኔታ በመተቸት የፍልስጤም መንግስትን ለማቋቋም እየሰሩ ነው አሉ። በራክማን ዩኒቨርሲቲ በተካሄደም ዓለም አቀፋዊ የጸረ ሽብርተኝነት ፖሊሲ ጉባኤ ላይ ሊበርማን እንደተናገሩት ናታንያሁ የአሜሪካ መንግስት በመላው ይሁዳና ሰማሪያ ቀበሌዎቹም በምስራቅ ኢየሩሳሌም የፍልስጤም መንግስት እውቅና ለመስጠት እያደረጉ ባለው እርምጃ ፊት የተገቢ እርምጃ እየወሰደ አይደለም። ሊበርማን በተጨማሪም እስራኤል በፍልስጤም ባለስልጣን ግዛቱ ምርጫ እንዲካሄድ መስማማቷ ሐማስ በይሁዳና ሰማሪያ ቀበሌዎች ስልጣን እንዲይዝ የናታንያሁ አስተዳደር እየሰራ ነው ይላሉ። እንዲሁም ናታንያሁ እስራኤልን ወደ ሶስተኛው የቤተ መቅደስ ጥፋት ለመምራት የሚሞክር ሰው ነው ብሎ በማለት ተችተዋቸዋል። በዛ ቀበሌ ውስጥ የእስራኤል መከላከያ በተኮሰው መድፍ 7 ሰዎች መቁሰላቸውን የአዛ ዜና አውታሮች አስታወቁም። የቀበሌው ዜና አውታሮች እንዳስታወቁት ከቆሰሉት ሰዎች መካከል 2 ሰዎች በከባድ ሁኔታ ቆስለዋል። በደቡብ አዛ በራፊያ አካባቢ በመድፍ መተኮሱና በሰዎች ላይ ጉዳት ማድረሱን ገልጸዋል። በጥቅምት 7 እልቂት 3ኛ ዓመት መታሰቢያ ቀን በስፔን ካታሎኒያ ክልል የሚገኘው ፍርድ ቤት የባርሴሎና ከተማ ለእስራኤል ያደረገችውን እገዳም ሰርዟል። ይህን ያልተለመደ ውሳኔ የባርሴሎና ከተማ ምክር ቤት እልቂቱ ከተፈጸመ ከአንድ ወር ገደማ በኋላ አጽድቆት ነበረ። የአሜሪካ ፕሬዝዳንት ትራምፕ ትናንት ምሽት ከጠቅላይ ሚኒስትር ናታንያሁ ጋር እንደተናገሩት ለእርሳቸውም ሆነ ለእስራኤል ሕዝብም መልካም ምኞትን ገልጸዋል። ትራምፕ ለጋዜጠኞች እንዲህ አሉ፣ እጅግ አስከፊ ቀን ነበረ። ያኔ እጅግ አስከፊ አሳዛኝ ክስተቶች ነበረ። ሌላኛው ወገን በጥቅምቱ 7 ላደረገው ጥፋት በጣም ከባድ ዋጋ እየከፈለ ነው ብለዋል። የአየር ንብረት ሁኔታ እስከ ዛሬ እስከ ቅዳሜ ድረስ ቀስ በቀስ የሙቀቱ መጠን ይጨምራል። በተለይም በተራራማና ከባህር ዳርቻ ሜዳማ አካባቢዎች ደግሞ ሙቀቱ ይጨምራል ነው ያሉት። እሁድ የሙቀቱ መጠን ይቀንሳል ነው ያሉት ከወዲሁ የአየር ጸባይ ተመራማሪዎቹ። የሰዓቱ ዜና እስከዚሁ ነው። ወርቅነሽ
0: ቶዳ የቴክኒክ ችግር ነበር፣ ይቅርታ። አመሰግናለሁ። እናመሰግናለን። ይሻየው አንዳንዴ ማይክሮፎን እዚህ ለመክፈት ያስቸግራል።
1: ያጋጥማል።
0: መጀመሪያ ጊዜ አይደለም።
1: ዋናው ነገር ወዲያውኑ ጥበበኛ ቴክኒክ ባለሙያዎችም የኛን ጀምሮ አድማጮቻችን ጆሮ እንዲደርስ እናደርጋለን። አይደለም
0: እዚያው ለዚህ ነው የቴክኒክ ባለሙያ የሚያስፈልገውና እዚህ ሳይቻል ሲቀር እዛ ይከፍቶታል። እንደዛ ነው የሆነው። እናመሰግናለን። ዝግጅታችን ይቀጥላል። ወደሚቀጥለው ዝግጅት ለማለፍ አጭር ሙዚቃ

0: እንግዲህ ባልደረቦቼ ወደ ወጣይ ዘገባ
1: መክፈል የተቸገራችሁበት ደረጃ ካጋጠማችሁ
0: አስተዋቂዎች አሉ።
1: አንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን። ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሰረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትከተላላችሁ። ልክነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን። ኮሃቤት 6048 አሁኑኑ ደውሉ። ግልጋሎቱ ደንቡን ያማክላል።
0: ማስተዋቂያውና ሰማንና እንግዲህ ሲቀጥሉ ዶክተር ዘገባ ስናልፍ ለደረቦች ሰጠይ ዘመን ወርቅ ነሸቴ እንግዲህ በያለን ወቅታዊ ዘገባ የምንመለከተው ጥቅምት 7 በቅዳሜ ሰንበት 2023 ዓመተ ምህረት በእስራኤል ላይ የተፈጸመው የሽብር ጥቃት ሶስተኛው ዓመት መታሰቢያ ኖትናንት በፓርክ አያርኮን በሐዘንተኛ ቤተሰቦችና ተጠልፈው በተመለሱ ዜጎች ተዘጋጅቶ ነበርና ዝግጅቱ እንዴት ነበር ሰጠኝ?
2: አዎ በጣም ያሳዝን ነበር። ሲነገሩ የነበሩ የተለያዩ ታሪኮች የነበሩ የሽብር ጥቃቱ የደረሰበት ሁኔታ እዛ ያሳለፉ ሰዎች በጣም በሚያሳዝን ሁኔታ ነው ደንብ አስበውበት ማን ምን መናገር እንዳለበት ከየትኛው ታሪክ ጋር መሄድ እንዳለበት የተዘጋጀ ነው። ትላንትና ያየነው የመታሰቢያ ዝግጅት በቴሌቪዥን ጣቢያዎች በቀጥታ የተላለፈ ነው። ምሽት ጀምሮ ማለት ነው 9 ሰዓት ከሩብ አካባቢ ጀምሮና በጣም ያሳዝን ነበር። ብዙ ታሪኮች ራሳቸው አንዳንድ ቤተሰቦች ሲናገሩና በተለይ አስከሬን መለየት እንኳን እስኪያቅት ድረስ የነበረው ሁኔታ ሲተረኩ ስንሰማ በጣም ነው ያዘነውና በደም በታሰበ እንግዲህ ጥቅምት 7ቱ 3 አመት አለፈው ለነል የቻልንበት ቀን ላይ ደርሰናል። ትላንትና 3 አመት በትክክል ሞላው ዛሬ 3 አመት ያለፈው ይያልነናውራ በቅተናልና በመጨረሻ የፕሮግራሙ መሪ የነበረውና ከሐማስ ተጠልፎ የተመለሰው ኤሊ ሻራቢ በመጨረሻ አስተላልፈው መልእክት ምንድነው? እውነቱን ለማወቅ የነበረውን ክስተት ለመረዳት አጣሪ ኮሚቴ መቋቋም አለበት ነው መንግስታዊ አጣሪ ኮሚቴ። የሁሉም ሰው ጥያቄ እሱ ነው። እንዴት ተደረገ? እንዴት ሆነ? ማን ነው ክፍተቱን የፈጠረው? ማን ነው ኃላፊነቱን ያልተወጣው? በፊት የነበሩ ባለስልጣናት እርምጃ ወስደዋል ወይ? እንግዲህ ያንዳንዱ በባለስልጣን በከፍተኛ ስልጣን ደረጃ ያሉ አካላት መልእክት ሲያስተላልፉ ወይም ደግሞ ውሳኔ ሲያስተላልፉ በፕሮቶኮል ተጽፎ በደንብ ስርዓት ባለው መልኩ ስለሆነ ያን ለማወቅ ነው አሁን ማን ነው ኃላፊነቱን ያልተወጣው ሚል ጥያቄ ያለውና የምርማሪ ኮሚቴ እንዲቋቋም ነው በመጨረሻ መልእክት የተላለፈውና ታሪካቸው ሲነገር በጣም ያሳዝናል። ከዚህ እንግዲህ በኦፋኪም ከተማ ታላቅ ጀብዱ ሰርቶ የህይወት መስዋዕትነት የከፈለው በጥበቃ ስራ ሲሰራ የነበረው የእስራኤል ጫኔ ጉዳይም በዛ በዝግጅቱ ተነስቷል። ሽጉጡን ይዞ ከውሻው ጋር ሆኖ ትንሽ ተናፍሶ ለመውጣት ወቅ ያረገ በነበረበት ጊዜ ያጋጠመውን ሁኔታ ተመልሶ ሽጉጡን ይዞ በሽጉጥ ብዙ ሽብርተኞችን መዋጋት መቻሉን ወደ ቤት እንዳይገቡ ማድረጉ ሁሉ ተገልጿል። እህቱ አቪቫ የ30 ዓመት የልደት ቀኑን አክብረው እንደነበረ የገለጸችበት ሁኔታ ሰምተናልና የነበረው ታሪክ በሙሉ በጣም የሚያሳዝን ነው። ይህ ነገር ለፊት ብዙ አነጋጋሪ እንደሆነ የሚቀጥል ነው ሻየው።
0: እንበዲን እንዳለ ወርቅነሸት እንደው በዚህ ዙሪያ በትናንቱ ህዝባዊ ማለት ከመንግስት ለት ባለመልኩ እንግዲህ በትናንትናውት እነዚህ ሀዘንተኛ ቤተሰቦች ቀደም ሲል ሰጠኝም እንዳለው የሀዘንተኛ ቤተሰቦች የሞቱባቸውና ተጠልፈው ወዳዛ ከተወሰዱ በኋላ በድርድር በህይወት የተመለሱላቸው ቤተሰቦቻቸው ባዘጋጁት መታሰቢያ ስነ ስርዓት ነው የሆነውና እንዴት ይታያል?
3: አው ቤተሰቦች ነው ያዘጋጁት እንዳልከው ሻየው። ከሁለት ቀን በፊት ነው በመንግስት ደረጃ በብሔራዊ ደረጃ መንግስት ይሄን መታሰቢያ ያሰበው። ቤተሰቦች ነው ትናንት ያሰቡትና የፖለቲከኛ የመንግስት ባለስልጣናት ጣልቃ ገብነት አልነበረበትም። በዜጎች ትብብር ቤተሰቦች ነው ሰጠኝ እንዳለው ያው የንግግሩ ሂደት የፕሮግራሙ ቅንብር በጣም የሚያሳዝን ነበር። በስርዓት ቀደም ብሎ እንደተዘጋጁበት ያስታውቃል። ይሄን ፕሮግራም ራሱ የመረው በሐማስ እጅ ለበርካታ ጊዜያት ተጠልፎ ቆይቶ የተመለሰው ነው ኤሊ ሻራቢ። ከሐማስ እጅ ሲለቀቅ እናስታውሳለን አጽም ብቻ ነበር። ከዛ ከተለቀቀ በኋላ ግን ያው እንግዲህ ለዚህ በቅቷል መጽሐፍ ጽፏል ስለነበረበት የተጠለፈበት ጊዜ የሚመለከት ኤሊ ሻራቢ ታሪኩ ራሱ በጣም የሚያሳዝን ነው። ሁለት ሴት ልጆቹ ባለቤቱ በዚህ በአሸባሪዎች በዛን ቀን ጥቃት ተገድለዋል እና እሱ ተጠልፎ ሄዷል። ብቻውን ነው የቀረው እንግዲህ ከቤተሰብ መካከል እሱ ብቻውን ነው የቀረው። ወንድሙ ተገድሏል እና እሱ ነበር ፕሮግራሙን ከመሩት መካከል ከሸኒ ኮሄን ጋር ሆኖ ያው እሱ ነው ፕሮግራሙን የመራውና መጨረሻ የሚያስተላልፈው መልእክት መርማሪ ኮሚቴ ይቋቋም፣ መርማሪ ኮሚቴ ካልተቋቋመ ነገሮችን ማስተካከል አንችልም፣ የነበረውን ችግር ማወቅ ካልቻል፣ ምን እንደተፈጠረ ማወቅ ካልቻል

0: በለቱ የነበረው የጭንቀት ድምጽ፣ የድረሱልኝ ድምጽ፣ የጣር ድምጽ ያው በመገናኛ አውታሮች ይሰማ ነበር። በጣም ከባድ ነበር። ከ70,000 በላይ ሰዎች በፓርክ ያርኮን በተከበረው በስነ ስርዓቱ እንደተሳተፉ ተገልጿል። ያው እንግዲህ የእስራኤል ህዝብ በአንድ ልቡ ተሰብሮ ያለበት ቀን ነው ትናንት።
1: ወርቅነሸቴ ካንቺ ቆይታ ወደ ሁለተኛው ወቅታዊ ዘገባችን የሚያተኩር እስራኤልና እንግሊዝ ዲፕሎማሲያዊ ግንኙነታቸው እየሻከረ ሄዶ በኢየሩሳሌም የሚገኙ የብሪታንያም ቆንስላ ጽህፈት ቤቱ እንዲዘጋ እስራኤል ወስናለች እና ሁኔታው ወደ የት ነው ያመራው?
0: ይህ ነገር እየተካረረ ነው። እንግዲህ በመጀመሪያ በእንግሊዝ ነው የተጀመረው ነገሩ። እንደምናስታውሰው በይሁዳና ሰማሪያ አካባቢ ማዕቀብ እንጥላለን፣ በይሁዳና ሰማሪያ አካባቢ የሚመረቱ ምርቶችን ወደ ሀገራችን እንዲገቡ አንፈቅድምና ማዕቀብ እንጥላለን አለች እንግሊዝ። ያን ተከትለውም ሌሎች ሀገራትም የአውሮፓ ሀገራት የዚህ ማዕቀብ ተሳታፊ ሆኑ። እስራኤል ያው ወዲያው ወሰደችው እርምጃ፣ ቆንስላ ጽህፈት ቤቱን እንዘጋለን ነው። በምስራቅ ኢየሩሳሌም የሚገኘውን ቆንስላ ጽህፈት ቤት እንዘጋለን ነው ያለችው። የአንድ ወር ጊዜ ገደብ ነበር የተሰጠችው። የአንድ ወር ጊዜ ገደብ እየደረሰ ነው። 30 ቀናት 27 ዲፕሎማቶች እንደሚሰሩ ነው የሚታወቀው በዚህ የቆንስላ ጽህፈት ቤት። አሁን እንግዲህ ዛሬ በመጨረሻ የደረሰችበት ውሳኔ ያን ተከትሎ የእንግሊዝም 27 የእስራኤል ዲፕሎማቶችን አባራለሁ ብላ ነበር። ያው 27 ዲፕሎማቶች እዚህ ስለሚሰሩ እና ከተዘጋ ያን ያህል ስለሚባረር እሷም እንደዚሁ ያጸፋ ምላሽ ወስዳለሁ ብላ ዝታለች ባለፈው ሳምንት። ዛሬ የውጭ ጉዳይ ሚኒስትር ጊዶን ሳር እንግዲህ በይፋ ባደረጉት መልእክት ሙሉ በሙሉ ቆንስላ ጽህፈት ቤቱን መዝጋት አንችልም፣ በምስራቅ ኢየሩሳሌም እንግለ ፍልስጤማውያን አገልግሎት የሚሰጥ ነው እንግሊዝ ቆንስላ ጽህፈት ቤት፣ ግን ከ27 ዲፕሎማቶች መካከል 7 ብቻ እንዲሰሩ እናደርጋለን። በቆንስላ ጽህፈት ቤት ደረጃ ሳይሆን በጣም ውስን በሆነ ብዙ ገደቦች ተጥለውበት ሊንቀሳቀስ ይችላል ጽህፈት ቤቱ፣ ግን እንደ ቆንስላ አገልግሎት ሊሰጥ አይችልም። እንግሊዝ ምስራቅ ኢየሩሳሌምን አሁንም እስራኤል በቁጥጥር ስር በኃይል ተቆጣጥራ እንደያዘችው ነው የምታምንና እንግዲህ ይህን አመለካከቷን እውን የሚያደርግ ነው ይሄ ቆንስላ ጽህፈት ቤቱ በዛ አካባቢ ያው ለፍልስጤማን አገልግሎት የሚሰጥ ነው። ዞሮ ዞሮ ሙሉ በሙሉ በአጠቃላይ መዝጋት ሳይሆን 7 ብቻ ዲፕሎማቶች እንዲቀሩ የሚሰጡ አገልግሎትን በጣም ውስን እንዲሆን ብለዋል። እንግዲህ ያው ነገሮች እየተካረሩ ነው። እንግዲህ በእንግሊዝ በኩል ደግሞ የሚመጣው ይታያል።
1: ይበንድ እንዳለ ሰጠኝ ዘመነ እስከ በእውነት በእስራኤልና በአውሮፓ በሚገኙ ሀገራት መካከል በጣም ጥሩ ግንኙነት ነበራቸው እና በሁሉም መንገድ ማለት ያስችል ነበረ። አሁን ግን የድሮች የቀድሞቹ ወዳጆች አሁን ደግሞ ጠላት እየሆኑ ነው። እንግዲህ እንዴት ነው?
2: ይሄ እንግዲህ ብዙ ዲፕሎማሲያዊ ስራ መሰራት ያለበት መስሎ ነው የሚታየን። እኔ የማይገባኝ አንድ ነገር አለ። የአውሮፓ ሀገራትም የዓለም ሀገራትም የተባበሩት መንግስታት ድርጅትም በዓለም ላይ ብዙ ግፎች በብዙ ሀገራት ይፈጸማሉና ቶሎ ብሎ በዚህ በመካከለኛው ምስራቅ እስራኤል ላይ ያለውን ነው ትኩረት የሚያደርጉና አሁን በዓለም ላይ ግጭት የሚፈጥር የለም ወይ፣ ዜጎችን የሚበድል መንግስታት የሉም ወይ፣ ብዙ ነገሮች አሉና ደርሰው እስራኤል ላይ ሲሆን ሁሉን ነገር ያከሩታልና የፍልስጤማውያን ተቆርቋሪ ነን ብለው በሀገራቸው የሚኖሩ የውጭ ሀገር ዜጎችን ሀሳብ ለማሟላትና የፍልስጤማውያን በትክክል የቆምነንን ለማለት እንጂ አሁን ባለፉት 3 ዓመታት በዚህ የሐማስና እስላም ጅሃድ ድርጅቶች በቀሰቀሱት ጦርነት ምክንያት በርካታ ፍልስጤማውያን ችግር ውስጥ ሲገቡ እርዳታ ላቅርብ ያሉ እንኳን የተወሰኑ ሀገራት ናቸውና አንዳንድ ጊዜ ግራ የሚያጋባ ነው። እስራኤል ብዙ መስራት አለባት በዲፕሎማሲያዊ ሁኔታ። ብሪታንያ በዓለም ላይም በአውሮፓም በጣም ተጽዕኖ የምትፈጥር ሀገር ስለሆነች ዲፕሎማሲያዊ ግንኙነቱን ማሻሻል ያስፈልጋል። እንግዲህ ምስራቅ ኢየሩሳሌምን እንደ ሌሎች ሀገራት እንደሚሉት እስራኤል ወራሪ ናት፣ ወራ የያዘች ናት ማለት የእናንተ አይደለም አይገባም የፍልስጤማውያን ነው የሚል ነው እና የእስራኤልም ውሳኔ ያው በይሁዳና ሰማሪያ ቀበሌዎች ባለው ምክንያት ነው። የሁለቱ እስራኤልና እንዲሁም የሌሎች የአውሮፓ ሀገራት የብሪታንያ ግንኙነት ሊሻክር የቻለው እና ይህን ለማሻሻል ጥረት የሚያስፈልግበት ጊዜ ነው በጣም ብዬ ነው ማስበው።
1: አዎ፣ በዋናነት በመካከለኛው ምስራቅና ከአፍሪቃን ጨምሮ በሚሊዮኖች የሚቆጠሩ ስደተኞች ወደ አውሮፓ ሀገራት ገብተዋል። እንግዲህ ቁጥራቸው ደግሞ በእንግሊዝ፣ በፈረንሳይ፣ በጣሊያን፣ በስፔን፣ በጀርመን ወዘተርፈ በመሳሰሉ የሙስሊም ሃይማኖት ተከታዮች ቁጥራቸው ጨምሯል። ከነባሮቹ የበለጡ ሂደዋል እና አሁን ደግሞ ባለፉት ቅርብ ቀናት በእንግሊዝ

0: ሐማስ የፍልስጤም ደጋፊዎች በአካዱስ ሰላማዊ ሰልፍ ላይ የሀገሪቱ ፖሊስ ሰራዊት የደህንነት አካላት ይህን ሰላማዊ ሰልፍ ከመቆጣጠር አቅም እንደደረሰ ነው እየተናገረ ያለው። በየቤታቸው የእሳትን ለማጥፋትን በሚለው ምንድነው የሚያደርጉ ለማረጋጋት በእስራኤል ላይ ጎጂ የሆኑ እርምጃዎችን እየወሰዱ ነው።
1: ተከክለኛ የፍልስጤማን ደጋፊዎች ወለ ፍልስጤማን ተቆርቁረው ሳይሆን ለሀገራቸው የፖለቲካ ጥቅም ለማግኘት የሚያደርጉት ነው እስካሁን ምናየው እንጂ በትክክል ቢሆን ኖሮ እርግጥ ነው እስራኤል ተገቢ ያልሆነ ነገር ከሰራች ሊተቿት ይችላሉ ወይም ደግሞ እንደሌላው ሀገር። ግን በዓለም ላይ በትክክል ሚዛናዊ በሆነ መንገድ ይሄ ነገር ይደረጋል ስንል ብዙ ጥያቄ የሚያስነሳ ነው።
0: ጥሩ ሰጠኝ። በቀጣይነት የአርዲ ማህበረሰብ የውትድርና ዘመቻ እንዲሁም ወጣቶቹ ሃይማኖት ቶራ ተማሪዎቹ ቶራ ብቻ እንጂ ውትድርና የሚባል ነገር የለም። ግን እስራኤል ወታደራዊ ሰራዊት ጥሪ ደብዳቤ ይልካል ግን እንቢ አይመጡም። ይህን ተከትሎ ደግሞ የፖሊስ ውትድርና ክፍል ደግሞ እየተከታተለ ይይዛቸዋል ያስራቸዋል። አሁን በመቃወም ደግሞ እንሆ ይህን ህግን በመቃወም ዛሬ በመላ ሀገሪቱ ሰላማዊ ሰልፍ ያካሂዳሉ ተብሎ ይጠበቃሉ። እና በዚህ ሰላማዊ ሰልፍ በየትኛው አካባቢ የበለጠ ትኩረት ያደርጋል? መቼም በጎዳናዎችም ሁሉ ሰላማዊ ሰልፍ ሲሆን ብዙ እንግዲህ ይኖራልና
1: እንግዲህ ለጊዜው የደረሰን መረጃ እነሱ በየትኛው አካባቢ በለጠ ይወጣሉ የሚለው በጣም እንግዲህ የሚታወቁበት ከተማ አለ። ግን ባልተጠበቁ ቦታዎች ሁሉ ሊወጡ ይችላሉ። ለጊዜው ጉሽዳን በተባለው አካባቢ በተለይ እነሱ የሃሬዲ ማህበረሰብ አባላት የሚኖሩባት ከተማ የብኔ ብራክ ከተማ አለች። በዛ አካባቢ በብዛት ይወጣሉ። ኢየሩሳሌም፣ ሞዲን ኢሊት፣ በሰሜንና ደቡብ እስራኤል በሚገኙ መስቀለኛ መንገዶች ይወጣሉ። እንግዲህ የመከላከያ ሰራዊቱ በዚህ ፍቃደኛ ያልሆኑ የሃሬዲም ወጣቶችን በዚህ በኦክቶበር ወር ወይም ጥቅምት ወር ጀምሮ የበለጠ እይዛለሁ ብሎ ማስታወቁን ተከትሎ እና ባለፉት ቀናት ለመያዝ ያደረገውን ጥረት በመቃወም ነው እንግዲህ የሃሬዲም ማህበረሰብ ሰላማዊ ሰልፍ የሚያደርጉት። በዚህ ምክንያትም በቅድም በጠቀስናቸው አካባቢዎች የትራፊክ መጨናነቅ ሊኖር ይችላል፣ መንገዶች ሊዘጉ ይችላሉ። ከፍተኛ ብዛት ያላቸው ሰዎች ነው ይወጣሉ የተባለ እና ያው እንግዲህ ፕሮግራም ያለው ሰው አስቀድሞ ቢወጣ መልካም ነው ምንል።
0: ግሩም ወርቅነሸቴ፣ ከዚሁ ጋር በተያያዘ መቼም ሰላማዊ ሰልፍ ይባል እንጂ በጣም ብዙ ጎዳናዎች ይዘጋሉና የሰላማዊ ሰልፍ ብዙ ህዝብ በሚወጣበት ጊዜና በዋና ከተማ ኢየሩሳሌም ደግሞ በዚህ በብዛት ያሉ የሃሬዲም ህብረተሰብ ያሉባት ከተማ ስለሆነች በዚህ አካባቢስ እንዴት ነው እንደ ጎዳናዎችን ቁጥር በዋናነት ተላቢና ኢየሩሳሌምና ተላቢብ የሚያገናኘው ቁጥር አንድ ክቢሽ እካት ወዘተርፈ የመሰሉ እንዴት ይታያል በዚህ ዙሪያ?
2: ያው እንግዲህ ቦታው የተጠቀሰው ቦታ ነው የሚጠራው በአብዛኛው፣ ግን ደግሞ አይታወቅም። ሰጠኝ እንዳለው በሰሜንም በደቡብ እስራኤል አካባቢ በሚገኙ መስቀለኛ መንገዶች ላይም የተቃውሞ ሰልፍ ሊያካሂዱ ይችላሉ ተብሎ ይጠበቃል። እንግዲህ ሃሬዲ ማህበረሰብ ለሰልፍ ወጣ ሲባል ምን እንደሚጠብቀን መንገድ ላይ ጎዳናዎች ላይ ይታወቃል። 4 ሰዓት ላይ ነው ሰልፉ ይጀምራል ተብሎ የሚጠበቀው። መንገድ ላይ የሚኖሩ እንግዲህ አሽከርካሪዎች ልብ ብለው ሁኔታውን አስቀድመው መጠንቀቅ አለባቸው ነው የምንለው። ሌላው ሰጠኝ በሰፊው ስላለው እንግዲህ ያው ምክንያቱም ተገልጿል። ብዙ የምጨምረው ነገር የለም።
0: እኔ የምጨምረው በበኩሌ በጎዳና ሁላችን በኢየሩሳሌም አካባቢ እንኖራለን። እንግዲህ በዚህ ጎዳናዎች ይዘጋሉ ተብሎ የሚጠበቁ ጉድን ክቢሸካ ኢየሩሳሌምና ተላቢ በሚያገናኘው እና እንዲሁም በዚህ በዋናው ከተማ በኢየሩሳሌም ያሉ በሚታር ገሸር ሚታሪ በተባለው በእሱ አካባቢ ስለሚሆን መኪና ጎዳና የመዘጋት ሁኔታ የሚል ስጋት በመኖሩ ይህንን እንግዲህ አድማጮች
2: መከታተል፣
0: ፖሊስ ሰራዊት የሚያወጣውን መረጃዎችን ያወጣል። በስንት ሰዓት አድማ ሰላማዊ ሰልፍ እንደሚሆን የፖሊስ ሰራዊትና የመገናኛ በሬዲዮም ይሰራጫሉ እና ሌላ አማራጭ የሆነ ጎዳና መምረጥ ዌዝን መጠቀም እና የተዘጉትን ጎዳናዎች ከተዘጋ ዌዝ ይነግርሃል በየትኛው አቅጣጫ ይሻላል ብሎ መረጃ ታገኝበታለህ። እና መጠቀም ጥሩ ነው ብዬ ነው አይደለም።
1: ጥሩ። ወደ ሳምንታዊ ዝግጅት እንተላለፍ።

ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ የመዝናኛ ዝግጅታችን ነው። እናንተን ያዝናኑ ቁም ነገር ያስጨብጣሉ ያልናችሁን የተለያዩ መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። በህይወት ስንኖር የሚገጥመን ነገር አናውቅምና በመንደርስባቸው ምቹ አጋጣሚዎች ሁሉ ለታላቁ ፍጡር ለሰው ልጅ የሚጠቅም ነገር እንስራ። በዚች ምድር ስንኖር አብዝተን የምንጨነቀው ስለ ህይወት ነው። በህይወታችን ምን መስራት እንዳለብን፣ ትምህርት፣ ገንዘብ፣ ቤተሰብ፣ ዝና፣ ተፎካካሪና አሸናፊ ሆኖ መገኘት ብቻ በርካታ ነገሮች ያሳስቡናል። እንዲያው ግን ሰዎች ለስንት ጊዜ በህይወት እንደሚቆዩ፣ በህይወታቸው ምን አይነት ስራዎችን እንደሚያሳኩና ሌሎችንም የህይወት ግባቸውን ቢጠየቁ ስንቶቹ ትክክለኛውን መልስ ይመልሱ ይሆን? ምናልባትም ትክክለኛውን መልስ ለማወቅ አይቻል ይሆናል። ስናነብ ያገኘነው ጽሑፍ ግን እንዲህ ይላል። ስለ ህይወት የምናውቀው 3 ቀናትን ብቻ ነው፣ ትናንት፣ ዛሬና ነገ። ይሁን እንጂ ለነገው እርግጠኛ መሆን አይቻልም። በህይወት ስንኖር የሚገጥመን ነገር አናውቅምና በመንደርስባቸው ምቹ አጋጣሚዎች ሁሉ ለታላቁ ፍጡር ለሰው ልጅ የሚጠቅም ነገር እንስራ። አንዳንዴ በህይወት ከላይ ወደ ታች መውረድ ወይም መውደቅ ያጋጥማል ይባል የለ? ታዲያ መልካም የሰራ ሰው ሲወድቅ ድጋፍ እንኳን ባያገኝ እሱም ደርሶበት አየው የሚሉ አይኖሩም። በዘመናችን ህይወትን በደስታና ተሯሩጦ በሚያሰራን ኃይል የምንቆይባት ጊዜ አጭርናትና መልካም ነገሮችን ለመስራት ቀጠሮ አንስጥ። መልካም ነገሮችን ለማከናወን ይደርሳል ጊዜ አለ ቢባል በእርጅና ዘመን የሚሆነውን አናውቅምና። የሰው ልጅ ምንም ቢራቀቅ ሊሰራው ወይም እንደገና ሊመልሰው ለማይችለው ታላቅ ህይወትና እስትንፋስ ክብር እንስጥ። ከኛ በታች የመሰሉን ፍጥረታት በተለያዩና ባላስተዋልናቸው ነገሮች ከኛ የሚሻሉበት ነገር ይኖራልና የታላቅነት ስሜት አይሰማን። ህይወትን አንድ ጊዜ ብቻ እንደምንኖራት እያወቅን መስራት ያለብንን ነገር በቅደም ተከተል አናከናውንም። ከዓለም ጣውረድ ጋር ስንባዝን ላስፈላጊ ነገሮች ትኩረት ሳንሰጥ ይረፍዳል። ስለሆነም ልብናድርግ፣ ቅድሚያ መስጠት ላለብን ነገርም ቅድሚያ እንስጥ ይላል ጽሑፉ።

አንድ ነገር ለመስራት ስታስብ በዙሪያህ በርካታ መሰናክሎች ቢኖሩም እንቅፋቶቹ አንተ በመታደርገው ኃይልና ጥረት ይወሰናሉና ሳታመናታ ለስንፍና ቦታ ሳትሰጥ የምታስበውን ነገር ለመስራት ዛሬውን ጀምር። አንድ ነገር ለመስራት አንተ የራስህ የሆነ የተለየ አቅምና ችሎታ እንዳለህ እመን። ሰዎች በተፈጥሯቸው ከቤተሰቦቻቸውና ከአካባቢያቸው በሚወርሱት ልምድና ዕውቀት የተለያየ አቅምና ግንዛቤ አላቸው። ስለዚህ አንተም አንድ ነገር ለመስራት የሚያስችልህ የተለየ አቅም እንዳለህ እመን። ላንተም ሆነ ለሌሎች ሰዎች በጎ አሳቢ አእምሮ ይኖርህ። አንተ ለምታቀደውና ለምትሰራው ነገር እችላለሁ አድርገዋለሁ በማለት አዎንታዊ እምነት ካለ በጉዞ ሁሉ ያለው ድካም አይታወቅህም። ሌሎች ለሰሩት ነገር ደግሞ ሳይገባህ ከመተቻቸው ወይም ከመታደንቃቸው ያን ነገር ሲሰሩት ያለፉበትን ጉዞና ድካም በበጎ አምሮ ብታስበው ለሰዎች ጥሩ አስተያየት ልትሰጣቸው አመለካከትህም ቀና ሊሆን ይችላል። በህይወት ጉዞህ ላይ ዳገትና ቁልቁለቱ አስቸጋሪ ቢሆንም በመጨረሻ ግን በድል እንደምታጠናቀቅ እመን። የመጨረሻውን ድል ባሰፍህ ቁጥር ድካሙን ቸል ትለዋለህ፣ አቅምም ይኖርሃል። አንዳንዶቻችን በህይወታችን አንድ ነገር ስንፈልግ ያ ነገር እስኪሳካልን ሌላውን በዙሪያችን ያለውን ሁሉ ነገር እንረሳዋለን። ለምሳሌ ቤተሰብ፣ ስራ ወይም ሌላ ትኩረት ልንሰጠው የሚገባ ነገር ሊሆን ይችላል። ጭራሽን ረሳውና እንዲሳካልን ለምንፈልገው ነገር ብቻ ስንባዝን ሳናስበው የምናጣቸው ነገሮች ይበዙና በጉልምስና ጊዜያችን ሊኖረን የሚገባንን ነገር እናጣለን። ስለዚህ ለሁሉም ነገራችን ተመጣጣኝ ትኩረት እንስጥ። አንዳንዴ ነገሮችን በቅጡ ባልተረዳንበት ሁኔታ የተለየ ጥቅም እናገኛለን ብለን በስሜታዊነት የምናደርጋቸው ነገሮች ሌሎችን በመጉዳት ወይም ተመልሶ ራሳችንን ዋጋ የሚያስከፍል ሁኔታ በመፍጠር ልንጎዳበት እንችላለን። ባልገባን ነገር ላይ በስሜታዊነት እርምጃ ለመውሰድ አንፍጠን ወይም አንቸኩል። የጅብ ችኩል ቀንድ ይነክሳል ይባል የለ? አሁን ስናነብ ያገኘናቸውን ጥቅሶች እናቀርባለን። ጨዋ አንደበት የተዘጉ በሮችን ይከፍታል። በህይወት ትልቁ ድክመት ተስፋ መቁረጥ ነው። ተስፋ ያልቆረጠ የፈለገውን ያገኛል። ከብዙ ገንዘብ ጥሩ የሚያስብ አእምሮ ይሻላል። ወርቃማ ጊዜ ሲጠፋና ሰውነት ሲደክም የማይከዳው እውነተኛ ፍቅር ብቻ ነው። እናም እውነተኛ ፍቅርን በህይወታችን እናከማች። የምላስ ጦር ቢታከም አይድንም። ጨዋነት ራስን የሚያስከብር ዘበኛ ነው። ሳይሰሩ ካለፈ ጊዜ ሰርተው የተሳሳቱበት ጊዜ አይጸጽትም። ፈገግታ ያለ ገንዘብ መልካም ቅርርብን የሚፈጥር ውብ ሀብት ነው። መልካም ስራ የክፉ ቀን ስንቅ ናት። የምላስ ወለምታ በቅቤ አይታሽም። እንዳታጣ ተስፋ ችግርህ በርትቶ ያለ ቅጥ ቢሰፋ ጨለማው አይሎ ብርሃንህ ቢጠፋ ፀሐይዋ ጥልቃብህ ካፊያውን ቢያካፋ የህይወቱ ጣውረድ ቢሆንም የሚያለፋ በሸማቀቅ በስቶ አንገትህን ብደፋ ይህም ያልፋል የሚል እንዳታጣ ተስፋ። ግጥሙን ያገኘነው ኢንተርኔት ድረገጽ ላይ ነው።

እያንዳንዱ ሰው የራሱ የሆነ ተሰጥኦና ችሎታ አለው። እያንዳንዱ ሰው በሚሰራው ስራ ለአካባቢው የሚያበረክተው አስተዋጽኦ እንዳለ ይታወቃል። የሰዎች ተሰጥኦ የተለያየ ነው ብለናል። ታዲያ መልካም ነገር የታደሉ ሰዎች በሚውሉበት አካባቢ በሚሰሩበት ቦታ ሁሉ መልካም ነገርን እንዲሰሩ የአካባቢው ሁኔታ ይወስነዋል። ለምሳሌ ቅንና ደግ የሆኑ ኃላፊዎች ያላቸው ሰራተኞች ሙሉ ዕውቀታቸውን ስራቸው ላይ እንዲያውሉ የሚያግዳቸው መስመር ስለሌለ መልካም ነገርን እንዲሰሩ ምናልባትም በታላቅ ደረጃ ተሰጥኦ ያላቸው ከሆኑ ለዓለማችን የአንድ ችግር መፍቴ የሚዘይዱ ሆነው ይገኛሉ። በዓለማችን ታሪክም እንደምናየው ታላላቅ ሳይንቲስቶች፣ ጸሐፊዎች ወይም በሌላ ሙያ የተሰማሩ ግለሰቦች ለሁሉም ህዝብ መፍቴ ወይም ያለምን ዕውነታ ያሳወቁ ሰዎች ይህን አጋጣሚ ያገኙ ናቸው። በአንጻሩ ደግሞ በዙሪያችን ያሉ ሰዎች የሚሰሩት መልካም ስራ ይፋ እንዳይወጣ የሚፈልጉ፣ ሁሉም ነገር በእነሱ ቁጥጥር ስር ብቻ እንዲሆን የሚፈልጉ ደግሞ ስንት ብሩህ አምሮና ተሰጥኦ ያላቸውን የዚህች ዓለም ገጸ በረከቶች መክሊታቸውን እንዳያበረክቱ ያደርጋሉ። እንደዚህ አይነት አጋጣሚዎች ዕውቀት ያላቸው ሰዎች ቦታና ተቀባይነትን ሲያጡ ወደ ሌላ ሀገር እንዲኮበልሉ የሚያደርጉ አጋጣሚዎች መሆናቸው ይገለጻል። ስለሆነም በመጀመሪያ እንደገለጽነው ሰዎች በተሰጧቸው የሚችሉትን ለማበረከት ያላቸው ዕውቀት በቂ አይደለም፣ በአካባቢያቸውና በዙሪያቸው ያሉ ሰዎች ተጽዕኖ ጭምር እንጂ። ዓለምህ እንዴት ናት? እንዴት ነህ ወንድሜ? ሞቀ ሆይ በረደህ? ህይወት ምን ይመስላል? አገኘህ ሆይ አጣህ? ዘመንህ እንዴት ነው? ሰጠህ ሆይ ተቀበልህ? ዓለምህ እንዴት ናት? ደላህ ሆይ ቸገረህ? ዓለሜ ደህና ናት፣ ምን ይጎልባታል? ባለ ብዙ ቀለም ልጆች ሞልተዋታል። አንዱ ሲመራመር ሌላው ህግ ያወጣል። አንዱ ከሳሽ ሲሆን ሌላኛው ይፈርዳል፣ ሌላኛው ይቀጣል። ያለቤ ልጆቿ ምድርን የሞሉ ያምለኔ እጣም ይጣጣሉ። ብዙ ማይግባቡ ሸንጎ ይወጣሉ። አንዱ አንዱን ለመጣል ቡጢ ሲታገሉ ሺ ዘመን አለፈ ህይወትን ሳይኖሩ። እና ምህት ዓለም እንዲናት ዓለሜ ማትጎሌም ማትሞላ ምቹም አይደለችም ጭራሽ ማደላ። ከኛም ቤት እንዲህ ነው ቅራኔው በርክቷል። ያንዱ ደስታ ላንዱ ህመም ይሆነዋል። አንዱ ሲሳካለት ሌላውን ያማዋል። ታዲያ ዓለም ምን አረገች? ያንተን አልወሰደች ሌላውን አልቀማች። ታዲያ ዓለም ምን አረገች? ያንተን አልወሰደች ሌላውን አልቀማች። ምናልባት አዳልታብን ይሆን? ዕውቀትን ስትፈትት፣ ሀብትን ስትደለድል፣ ጸባይን ስታድል ጸባይ ሲሆናል። ሰዎቹ ዕውቀታቸው እጅግ የመጠቀ፣ ባህላቸው ህብር ጎልቶ የደመቀ። ታዲያ ምን ይሆናል? ደስተኛ አይደለንም። ብንደክም ብንታክት አይሳካልንም። ታታሪው ወንድሜ ሌት ተቀን የሚጥረው ሲተክዛ ያለው ሁሌም እየከፋው የጎደለን ነገር ውሎ አይታወቅም። ብቻ ትናንት ዛሬም ነገም ደስ ብሎን አያውቅም። በል ወንድሜ በአዲሱ ዓመት ክብር እንገናኝና ስለ ህይወት እናስብ እንይ እንደገና። በዚች ዓለም ላይ ታላቁ ስኬት በጋራ ማደግ ነው። የእኛ ማደግ ትልቅ ድርሻ የሚኖረው አጠገባችን ያሉ ጓደኞቻችን ማደግ ሲችሉ ነው። በዚች ዓለም ላይ ሌላውን እየጣሉ የሚደረግ የብቻ ስኬትና እድገት መጨረሻው አያምርም። የበለጠ ከፍ ማለት ከፈለግን ሌሎችን ይዘን በመተባበር በጋራ ለማደግ እንጣር። በመጨረሻም የሚያንጸባርቅ ስኬት ወደኛ ይመጣል። ሰዎች መልካም አድርገህላቸው ምላሻቸው ተቃራኒ ቢሆን አትዘንባቸው። ምክንያቱም ማንም የሌለውን አይሰጥም። ሰዎች ስላንተ ክፉ የሚያስቡና ክፉ ነገር የሚያደርጉብህ አንተ ክፉ ሆነህ ላይሆን ይችላል። ግን በሰዎች ውስጥ ያለው የሰዎች ስሜት ማንነታቸውን አግንኖ ስለሚያወጣው ጥሩ ያልሆኑ ነገሮችን ማሰብ ይቀላቸዋል። ስለሆነም ሰዎችን መረዳት ብትችል መልካም ነው። አንተ ብቻ ሁሌም መልካም ነገርን አድርግ።
ከቤተሰብ ጋር በስራ ቦታም ሆነ በቅርባችን ከመናገኛቸው ሰዎች ስለምናገኘው ነገር ከመጨነቅ በፊት ለሰዎች የምንሰጠውን ፍቅርና አክብሮት እናስብ። ከሰጠንና ካከበርን የምንቀበለው ሰላምና ክብር ከምንሰጠው የበለጠ ይሆናል። ነጋዴ እንኳን ከሚሸጠው ዕቃ ይልቅ ለደንበኞቹ የሚያሳየው ክብርና አክብሮት ደንበኞቹ ወደሱ እንዲሳቡ ያደርጋቸዋል። ለተቆጣጣራቸው የማትችለው ነገሮች ላይ ጊዜህን ለማጥፋት አትሞክር። በለት ከለት እንቅስቃሴህ ተጽዕኖ ማሳደርና መለወጥ የምትችላቸው ነገሮች ላይ ብቻ ትኩረት አድርግ። የማትችለው ሁኔታ ላይ ጊዜ ማጥፋት ነፋስን ለመጨበጥ እንደመሞከር ስለሆነ ጊዜህን አታጥፋ። ህይወታችን በደስታ ለመምራት ራሳችን ከሌሎች ጋር አናወዳድር። ላንዱ ያለው ለሌላው የለውምና እኛ ያለን ነገር ካጣነው የበለጠ መሆኑን ማመን ይገባናል። ህይወታችን የምንመራው በውድድር ሳይሆን በዚች ዓለም ላይ እስካለን ድረስ ደስተኛ ሆነን ለማሳለፍና ለቀሪው ትውልድ ጥለን የምናልፈውን መልካም ጥሪት በማሰብ መሆን አለበት። ህይወት ረጅም አይደለችምና መስራት በምትችልበት ጊዜ ሁሉ ሰዎችን የማይጎዳና ቋሚ ነገሮችን ለመስራት አስብ።

ይቅናህ ግጥሙን ያገኘ ነው ኢንተርኔት ድረገጽ ላይ ነው። እግርህ ከተነሳ ለመሄድ ወስነህ ልብህ ከሸፈተ ካጠገቤ ሆነህ ከኔርቆ መሄድ ውሳኔህ ከሆነ መለየትን ናፍቆ ልብህ ከጨከነ እኔ ሸኝሃለሁ ናፍቆትን ደርቤ መሸኘት ልማዱ ሆኗልና ልቤ ፈጣሪ ካልጻፈው የህልውሃን ነገር ይቅናህ በሄድህበት ክፉም አልናገር ያመጣህ ጎዳና ይውሰድህ መልሶ ወትሮም መንገደኛ ይመለሳል ደርሶ። ሰው ማለት ይሄ ነው። ግጥሙን ያገኘ ነው ፌስቡክ ላይ ነው። ማን አስተማራቸው ይህን ሁሉ ምስጢር? ማን ነግሯቸው ነበር ነገር እንደሚያደክም በነጠላ ሲሆን እንደማያስደምም እንዲህ እንዲያወሩ በምሳሌ አድርገው ነገር እንዲያብራሩ ምስጢር እንዲገባን አምሮ እንዲፈተን ያስተማረና ያጫወተን ሐሳብ እንዲበተን ደግሞ እንዲተነተን አንድ ቃል ብዙውን ወክሎ እንዲናገር ማን አስተማራቸው ይህን ሁሉ ምስጢር?

የተከበራችሁ አድማጮቻችን የዛሬው የመዝናኛ ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ ነኝ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሰጠኝ አሁን ደግሞ አቶ ራሚም ረዳ የማህበራዊ ጉዳይ ሰራተኛ ነው፣ ባለሙያ ነው። ስልክ መስመራችን ላይ ይገኛል። እንግዲህ ዛሬም በተለያዩ ጉዳዮች ሀሳብ ሰጣለሁ ብሏል። እስኪ እንስማው። ጤና ይስጥልን አቶ ራሚም ረዳ እንደምን ዋልክ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ፣ እንዲሁም አቶ ሰጠኝ፣ እንዲሁም ሻያው ሁላችሁ ተቤት አሺዱር እና ሰላም ናቸው። እኔ ደህና ነኝ። እንዲሁም አዳማጮቻችን ሰላም ጤና ይስጥልኝ እላለሁ።
0: እናመሰግናለን። እኛም ሰላም ነን። የተለያዩ ሀሳቦች አሉኝ ብለሃል። እንደው በትናንት በዋለው የመታሰቢያ ስነስርዓት ዙሪያ ምን ሀሳብ አለ ባጭሩ?
1: አዎ፣ በጣም ትልቅ ሀዘን ነው የነበረው። ይህን ትናንትና የነበረው ያው ያሳለፍነውን የጦርነት ጉዳይ በጣም ልጆቻችን ገና በአበባቸው ገና ሳናይ ያው ቅንጥስ ቅንጥስ ብለው አሁዝ ገዋ ወይም ደግሞ በጣም ካለው ህዝባችን ጋር ሲነጣጠር በእኛው የበለጠ ኢትዮጵያውያን ናቸው ወጣቶች የረገፉ። በጣም ነፍሳቸውን የማረው ለቤተሰብ መጣናት እመኛለሁ። በጣም ከባድ ገና ህይወታቸውን እንቀጠላለን እያሉ በአጭር ለተቀጩት በጣም ትልቅ ሀዘን ነው። ትልቅ ሀዘን ነው።
2: እንግዲህ ለሶስት አመት የቆየው ጦርነት አሁንም አልተጠናቀቀም እና እንደው በማህበራዊ ጉዳይ ያደረሰው ቀውስ ችግር እንዴት ይታያል? አንድ ባለሙያ እንዴት ታየዋለ?
1: አሁን እንደጠቀስከው ትልቅ ሀዘን ነው። በወላጅ ላይ አሳድጎ ብሎ ስንት ቁም ነገር ላይ ደረጃ ይደርሳሉ ተብሎ የተጠበቁት ልጆች እንደዚህ ባልታሰበ ጦርነት፣ ድንገተኛ ጦርነት እንደዚህ ብሎ ሲሞቱ ወላጅ በጣም ትልቅ ነው። ትልቅ ጉዳት ነው። ምክንያቱም ዘር የላቸው፣ ማስታወሻ የላቸው፣ ምንም ነገር ያው ያለ ፎቶግራፍ ግድግዳ አይተህ እያየህ ማልቀስ ካልሆነ በስተቀር በልጅ ተተክቶ ወይም ልጅ ያላቸው ተብሎ ልጆች ያሉ ተብሎ ማስተዛዘኛ እንትን የለው እና በጣም የአእምሮ ጠባሳ ነው። ምክንያቱም ልክ እንደ ሱዳን ረግፈው እንደቀሩት ወገኖቻችን ከዛ ተለይቶ አቁም። በእርግጥ ግን እነዚህ ያው ጀግንነታቸው አንደበታቸው ያው ጊቦሬ ሚልካማ ተብሎ ይጠራሉ። ያው ታሪካቸው ተጽፎ ይገኛል። ያው ለቤተሰቡ ለማንኛው ለመላው እስራኤል የተዋጉት ውጊያ ያው ከግል ማህደራቸው ተጽፎ ያው ለዘላለም ለትውልድ ትውልድ ተላልፋ ማለት ነው። ይሄ ነው እንጂ ሌላ ምንም ሆን ትሚል የለም። ይህ ትልቅ ለእኛ

0: በጣም ትልቅ እንትን ነው።
1: አዎ
0: ደግሞ በጣም ብዙ ነው ደግሞ ለኛው ስታስቡ ስናስበው በጣም የመሐንዲስ ተዋጊዎች ቅርብ ተዋጊ ሆኖ ነው የተፋለሙት እና ነፍሳቸውን ይማረው።
1: እንግዲህ እንደዛ ከዛ ውጭ ምን አለ ነፍሳቸውን ይማረው ነው። ለቤተሰቦች ከባድ ነው ሁሉ እንግዲህ እንደምንም መጽናናት ቢችሉ መልካም ነው። ከባድ ቢሆንም ሌላው ወደ አውሮፓ ሀገራት እንደ ሁለትዩ ለሚሄዱ እስራኤላውያን በዛ በአውሮፓ ያለው ጸረ ይሁዳን እንቅስቃሴ እየከፋ ስለመጣ ጥንቃቄ ቢያደርጉ ነው መልካም ነው የሚል ሐሳብ አንስተህ ነበር።
0: አዎ በጣም የሚገርምሽ እኔ በስራ ጉዳይም በዛም ሁልጊዜም ያው አይተነዋል ታውቁታላችሁ በእኛ በእስራኤል ህዝብ የቱሪዝም ደረጃ ነው የሚጠቀሙበት ያላቸው የንግድና ወይም ደግሞ ሸቀጣሸቀጥ ከእስራኤል ታያሪም ተብሎ የሚመጣው ብዙውን የሚገለገሉበት በእኛ በእስራኤል ገንዘብ ነው እና ስለዚህ አሁኑ ሰዓት ስንመለከተው ሁልጊዜ ያው የምታዩት ብዙ ጉዳትን ሊያተርፍ ነበር እግዚአብሔር አምላኬ እኔ እዋጋላችሁ አለሁ እንዳለው እግዚአብሔር መጽሐፉ ሁሉም እንደሚያስረዳን እግዚአብሔር ነው የሚዋጋልን። አሁን ስንት ህዝብ ነው አልቆ ነበር በአየር ላይ ሄዶ ያ ሁሉ ውስጥ ህዝብ እግዚአብሔር ነው ያወጣ። ይህ ምንድን ነው? የእግዚአብሔር የእስራኤል አምላክ ጠብቆ ነው እንጂ ያ ሁሉ ህፃኖች እነዛ ህፃኖች ሁሉ እና ይህ ሁሉ ይዞ ተመሄድ በወቅቱ መታቀብ ያስፈልጋል። ይህን ነገር እነሱ ለፍልስጤም ለሐማስ እየደገፉ በሙሉ ያልታየ ጉዳይ ነው። በተለይ ጨርፋት ነበር ጀምረው የነበሩ ራሳቸው ላይ በቀላው እና ይህ ነገር እነሱ ላይ መብቀሉ አይቀርም እና የእኛ ማህበረሰብ ወይም ኢትዮጵያውያን ወይም የእስራኤል ህዝብ አንሄድም ብሎ ማቆም ያስፈልጋል። ስለዚህ በእኛ ንግ በእኛ ገንዘብ ላይ እየሸቀጡ እያሉ ቤተሰብን እያስተዳደሩ እኛ በአሁኑ ሰዓት ኢሮፓ እያለ በተለያዩ ጥይሮ ይሄዳል ይወጣል። ያንን ለሀገራችን ቢያውሉት ትልቅ ገቢ ያለው ማለት ነው ለእስራኤል ውስጥ። በዚህ ሰዓት እንደው ሄሬ ማድረጎ መቅረት አለብን ማለት አለ። ምክንያቱም
2: ሌላው ዓለም ጋር መራራቅ አይሆንም።
0: ትራይ መራራቅ እንግዲህ እኛ የእስራኤል ህዝብ ሰላም ወዳድናት ምንታውቁት ምናውቀው ሰላም ወዳድናት እነሱ ናቸው የጀመሩ እስራኤልን ማውገዝ ማጥፋት እናጥፋት እያሉ ለፍልስጤም እና ለሐማስ ለሽብር ፈጣሪዎች በሙሉ ደጋፊ ሆነው ሲነሱ እኛ ምን ወዳቸው ነገር የለም እነሱ ነው የጠሉን። እነሱ አጠሉን ደግሞ አሁን ራሱ ብሪታንያ በሙሉ ምታዩት ዲፕሎማቱን እያስወጡ ናቸው። በዚህ እስራኤልም አሁን እንደዚሁ በዛው ምላሽ እየዘጉ ናቸው እና ይህ ሁላ ነገር ተንበርክኮ ይመጣሉ። እስራኤልን ዓለም ትወዳታለች፣ በቴክኖሎጂዋ በሁሉም ነገር ትወዳታለች። ተንበርክኮ እንደገና መተው ሰላም ይላሉ። ለምን እኛ ሸቀጣ ሸቀጥ ነው ቢኖሩት የተመሰገነ ይሁን። በሁሉም ነገር እስራኤል ያደገች ሀገር ናት፣ ዓለም የሚመሰክርላት።
1: ጥሩ ነው እንግዲህ ዓለም ብትወዳት እንዳልከው ይሄን ነው የምንፈልገው። አሁን ባለው ሁኔታ ግን የሚጠላት እስራኤልን የሚጠሉ ሀገሮች እየበዙ ነው። እንግዲህ ነገሮች ቢለወጡ መልካም ነው፣ ግን እንዳልከው መቼም እውነት ይሆናል መጨረሻ ላይ እና ነገሮች ይለዋወጣሉ ብለን ነው እኛም ተስፋ የምናደርገው።
2: አቶ ራሚም እናመሰግናለን። ካለን ጊዜ አንጻር የግድ መሰናበት አለብን። መልካም ቀን እንመኝላለን።
0: አመሰግናለሁ። ተዛራባ አመሰግናችኋለሁ። ጤናችን ይስጥልኝ። እስራኤል ካይ
1: እናመሰግናለን። መልካም ቀን።
2: እንግዲህ ወርቅነሽ የከሰዓት ባለው ፕሮግራማችን እዚህ ላይ እየተጠናቀቀ ነው። እንግዲህ ለቴክኒክ ባለሙያችን ገብርኤል ኮይን እናመሰግናለን። ለባልደረባችን
1: ሽናይ ወደጉ አብሮን ነበር እናመሰግናለን። ምሽት ላይ እንደገና እንገናኛለን። መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ካምሺ ካፍ ዛይን በቲሽሬ ታፍሽን ፔ ዛይን ሲሆን ዳውሮፓን ዘመን አቆጣጠር ኦክቶበር 8 ቀን 2026 ዓመተ ምህረት ነው። ለኢትዮጵያን ዘመን አቆጣጠር ደግሞ መስከረም 28 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን የኢርኒውማን ነው። የተከበራችሁ አድማጮቻችን የሰዓቱን ዜና እናቀርብና ወቅታዊ ዘገባ የወጣቶች ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የሃሬዲ ማህበረሰብ አባላት በተለያዩ የሀገሪቱ ክፍሎች ዛሬ ሰላማዊ ሰልፎችን አካሄዱ። በፍላይ ዱባይ አውሮፕላን በረራ ወቅት ሊደርስ የነበረውን ከባድ ጉዳት ተባብረው ላስቀሩ 6 የእስራኤል ዜጎች ፕሬዝዳንት ሄርጾግ የጀግንነት ሽልማት ዛሬ አበረከቱ። ለ6ኛ የክኔሴት ምርጫ የሚካሄደው የፓርቲዎች ቅድመ ዝግጅት ተጠናክሮ እንደቀጠለ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሀገራቸው አዲስ ካቢኔ ማዋቀራቸውን ዛሬ አስታወቁ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ ነው። የሃሬዲ ማህበረሰብ አባላት በተለያዩ የሀገሪቱ ክፍሎች ሰላማዊ ሰልፎችን ዛሬ አካሄዱ። መከላከያ ሰራዊቱ እንዲዘምቱ ጥሪ የቀረበላቸው የሃሬዲ ማህበረሰብ ወጣቶች በወታደራዊ ፖሊስ በቁጥጥር ስር መዋላቸውን በመቃወም የሚካሄደው ሰላማዊ ሰልፍ በብኔ ብራክና ኢየሩሳሌም አካባቢ እንዲሁም በተለያዩ መስቀለኛ መንገዶች ተጠናክሮ ውሏል። በብዙ ቦታዎችም የትራፊክ መጨናነቅ ነበር። ሰልፈኞቹ ከፖሊስ ጋር ግጭት ፈጥረው ነበር ተብሏል። 3 ሰልፈኞች በቁጥጥር ስር ውለዋል። የሃሬዲ ማህበረሰብ አባላት በመከላከያ ሰራዊቱ መዝመታቸውን በጽኑ የሚቃወሙ ሲሆን በተለያዩ ጊዜያት በብዙ ቦታዎች ሰላማዊ ሰልፎችን አካሂደዋል። ዛሬም በዚሁ ቀጥለውበታል። በፍላይ ዱባይ አውሮፕላን በረራ ወቅት ሊደርስ የነበረውን ከባድ ጉዳት ተባብረው ላስቀሩ 6 የእስራኤል ዜጎች ፕሬዝዳንት ሄርጾግ የጀግንነት ሽልማት ዛሬ አበረከቱ። መስከረም 30 ቀን 2026 ዓ ም ከዱባይ ወደ ቴል አቪቭ ሲበር በነበረው የፍላይ ዱባይ አየር መንገድ አውሮፕላን ላይ የኦማን ዜግነት ያለው ረዳት አብራሪ አውሮፕላኑን ከዋናው ፓይለት በመቀማት ሊያደርስ የነበረውን ጉዳት ከዋናው አብራሪ ጋር በመተባበር ላስቀሩት 6 እስራኤላውያን ነው ፕሬዝዳንት ሄርጾግ ዛሬ የምስጉን ሽልማት ያበረከቱላቸው። በሰሩት ጀግንነት የተሸለሙት ኦር ፓርዲሎቭ፣ ያኒቭ ሃዮን፣ ዶክተር ሾታ ሙሳ ሄም፣ ታሊ ማንስ፣ ስፒካ ማንስ እና አሳፍ ራጅዋን ናቸው። ፕሬዝዳንቱ በሽልማቱ ወቅት ባደረጉት ንግግር በብልህነታችሁ በጀግንነት የበረራ ክፍሉን በመቆጣጠራችሁ የ174 መንገደኞችን ሕይወት ታድጋችኋል፣ ለዚህም ሽልማት ይገባችኋል። ህንዳዊ አውሮፕላን አብራሪ ስሚት ማቻርም ሽልማት ይገባዋል ካሉ በኋላ የእናንተ የመንገደኞች ጀግንነት የሚመለከታቸው ባለድርሻ አካላት ክስተቱ የተፈጸመበትን ሁኔታ ምክንያት ለህብረተሰቡ በግልጽ ከማብራራት የሚያግድ አይደለም ብለዋል። የእስራኤል መከላከያ ሰራዊት ጥቅምት 7 ቀን 2023 ዓ ም የሽብር ጥቃት ሲፈጸም ሽብርተኞችን በመዋጋቱ ዙሪያ የተለያዩ ጀግንነት ላሳዩ ወታደሮችና ዜጎች የምስጉን ሽልማት ለመስጠት ሁኔታዎችን መፈተሽ የሚጀምር መሆኑን አስታወቀ። ጥቅምት 7 ቀን 2023 ዓ ም ሐማስና እስላም ጃድ በመተባበር ወደ እስራኤል ግዛት ሰርገው በመግባት ብዙ ሰፈሮችን ተቆጣጥረው ዜጎችን ጠልፈው ወስደዋል። ብዙዎችን በጭካኔ ገድለዋል፣ ንብረት አቃጥለዋል፣ ዘርፈዋል። በዚህ ወቅትም ለራሳቸው ህይወት ሳይሳሱ ሽብርተኞችን በጀግንነት የተዋጉ የተዋደቁ የተሰዉና የቆሰሉ በርካታ ዜጎችና ወታደሮች አሉ። በመጪው ሮብ ጥቅምት 14 ቀን 2026 ዓ.ም ከፍተኛ የጦር አመራሮች ተሰብስበው ስለ ሽልማት አሰጣጡ ሂደት መምከር ይጀምራሉ ተብሏል። ለ6ኛ ክኔሴት ምርጫ የሚካሄደው የፓርቲዎች ቅድመ ዝግጅት ተጠናክሮ እንደቀጠለ ነው። ምርጫው ሊካሄድ ከ3 ሳምንታት ያነሰ ጊዜ ይቀረዋል። ፓርቲዎችም በምርጫው አሸናፊ ያደርጉናል ያሏቸውን ቅስቀሳዎችና የምረጡኝ ዘመቻዎች እንደቀጠሉ ነው። የሊኩድና የጽዮኒት አዳቲት ፓርቲዎች ትብብራቸውን ቀጥለዋል። በሌሎች ፓርቲዎች በኩልም ትብብሩ እንዲሁ ተጠናክሮ ቀጥሏል። እስራኤል በሞሮኮ እየተካሄደ ባለው የደህንነት ኤግዚቢሽን እየተካፈለች መሆኑ ተገለጸ። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው እስራኤል በሞሮኮ የደህንነት ኤግዚቢሽን ስትሳተፍ ከአብርሃም ስምምነት ወዲህ ለመጀመሪያ ጊዜ ነው። ከመከላከያ ሚኒስትር ጽህፈት ቤት ጋር የኤልቢት ራፋኤልና አየር ኢንዱስትሪዎች እየተሳተፉ ይገኛሉ። የተለያዩ የጦር መሳሪያዎች፣ ድሮኖችና በኤአይ የሚሰሩ የደህንነት መሳሪያዎች በኤግዚቢሽኑ መቅረባቸው ተገልጿል። የዓለም ኖቤል ሽልማት ሰጪው ድርጅት የሥነ ጽሑፍ ዘርፍ ካናዳዊቷን ደራሲና ባለቅኔ አን ካሪሶን መምረጡን ዛሬ ከስዊድን ስቶክሆልም ከተማ አስታወቀ። ዳኞች ካራሶን የተመረጠችበትን ምክንያት ሲገልጹ የ76 ዓመቷ ደራሲና ባለቅኔ ግጥሞቿና ሥነ ጽሑፎቿ ረቂቅ ትርጉምን በማጣመራቸው በዘመናዊ ሥነ ጽሑፍ ውስጥ አዳዲስ ቅርጾችን የፈጠረችና ደፋር የሥነ ጽሑፍ ስልቷ ሽልማቱን እንድትቀበል አድርጓታል ብለዋል። የሽልማቱ የገንዘብ መጠን 1,200,000 ዶላር አካባቢ መሆኑን ቃል አቀባያችን ራምብራንድስ ካደረሰን ዘገባ መረዳት ችለናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሀገራቸው አዲስ ካቢኔ ማዋቀራቸውን ዛሬ አስታወቁ። ጠቅላይ ሚኒስትሩ ዛሬ ለሀገራቸው ፓርላማ 23 እጩ ሚኒስትሮችን አቅርበው ሹመታቸውን አጸድቀዋል። አብዛኞቹ ሚኒስትሮች ከአሁን በፊት በስልጣን የቆዩ ሲሆን አዳዲስ የተሾሙም አሉ። በምክትል ጠቅላይ ሚኒስትርነት ከአሁን በፊት ሲያገለግሉ የነበሩት አቶ ተመስገን ጥሩነህ ሲቀጥሉ፣ በውጭ ጉዳይ ሚኒስትር ስልጣንም የነበሩት ዶክተር ጊዲዮን ጢሞቴዎስ እንደገና ተሾመዋል። ይህ በእንዲህ እንዳለ በሰሜን ኢትዮጵያ በመንግስትና ትብብር ለህልውና በተባለው አካል መካከል ያለው ግጭት መቀጠሉ ይታወቃል። በምስራቅ አፍሪካ ብዙ የህዝብ ብዛት ያላትና ሰፊው ሀገር ኢትዮጵያ በተፈጥሮ ሀብት እጅግ የታደለች ብትሆንም ባለው የፖለቲካ አለመረጋጋትና የእርስ በርስ ጦርነት በየጊዜው ጦርነት ውስጥ ስለምትገባ በኢኮኖሚዋ ላይ ብዙ ኪሳራ መድረሱ ይታወቃል። አሁንም ዳግም የተቀሰቀሰው ጦርነት በአንዳንድ አካባቢዎች ብዙ ዋጋ እያስከፈለ መሆኑ ቢገለጽም በሀገር አቀፍ ደረጃ ችግሩን ለመቅረፍ ብዙ ጥረቶች አይታዩም። ሀገራዊ ምክክር በሚል ብዙ አካላት የተወጣጡበት ቡድን ለሀገሪቱ ችግር መክሯል ተብሎ ቢነገርም ሂደቱ ሳያልቅ እንደገና የእርስ በርስ ጦርነቱ አገርሽቷል። ፓኪስታን የሁቲ አማጽያንን በአየር ኃይል እያጠቃች መሆኑን አስታወቀች። በፓኪስታን ጦር አንድ ከፍተኛ ባለስልጣን እንደገለጹት ፓኪስታን የየመን ሁቲ አማጽያንን በማጥቃቱ ዘርፍ እየተሳተፈች ነው። የፓኪስታን ድርሻ የሁቲዎችን የድሮንና ሚሳይል ጥቃት ማስቀረት ነው፣ ግን እግረኛ ጦር አናስገባም ብለዋል። ይህ በእንዲህ እንዳለ ሁቲዎች ሳውዲ አረቢያን እያጠቁ መሆኑ ይታወቃል። በቀይ ባህር አካባቢ የሚገኘውና የመርከቦች ወሳኝ መተላለፊያ ነው የሚባለውን የባበል መንደብን የባህር ወሽመጥ ሳውዲዎች ከሁቲዎች እንደገና ማስለቀቃቸውን ገልጿል። በሌላ በኩል ደግሞ ፓኪስታን ከሳውዲ አረቢያና ቱርክ ጋር የጋራ የደህንነት ትብብር መፈራረሟ ይታወቃል። ፓኪስታን የሁቲዎችን ጥቃት እየመከተች ያለው ከዚህ ስምምነት አንጻር ሊሆን ይችላል ተብሏል። በአካባቢው ከፍተኛ ሚና የምትጫወተው አሜሪካ ሁቲዎችን ለማጥቃት ፈቃደኛ አይደለችም ተብሏል። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ከ8 አጉሮ ሲመነዘር፣ አንድ ዩሮ በ3 ሸቀል ከ45 ሳንቲም ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በነገ ዕለት ሙቀቱ ይጨምራል፣ ከዛሬው ጋር ተመሳሳይ ይሆናል። ከነገ ወዲያ ቅዳሜ ሙቀቱ ይጨምራል፣ እሁድ ግን ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 26፣ በቴላቪቭና አካባቢው 28፣ በሃይፋና አካባቢው 27፣ በኤርሸባና አካባቢው 29፣ በኤላትና አካባቢው 32 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። የፖለቲካ ጉዳይ ቃል አቀባያችን ምህረት ታከለ በስልክ መስመራችን ይገኛል። ወደሱ እናልፋለን። ምህረት እንዴት አመሸ?
1: እንደምራመሸ አተወሰጠኝ እንደውም ለሁሉም አድማጮቻችን
0: እኛ ደህና ነን። እንግዲህ የተለያዩ የፖለቲካ ጉዳዮች እየተጣደፉ ነው። ምርጫው ሊጀምርም ተወሰኑ ቀናት ነው የቀሩ። 3 ሳምንታት እንኳን አይሞሉምና እንደው ያለው በፓርቲዎች መካከል ያለው ሁኔታ ምን ይመስላል? ይሄ ጉሽ እየተባለ የሚጠራው ቡድንስ የማንኛው የተሻለ ነው? የማንኛው አሁን ባለው ህዝብ ላይ በሚደረገው ግምገማ እንዴት ይታያል?
1: በጣም ተወሰጠኝ። አሁን ለቅድም እንዳልከው ያው ምርጫው ከሶስት ሳምንት ያነስ ጊዜ ነው የቀረ። ግን በምርጫው ዓለም ላይ በጣም ብዙ ጊዜ ነው ማለት ይቻላል። ምክንያቱም በአሁኑ ጊዜ ባለቀ ሰዓት የተለያዩ ነገሮችን በመፍጠርና ወይም የካምፔን ወይም የምርጫ ቅስቀሳ ባለሙያዎች ምሁሮችን በመውሰድ አንዳንድ ሰዎችን በስሜት ሀሳባቸውን እንዲቀይሩ የሚያደርጉ ፈጠራዎችን ወይም አንድ ነገር አጉልቶ ለማሳየት የሚደረገው ቅድመ ዝግጅት ነው እንጂ በአሁኑ ጊዜ ይሄ ነው የሚባል ካምፔን ወይም የምርጫ ቅስቀሳ በጣም እየተጧጣፈ የሚታይበት ጊዜ አይደለም። ምንም እንኳን ከሶስት ሳምንት በኋላ ምርጫው ከሶስት ሳምንት በታች ጊዜ ቢቀረውም ማለት ነው።
0: በአሁኑ ቀናት ነው ከዛሬ ውጭ
1: 19 ቀናት፣ ያው 2 ቀን ያንሳል ማለት ነው። ቅደ 3 ሳምንት በትናንትናው ዕለት የ13ኛው የቴሌቪዥን ጣቢያ ቅድመ ግምገማ አድርጎ ነበር። በዚህም ትንሽ ከባለፉት ከሁለት ሳምንት ሂደቶች የተለየ ነገር ታይቷል። ይህ ደግሞ እውነት ነው አይደለም የሚለውን ሌሎችም የብዙሀን መገናኛ ይህን ቅድመ ሁኔታ ማድረግ አለባቸው ብለን እየጠበቅን ነው። በትናንትናው ዕለት እንዳየ ነው ግን በቢንያሚን ናታንያሁ በኩል ያሉ የፖለቲካ ፓርቲዎች ከባለፉት ሁለት ሳምንት የተሻለ ውጤት በማምጣትና እንዲሁም በዛኛው በኩል ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ከማይሄዱ ፓርቲዎች የበለጠ ወንበርን እንደሚቀበሉ አሳይቷል። እንዲሁም ከያሻር ከድሮ ከጥንቱ
0: የኢታማዦር ሹም
1: የመከላከያ ሰራዊቱ ኢታማዦር ሹም ከነበሩት ከአይዘንኮት በአይዘንኮት በኩል የሚመራው የያሻር ፓርቲ ልክ እንደ ሊኩድ ፓርቲ 20 የመቀመጫዎችን አግኝቷል። ይህ ደግሞ ትንሽ ከነበሩት ሳምንታቶች የተለየ ውጤት ነው ብለን እናስባለን።
0: ይህ ግን ህዝባዊ ግምገማው ምን ያክል ታማኒነት ይኖራል? አንዳንድ ጊዜ የተወሰኑ ሰዎች እንደው እስከ 4000 የማይሞሉ ዜጎች ይጠየቃሉ። እዛ በኋላ የኛውን አገኘ አንዳንዶች አምኑበትም አንዳንዶች አምኑበታል። ግን ትንሽ የሆነ ትሙና ክላሪቲ የሚለውን ነገር በአጠቃላይ ሁኔታ የሚያመላክት ነገር አለው። በምርጫው ላይ የተወሰነ ተጽዕኖ ግን ምን ያክል እንዴት ነው እየተሰራበት ያለው ሂደት?
1: ከነገራችን ላይ ይህ የቅድመ ግምገማው የሚባለው ወይም ሴክር ማንዳት የሚባለው የ4% ወደ ላይ ወደ ታች የማለት ጸባይ ያለው እና በዩኒቨርሲቲ ደረጃ የታወቀ እና በትልቅ ጥናት የሚደረግ ቅድመ ግምገማ ነው። ሁኔታዎችን አሟልቶ ህጎችን አሟልቶ ወደሚያደርግ እንዲያውም አንዳንዴ ከ600 ምናምን ቤተሰቦች ነው የሚደወለው ወይም መልእክት የሚላከው። እነሱ የመረጡት ነው ይህን ሌላውን ሁሉ ወክሎ ውጤቱን በተቻለ መጠን 4% ብቻ ወደ ላይ ወደ ታች ሊል ይችላል እንጂ ትክክለኛ ውጤቱን ያመጣል ተብሎ የተረጋገጠና የታመነበት ነው። በተለይ ደግሞ ይህ ደግሞ አስተማማኝ የሚሆነው ሳምንት ሲቀረው 3 ቀን ሲቀረው ለምርጫው የበለጠ ትክክል እየሆነ የሚሄድበት ጊዜ አለ። በአሁኑ ጊዜ አንደኛ እንዳልኩ ያው ምርጫውም ትንሽ ብዙ ጊዜም ስላለ ሰዎቹ ሀሳብ በየቀኑ የሚናፈሱ ነገሮች የአንድን ሰው ሀሳብ ይቀይረዋል። ዛሬ አንዱ ምን እንዳለ ስለ አንዱ ምን እንደተባለ ሰምቶ ብቻ የሚቀያየሩ ሰዎች እንዳሉም ግልጽ ስለሆነ አስተማማኝነቱ እየቀነሰ ነው። በተለይ ከነበሩት ምርጫዎች የዘንድሮ ምርጫ ወይም ይህ የ26ኛው ምርጫ ለቅድመ ግምገማው በጣም ከባድ እና ውስብስብ እንደሆነ ነው ባለሙያዎችም እየተናገሩ የምንሰማው።
0: ውስብስብ ነው። አሁን እንግዲህ ደግሞ ምርጫው ከተካሄደ በኋላ ትርፍ የሆነውን ድምፅ ደግሞ ያው አንድ ላይ እንስራበት በሚል የሚፈራረሙ ፓርቲዎች አሉና ምን ያክል ይጠቅማቸዋል? ይሄ አሁን ለምሳሌ 10 ሺህ ቀራ 15 ሺህ መፈራረማቸው ምን ያክል ያግዛል? ከዛ በኋላ
1: ሁለት ጊዜ ጥቅም ያለው ምን መሰለ፣ አንድ ሁለት ተመሳሳይ የፖለቲካ አቋም ያላቸው ፓርቲዎች የትርፍ ድምጾችን ለማድረግ ሲፈራረሙ አንደኛ የሁለቱም መራጮች በጥሩ ስሜት ሊመርጡ ይችላሉ።
0: አንዱ የኔ ነው የሚል ስሜት ያድርባቸው።
1: ዝሮ ዝሮ ሁለቱንም ቢሆን የሚደግፍ ሰው ይሆናል፣ የመራጩን ብዛትም ሊጨምር ይችላል ተብሎ ይታሰባል። በሌላ በኩል ደግሞ እውነቱን ለመናገር ትልልቅ ፓርቲዎች ከትንንሽ ፓርቲዎች ጋር የሚያደርጉት ስምምነት ለትልልቆች የሚደረግ ጥቅም ነው። ከአሁን በፊት ከብዙ ዓመታት በፊት የነበረው ህግ ምንድን ነው? ቢያንስ ከፍተኛ ትርፍ ድምጽ ያለው ፓርቲ መጀመሪያ ለሱ የሚቀበለውን ወንበር ይወስዳል የሚል ነበር። አሁን ግን ከፍተኛ ብዙ ወንበር ያለው ፓርቲ ነው የተረፉትን ድምጽ የሚወስደው። ለምሳሌ ለአንድ የመቀመጫ ወንበር 45,000 ድምጽ የሚያስፈልግ ከሆነ ትንሹ ፓርቲ 30,000 ቢኖረው አምስት ወንበር ያለው ትንሽ ፓርቲ 30,000 ትርፍ ቢኖረውና ሊኩድ አሁን 20 መቀመጫ ኑሮት 15,000 ድምጽ ትርፍ ቢኖረው የትንሹ ፓርቲ አምስት ወንበር ያለው ፓርቲ 30,000 ድምጽ ሰጥቶ ለሊኩድ 21 ፓርቲ ይኖር 21 የመቀመጫ ወንበር ይኖረዋል ማለት ነው። እንደዛ ስለሆነ አሁን ሊኩድ በአሁን ዛሬ ይመስለኛል ሊኩድና ጆን ፈዳቲት ተፈራርቋል።
0: ባለፈው ነው ስምምነቱ የደረሰች
1: ስምምነቱ ነው የተፈራረሙት ግን አሁን ነው። ይህን መሆኑ ደግሞ አንደኛ ለስሞትሪች ጥቅም አለው። እነሱ ጋር ስለተፈራረመ ሊኩድ የተለያዩ ጥቅማ ጥቅሙ በሚደረገው የምርጫ ቅስቀሳ ላይም የእሱን እንዳይጎዳ ለእሱም የሚጠቅሙ የምርጫ መቀስቀሻ ስሎጌን ወይም ቃላቶችን ይጠቀማሉ ማለት ነው። ስለዚህ ወሳኝ ነው።
0: አንዱ ፓርቲ ሌላውንም እንዳይነቅፍ እንዳይተች ያደርጋል። ለዚህም በንግብር ደስተኛ አይደሉም በሁለቱ ፓርቲዎች
1: ጥምረት። ምክንያቱም እሱ አሁን ከሊኩድ ጋር ያው ልግደም እንደብጠቆ ከጠቅላይ ሚኒስትር ከቢንያሚን ነታንያሁ ጋር ያለው ግንኙነት የሻከረ ነው። ሁልጊዜም ቢሆን ያው ጠቅላይ ሚኒስትራችን ለጥቅማቸው ሲሉ እንጂ በተለያዩ አጋጣሚ ከአሁን በፊት ከሆኑ መንግስት በፊት ሲጠየቁ ጠቅላይ ቤንግቪር ሚኒስትር ሊሆን ይችላል በርሶ መንግስት ሲባሉ አንድም ቀን ይሆናል ብለው አስበውም ተናግረውም አውቁ። ያላቸው ግንኙነት የሻከረ ስለሆነ የፖለቲካ ጥቅም ስለሆነ መጨረሻ ላይ ሁኔታዎችን የማይሆኑ ነገሮችን እንዲሆን ተደርጎ ይደረጋል። ስለዚህ እሱ አሁን ጠቅላይ ሚኒስትሩ ወይም ሊኩድ ከጆን ወዳቲት ጋር ያደረገው ስምምነት በሱ ላይ ቅሬታ እንደሚያሰማ ምንም ጥርጥር የለውም።
0: ሌላው አሁን በዚህ ምርጫ ብዙ ጊዜ ምርጫ ሲሆን ፓርቲዎች የወጡና ይናደርጋለሁ ነው የሚሉ አሁን እየተነሱ አሉ አጀንዳዎች ለህዝቡ እናደርጋለን እንሰራለን የሚሉ ምን ነገሮች ነው የሚያነሱ? በቀኝም በግራም በማዕከልም ያሉት
1: በአሁኑ ምርጫ ትልቅ ቦታ እና የመጀመሪያውን ቦታ ተሰጥቶት ሁሉም ፓርቲዎች እያራገቡት የሚገኘው ከሶስት አመት ጦርነት በኋላ በህብረተሰባችን ላይ ያለው የኢኮኖሚ ከባድነት ማለት የኑሮ ውድነት፣ በህብረተሰቡ ያለው መከፋፈል፣ ብዙ መስተካከል ያሉባቸው ነገሮች እንዲስተካከሉ ጦርነቱ ያመጣውን ችግር መልሶ ለመገንባት ለማቋቋም በሚለው ሁሉ እንደ ሀሳብ ያራውጡታል። ሌላው ሁለቱ ደግሞ ዋና ዋና የምንላቸው ደግሞ በዚህ በሶስት አመቱ ጦርነት ውስጥ የተሳተፉ ተዋግተው ነፍሳቸውን የሰው ወታደሮችም ሴቶችም ወንዶችም ሁሉም እንዳሉ ሁሉ ይህን ያላደረጉ የህብረተሰብ አካላቶች ስላሉ እነሱን ሀሬዲም አረቦች የሚባሉትን እነሱን ደግሞ ከዚህ መብታቸውን እንደሚጠቀሙ ግዴታቸውንም እንዲወጡ ወደ ውትድርናው ዓለም ወደ ማህበራዊ አገልግሎት እንዲገቡ ሂደቱን ማመቻቸት አለብን፣ ካልሆነ ዋጋ የለውም የሚሉ የፖለቲካ ፓርቲዎች አሉ። ከእነዚህ መካከል ብንወስድ ሊበርማን እስራኤል ቤተኑ የመጀመሪያ ቦታውን ይገኛል። ከዛ ያሻር ቤኔት በአሀድ ከያይር ላፒድ ጋር የሚመራው ፓርቲም ትልቅ አጀንዳ አድርጎ የሚያንቀሳቅሰው ይህ ነው። ሌላው ደግሞ በአሁኑ ጊዜ የኑሮ ውድነትን በተመለከተ አንድ ፓርቲ ይህን አደርጋለሁ ባለመኖሩ ደግሞ ብዙ ትችቶችም የሚቀርቡበት ሁኔታ አለ።
0: እዚህ የጥቅምት ሰባት ጉዳይ ማጣሪ ኮሚቴ ይቋቋም የሚለውም አንድ እንደ አጀንዳ የሚያነሱ አለ።
1: እሱ እንደ አጀንዳ የሚነሳና ወሳኝነቱ የሚታወቀው እውነቱን ለመናገር ያው ምርጫው ከተካሄደ በኋላ የትኛው የፖለቲካ ክፍል መንግስቱን ይመሰረታል ነው። የጠቅላይ ሚኒስትር ቢናሚን ናታንያሁን የሚቃወሙ የፖለቲካ ፓርቲዎች ከመሰረቱት በመጀመሪያው ቀን ይህንን የኦክቶበር ሰባት ወይም የጥቅምት ሰባትን የጥቃት ውድቀቶች የሚመረምር ፓርቲ እንደሚያቋቋሙ ጥርጥር የለው።
0: ኮሚቴ
1: በጠቅላይ ሚኒስትር
0: ኮሚቴ ያቋቁማሉ።
1: ኮሚቴውን እንደሚያቋቁሙ ይህ ጥርጥር የለው። ምክንያቱም ብዙ ነገሮች ተፈትሸው ተመርምረው መስተካከል ያለባቸው ነው። በተለይ ጥፋቱ የማን ነው የሚለው ብቻ ሳይሆን እንዴት ነው እንደዚህ አይነት ክስተቶች እንዳይከሰቱ። ከአሁን በፊት ደግሞ ሚልኸመት ዮም ኪፑር የተባለው የአስተስሮ ወይም ዮም ኪፑር ጦርነትም የነበረበት ሁኔታም እንዴት ከዛ ደረጃ እንደደረሱ ብዙ ፍተሻዎች፣ ብዙ ምርመራዎች፣ ብዙ ጥናቶች ተደርገዋል። ይህም እንደዚህ ተደርጎ የነበሩ ክስተቶች እንዳይደገሙና እንዲህ አይነት ጥቃቶች እንዳይፈጸሙብን የግድ ነው ይህንን ኮሚቴ የማቋቋሙና

0: ነገሮችን እየተደረጉ አስመስሎ አንድ ሰው ካንድ ሰው ጋር ተገናኝቶ ታይቶ ማቀን ሰው አብሮ እንደነበረ የማድረጉ ሁኔታ በብዙዎች ዘንድ ጥሩ ፈጣሪ ነው። በብዙዎች ዘንድ ታማኝነትም ያለው መስሎ የሚታይበት ጊዜም አለ። ስለዚህ በጣም ወሳኝ ነው። ሌላው ደግሞ ቴክኖሎጂ በተራቀቀ ቁጥር በተለይ ደግሞ ማህበራዊ መገናኛዎች የተለያዩ የኢንተርኔት ወለድ የካምፔን ሂደቶች ናቸው እየበዙ ድሮ ተስተውስ ከሆነ በተለይ ትልልቅ የፖስተሮች በከተማው ላይ የሚለጠፉ በጣም ብዙ ነገሮች ነበሩ ወር ሁለት ወር አስቀድመው። በአሁኑ ጊዜ ግን የዘመቻ የሚካሄደው በማህበራዊ ሚዲያዎች ነው። በተለይ በቲክቶክ፣ በፌስቡክ፣ በኢንስታግራም፣ በዩቲዩብ በየትኛውም ድረገጽ ብትገባ የፖለቲካ ስሎገን ነው የምታየው። የምርጫ ይሄ እሱ እንደዚህ ነው፣ እሱ ውሸታም ነው፣ እሱ እንደዚህ ነው የሚል የዘመቻ ቅስቀሳ ነው ያለው። ስለዚህ ቴክኖሎጂው ትልቅ አስተዋጽኦ አለው። በምርጫው መጨረሻ ላይ ውጤቱን ምን ይመስላል በሚለው ላይ ምንም አይነት አስተዋጽኦ ሊኖረው አይችልም። ምክንያቱም መጨረሻ ላይ አንድ ሰው ቦታ ድረስ ሂዶ ስለሚመርጥና የሚመርጠው ወረቀትም መቆጠር መነካት መታየት የሚችል ስለሆነ
1: ተጽዕኖ ያሳድራል የሚል ስጋት የለም። ጥሩ ምረት፣ በጣም ነው እናመሰግን። መልካም ምሽት እንመኝላለን።
0: እኔ አመሰግናለሁ። መልካም ምሽት ለሁላችን።
1: ቻው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም ቴክኖሎጂ በተለይ ደግሞ AI የተሰኘው የቴክኖሎጂ ክፍል የሚያደርሰውን ተጽዕኖ ያለውን ጥሩና መጥፎ ጎን በተመለከተ የስማርት ቴክ ቴክኖሎጂ ዋና ስራ አስኪያጅ ከሆነው አቶ ንጉሴ ማልኪ ጋር ቃለ ምልልስ እናካሄዳለን። እሱም ሙያዊ ማብራሪያ እንዲሰጠን ጋብዘነዋል። ጤና ይስጥልን አቶ ንጉሴ፣ እንደምን አለ?
2: ጤና ይስጥልኝ አቶ ሰጠኝ፣
1: በጣም ነው እናመሰግን።
2: እኔም ስለገበዛችሁኝ በጣም ከፍ ያለ ምስጋናዬን በቅድሚያ አቀርባለሁ።
1: እኛም በድጋሚ እናመሰግናለን ያለህን ሙያ ለማካፈል ፈቃደኛ ስለሆንክ። ሁሌም በቀናነት ነው የምትተባበረንና በጣም ነው እናመሰግን። እንግዲህ ቴክኖሎጂ ያው በዚህ ዘመን ላንተ መንገር አያስፈልግም ምን ያክል ስራ እንደሚሰራ። ግን ከቅርብ ጊዜ ወዲህ ደግሞ AI የሚባለው የቴክኖሎጂ ክፍል የበለጠ ቦታ የያዘበት ሁኔታ አለና እንደው ጠቅለል ባለ መልኩ AI የሚባለው ነገር ምንድን ነው የሚሰራው?
2: በጣም ቆንጆ ጥያቄ ነው። በመጀመሪያ ደረጃ ያው ሰው ሰራሽ እውቀት ወይም ደግሞ AI አርቲፊሻል ኢንተሊጀንስ በእንግሊዝኛ ቋንቋ፣ የቴክኖሎጂ በፍጥነት እየተሻሻለ ባለበት ዘመን በወጣቶች ላይ የሚያሳድረው ተጽዕኖ እንግዲህ እንገልጻለን ማለት ነው። በመጀመሪያ ደረጃ ያው ቅድም እንደጠቀስከው እንኳን ወደ ፕሮግራማችን በሰላም መጣችሁ ብዬ ምኞቴን እገልጻለሁ። ለዛሬው ወጣቶቻችን የወደፊት ህይወት እንግዲህ በጣም አስፈላጊ ስለሆነ አንድ ጉዳይ AI በተሰኘው ጉዳይ ላይ እንወያያለን ማለት ነው። በዚህ በአሁኑ ሰዓት ይህ ሰው ሰራሽ እውቀት ወይም ስነ ልቦና ወይም ልቦና ይባላል እውቀት ማለት ነው ባጭሩ። ሰው ሰራሽ እውቀት አርቲፊሻል ኢንቴሊጀንስ የሚባለው ቴክኖሎጂ በጣም ፈጣን በሆነ መንገድ በአሁኑ ሰዓት እየተሻሻለ እየሄደ ነው ያለው እና ጎጂ ጎንም አለው ጠቃሚ ጎንም አለው። ዛሬ AI እንግዲህ ጽሁፍም የመሳሰሉ ነገሮችን ቋንቋ ባስመለከተ ለመማር ለማጥናት እንጂ ያንተን አስተሳሰብ የሚለውጥ አይደለም። ስለዚህ አንድ ሰው AI አለ ብሎ እውቀቱን ለAI ብቻ ከሰጠ ሰውየው የትም ቦታ ሊደርስ አይችልም። እውቀቱ ውስን ሆኖ ይቀራል። ይሄ የመጣው ረዳት ነው። ይሄ መተግበሪያ ነው። አንዳንድ ስራዎችን ለማቀላጠፍ የሚያስችል ራስ ያለህን እውቀት ይዘህ ልክ አንድ ሰው ገበሬ እንኳ መጥረቢያ ይዞ በመጥረቢያው ዛፉን እንደሚቆርጠው ሁሉ ወይም ደግሞ በተሻለ ቴክኖሎጂ ደግሞ በመጋዝ ተሎ ብሎ ይቆርጠዋል አይደለም? ተሎ የሚቆርጥና ሲገዘግዝ አይውልም። እና እንደዚህ አይነት ነው AI ስራህን ያቀላጥፋል። ነገር ግን እውቀትን ግን ሊያሻሽል የሚችል መሳሪያ እንደመሆኑ መጠን እንጂ በአንተ ፈንታ የሚሰራ አይደለም። እና ከዛ AI የምናገኘውን መረጃውን ሁሉ ደግሞ ትክክለኛውን ብለን መውሰድ የለብንም። አብዛኛውን ጊዜ ብዙ ስህተቶች አሉ። ስህተት ሊፈጠር ይችላል። እና ስለዚህ አንተ የምታውቅ መሆን አለብህ። ለዛ ሙያ ሙሉ እውቀት ያለህ ሆነ በኤአይ ያገኘሃቸው መረጃዎችን ሁሉ ለመለየት የሚ

0: የምችልበትን እውቀት ሲኖርህ እንጂ ኤአይ እንደዚህ ብሎኛል ብዬ በሱ ተማምነን ለሌላ ብናጋራ ብዙ ስህተቶችን ተመሳሳይ አስመስሎ የሚያቀርቡት ነገር ስላለ ከዛ ደግሞ መጠንቀቅ አስፈላጊ ነው። በእርግጥ ለትምህርት መረዳት ይረዳል። አንዳንድ ነገሮችን የምጠይቃቸው መሰረታዊ የሆኑ ነገሮችን ካለህ እውቀት ላይ መጠቀሚያና መተግበሪያ ማድረግ ነው ያለብን ማለት ነው። እና ቀደም ሲል ብዙ ጊዜና ሙያዊ እውቀት የሚያስፈልጉ ስራዎችን ያከናውናል በማለት ያው ጠቅሰነዋል። ያከናውን ይችላል። ያከናውነውም ያው የራሳችን እውቀትን ተመርኩዘን እንጂ ኤአይን ያለው እውቀት ተመርኩዘን ከሄድን ወደ አልሆኑ ቦታ ሊጥለን ይችላል ማለት ነው። ስለዚህ ቅድም የጠየቀው ጥያቄ እንግዲህ በወጣቶች ላይ የሚያደርገው ተጽዕኖ አንደኛ የማሰብ ችሎታቸውን ወደኋላ ሊቀንስ ይችላል። ይህን ነው እንግዲህ በደንብ ማትኮር ያለብን። ልጆች እንግዲህ የቻት ጂፒቲ የመሳሰሉት ነገሮች አሉና ምን ችግር አለ እዛ እጠይቀዋለሁ እሱ ይመለስልኛል የሚሉ ልጆችም አሉ።
1: ስለዚህ ትኩረት የምናደርገው አሁን ወደ ወጣቱ ነው። እርግጥ የኤአይ ጉዳይ በአጠቃላይ በህብረተሰቡ በዓለም ዙሪያ ትልቅ ቦታ እየተሰጠ የመጣ እንዲሁም ብዙ የሚያሳስቱ ነገሮች አሉበት። ይህን በሌላ ጊዜ እንነጋገርበታለን። ግን በወጣቱ ዘንድ አሁን በትምህርት ድጋፍ ያደርጋል ጥሩ ጎን አለው ብለሃል ቅድም። አጋዥ እንጂ ዋና የሰውን ጭንቅላት ተክቶ አይደለም። ሰዎች በሰሩለት ፎርማት ነው የሚሰራ፣ ሰዎች በሰሩለት ቅርጽ። ግን ራሱን ተክቶ ወይም አንተን ወይ እኔን ተክቶ የማይሰራ መሆኑን መረዳትና ልጆች በዚህ እንዳይታለሉ፣ ወጣቶች በዚህ እንዳይታለሉ እንደው ምንድን ነው ማድረግ ያለባቸው?
0: ራሳቸው እውቀታቸውን ማስፋፋት ነው ያለባቸው እንጂ የቻት ጂፒቲ የሰጠውን መልስ ተመርክዘው ትክክል አድርገው መውሰድ የለባቸው። ራሳቸው መማር መቻል አለባቸው። የሚማሩ ራሳቸውን የሚለውጡ መሆን ያለባቸው እና ክትትል ማድረግ ያስፈልጋል። ትምህርታቸውን በትክክል መማር አለባቸው። ከትምህርት በክላስ የሚሰጠውን ትምህርት ሁሉ፣ አስተማሪ የሚሰጠው መመሪያ ሁሉ በትክክል የቤት ስራቸውን መስራትና ማከናወኑ የእነሱ ኃላፊነት ነው እንጂ ቻት ጂፒቲ ያገኘሁት ብሎ ለአስተማሪው መልስ ቢሰጥ ጥሩ አይደለም። ይሄ አንድ በቃ አይደለ፣ ልክ የራሱን ጭንቅላት ቅድም እንደጠቀስከው እንደለወጠው ነው። በሱ ትክ ሆኖ ሊሰራ አይችልም። ስለዚህ ይህን ለይተው ማወቅ ያስፈልጋል ማለት ነው። ለወጣቶች የሚል ይሄ ከመልእክት እንዲደርስ ያስፈልጋል።
1: አሁን እንደ ብናየው በዘመኑ ወጣቶችም ትልቁም ሰው በቻቱ በመጠቀም ይህን አማክር ያለው ራሱ ስለ ሕክምና የሆነ መድኃኒት ቢቀበሉ ወይም የሆነ ነገር ቢፈልጉ እስኪ ልጠይቅና ከዛ የሆነ መረጃ ካገኘው በኋላ አየዋለሁ ጠቃሚ ነው ጠቃሚ አይደለም ብለው የሚያወጧቸው ነገሮች፣ ያንን መረጃም የሰው ልጅ ነው ዞሮ ዞሮ ያስቀመጠው እንጂ ይሄ ኤአይ ነው ወይ በዛው ሰዓት የሚሰራው እንዴት ነው? የሆነ ነገር እንጽፍለታለን ምላሽ የሚሰጠን ጉዳይ እንዴት ነው የሚተረጎመው?
0: የምጠይቀው ጥያቄ ሁሉ ግልጽ መሆን አለበት። ቻት ጂፒቲ ወይም ኤአይ የሚሰራው በግምት ነው። ያንተን ሀሳብ በግምት ምናልባት ይህን ይሆናል የሚፈልገው ብሎ በግምት ነው የሚያቀርብልህ። ለይቶ ማወቁ የራስህ ኃላፊነት ነው። የምትፈልገው ነው በእርግጥ ወይስ ትክክለኛ ርዕስ ነው ወይስ አይደለም የሚለውን ለራስህ በራስህ የምትመራመርበት ነው። ቻት ጂፒቲ ግምቱ ብቻ ነው መንገድ ነው የሚሰጥህ። ይህ ሊሆን ይችላል ከዛ ውስጥ አንዱን ትክክለኛ ነው ብለህ የምታምንበትና እርግጠኛ የሆነውን ብቻ ነው የምትወስደው። ከዛ ውስጥ ደግሞ ያን ብቻ መመርኮዝ የለብህ። በሌላ መሳሪያዎችንም መመርመርና ማወቅ መለየት ያስፈልጋል እንጂ ቻት ጂፒቲ በሰው ፎርማት ነው የተሰራ በማለት እውር ድምብሱ ብንሄድበት እኛም አብረን ስህተቱ ጋር እንደምንሄድና ሌሎችንም እንደምናሳስት ደግሞ አንዘንጋ።
1: እንግዲህ የእኛ አጠቃቀም ሁኔታ ይወስናል ማለት ነው።
0: የእኛ አጠቃቀም በጣም ወሳኝ ነው። እንደገና ደግሞ እኛ የምንጠይቃቸው ጥያቄዎችን ደግሞ ትክክለኛው ጥያቄ ርዕሱን የሚመለከት መሆን አለበት። አጠያየቁ ወሳኝ ነው። መጠየቅ ካላወቀ መልስ አያገኝም።
1: ጥሩ። ይህን በእንዲህ እንዳለ አሁን ወጣቱ ትውልድ በዚህ በመደበኛ ትምህርት ቤቶች የሚማረውም ሆነ ወደ ኮሌጅ እና ዩኒቨርሲቲ የሚሸጋገረው አንዳንድ ጊዜ እንደዚህ በዘመናዊ ቴክኖሎጂ ሰርች እያደረጉ የሚያገኟቸውን

0: ሴቶች ወደ ትምርታቸው የሚያቀላቅሉበት ሁኔታ አለ። ባንደ በኩል ያግዛሉ ቀደም እንዳልከው፣ በሌላ በኩል ደግሞ ተመራማሪ በፊት እንደነበረው እናንተኛ እንደተማርንበት ዘመን ራሱ ሰው ተጨንቆ ለዛ ለተጠየቀው ነገር ለጥያቄው መልስ የማግኘት ሁኔታ የለምና ተመራማሪ ትውልድም ያሳጣን ነው የሚሉ ሰዎች አሉና እዚህ ላይ ምን ትላለህ?
1: በመጀመሪያ ደረጃ ድሮም ቢሆን ላይብራሪ ወይም መጽሐፍት ቤት ሂደን ነበር የምንሰራቸው ስራዎች ነበሩ። ብዙ መጽሐፎችን በርዕሱን በመመልከት ለተጠየቅነው ጥያቄ መልስ ይሆናሉ የምንላቸውን በሙሉ አንብን መጽሐፍ ከተረዳን በኋላ በራሳችን አባባል ያንን በትክክል መልስ ማስቀመጥና ማስፈር ችለን ቆይተናል እስካሁን ድረስ። አሁን ደግሞ የበለጠ ላይብራሪ ከመሄድ ቀርቶ ላይብራሪ በእጅህ ወይም እቤትህ ነው ያለው። አሁን እንግዲህ ኮምፒውተሩን ከፍተህ ከዛ የምትፈልጋቸውን ርዕሶች ወይም መጽሐፎችን ጋር ማወዳደር አስፈላጊ ነው። ቻት ጂፒቲን ብቻ ሳይሆን በመጽሐፍ የሰፈረውን ሁኔታ በሙሉ ማትማቲክስ ከሆነ የማትማቲክስ ሬስ ኢንተግሬሽን ከሆነ የተለያዩ ኢኩዌሽን ያሉትን ሁሉ በመጽሐፍ ማረጋገጥ አለብን እንጂ ቻትጂፒቲ ብቻ ይሰጠን ይዘን መጓዝ የለብንም።
0: በራሳችን መመራመር አለብን። ያለውን ተጽዕኖም እኛ ማስወገድ አለብን። ሌላው በዚህ በቻትጂፒቲ በሌሎችም ጀሚናይ በሚባሉትና በሌሎች የሚሰሩ የተለያዩ ምስሎች አሉ፣ የተለያዩ ቪዲዮዎች አሉና ባንድ በኩል የሚያሳስቱበት ሁኔታ አለ። በድምጽም በምስልም ያውን ሰውን አስመስለው የሚሰሩበት ሁኔታ አለ። እኒንስ እንዴት ነው ልንለይ የምንችለው ተጽዕኖአቸውን?
1: ይሄን ምን ለየው? እንግዲህ በመጀመሪያ ደረጃ ምንጩን የማናውቀው ነገር ማጋራት አያስፈልግም። በዋትስአፕ ሳናጣራ ሳነከ የት እንደመጣ ሳናቅ እንደገና ደግሞ በኤአይ የተሰራ መሆኑን አለመሆኑን የምናውቅበት መሳሪያ አለ። እንግዲህ ባለሙያዎች እኛ እናውቀዋለን። በምን ማን እንደጻፈው ሰው ነው የጻፈው ወይስ ሰው አይደለም የጻፈው የሚለውን የምናገኝበት መሳሪያም አለ። ያን ቴክስቱን እናስገባና እናየዋለን፣ ቼክ እናደርገዋለን። እስካን አድርገን በቃ ይሄ ቻትጂፒቲ ማን የትኛው ቻትጂፒቲ እንደጻፈው ሁሉ የሚያስረዳ መሳሪያም አለ። እንደገና ቪዲዮን ደግሞ የትኛው ቻትጂፒቲ ነው የተፈጠረ ወይስ ሰው ነው የሰራው ከየት እንደመነጨም የሚገልጽ መሳሪያ አለ። ስለዚህ ይሄ አሰጋም ሆነም ግን ማጋራት አስፈላጊ አይደለም። የማታውቀውን ነገር የሆነ ሰው ልኮታልና እኔም ልላክ ለወዳጄ ብሎ መላክ አያስፈልግም። መጀመሪያ ማጣራት አስፈላጊ ነው። የተለያዩ ቪዲዮዎችን እውነት አስመስለው የመስራት ችሎታ በአሁኑ ሰዓት ከፍ ብሏል በጣም በጣም። እና ይሄ የማጭበርበር ሁኔታ ነው። ይሄ የማጭበርበር ጉዳይ መጠን ቅድም እኮ ስንጀምር ጠቅሰነዋል። ጉዳትም አለው ጥቅምም አለው ብለናል። ስለዚህ ልክ እንደ እሳት እሳት አጠቃቀሙን ካወቅንበት፣ ያው እንደምታውቀው ምግብ አብስለን እንበላለን። ካላወቅንበት ቤተሰቡም እኛንም ሊያቃጥለን ይችላል። ስለዚህ ኤአይ ደግሞ ይሄ የሰው ሰራሽ እውቀት ደግሞ እኛንም ሊያጠፋ ይችላል። ስለዚህ ከፍ ያለ ጥንቃቄ እና ምርምር የሚያስፈልግ የሰው ሰራሽ መሳሪያ እንደሆነ ማወቅ ያስፈልጋል።
0: አዎ በጣም። ስለዚህ በተለያዩ የኤአይ ፎርማቶች መሰራቱን መጀመሪያ ከቻል ማረጋገጥ፣ ምናልባት እንደናንተ ላለ ባለሙያ ቀላል ሊሆን ይችላል፣ ግን እንደኛ ጠለቅ ያለ እውቀት የሌለው ከሆነ በዚህ በኮምፒውተር ዘርፍ አስቸጋሪ ነው የሚሆን። በተለይ በዚህ ዘመናችን ትልቅ ችግር እየደረሰ ነው። ሰዎች አሁን ለምሳሌ ይላክላቸዋል የተለያዩ ቪዲዮዎችን። በጦርነቱ ወቅት እንኳን አይተናል፣ አንዱን አካባቢ ፈረሰ ብለው ተመታ ብለው አሁንም የሚላኩ ነገሮች አሉና ጥንቃቄ አድርገን ብናይ ጥሩ ነው። መልካም ነው ያልከን ነገር እዚህ ጋር ስለ ልጆች ወላጆች ምንድን ነው ማወቅ ያለባቸው ከኤአይ ጋር በተያያዘ?
1: ወላጆች ያው ከድሮ ከነበረው መቆጣጠር ለየት ያለ አይደለም። ሁልጊዜ ምንጊዜም ልጆችን መጠየቅ፣ የቤት ስራ ሰርታችኋል አልሰራችሁም፣ ምን ተሰጣችሁ፣ እንዴት ነበረ ትምህርት ቤት ዛሬ ብሎ የመጠየቅ የወላጆች ኃላፊነት መሆኑን ደግሞ መዘንጋት የለብን። በዚህ ሁኔታ ብቻ ነው የምንከታተል ልጆቻችን። እንደገና ደግሞ የት እንደሚውሉ ማን ጓደኛ እንዳላቸው ማወቅ አስፈላጊ ነው። ከማን ጋር እንደሚሄዱ፣ ከማን ጋር እንደሚውሉ፣ ከማን ጋር እንደሚወያዩ፣ ከማን ጋር እንደሚማሩ ማወቁ በቂ ነው። እና ልጆችን ደግሞ ጥሩ ቀና መንገድ ይዘው እንዲሄዱ ደግሞ መምከር ጥሩ ደረጃ እንዲደርሱ እኛ ከደረስንበት ደረጃ ሳይሆን ከኛ የበለጠ ትልቅ ደረጃ እንዲደርሱ መገፋፋት በጣም አስፈላጊ ነው ማለት ነው። ኑሯቸው የተመቻቸ እንዲሆን ሁልጊዜ ከነሱ ጎን በመሆን ምክራችን መለገስ አለብን ማለት ነው።
0: በትክክል። ከዚህ ጋር በተያያዘ ልጆችም አንዳንዴ በኤአይ ተጠቅመው ከሌሎች ልጆች ላይ ተጽዕኖ የሚያደርሱበት የተለያዩ ምስሎችን የሚልኩበትን ሁኔታም ሰምተናልና እነዚህንም መምከር የሚያስፈልግ ይመስለኛል።
1: ሁሉንም ማንኛውም ነገር ምክር ያስፈልጋል፣ መመራመር ያስፈልጋል። ማንበብ መጻፍ የሚችል ትምህርት ያለው አካዳሚክ እንኳን ባለሙያዎች ስላሉ ስለዚህ ስለ ኮምፒውተር ነክ የሆኑትን በሙሉ ባለሙያዎችን ደግሞ ማማከር በጣም አስፈላጊ ነው እንጂ ይሄን እኔ ራሴ ቻትጂፒቲ ጠይቄ ብልሱን አገኛለሁ ብሎ ከመጠየቅ መቆጠቡ በጣም ጥሩ አይደለም፣ ሊጎዳ ይችላል። ስለዚህ ባለሙያዎችን መጠየቅ በጣም አስፈላጊ ነው። አንድ ላይ መማማር ተመካክሮ ሲሰሩ ጥሩ ውጤት ለመድረስ ይቻላል ማለት ነው።
0: በጣም ጥሩ ነው። እሺ፣ በዚህ ዘርፍ ማጠቃለያ ሀሳብ ካለህ አቶ ንጉሴ?
1: እንግዲህ የወላጆች ሚና ቅድም እንደጠቀስከው ወላጆች ልጆቻቸውን ኤአይን እንዳይጠቀሙ መከልከል ማለታችን አይደለም። ከልጆቻቸው ጋር እንግዲህ ኤአይን አብረው መማር ይሻላል ወይ የሚለው ጥያቄ ደግሞ አለ። እንደገና ቤተሰቦች ደግሞ ያው ኤአይን በመጠቀም ዙሪያ የቤት ውስጥ ምን አይነት ቀላል ደንቦች ማውጣት አለብን የሚለው ነው። ጊዜ መስጠት አለብን። አንደኛ የፕሮግራም የሚማሩበት ሰዓት እና ገደብ መኖር አለበት። ልጆች ውጭ ወጥተው የሚጫወቱበት ክፍለ ጊዜም እንደዚሁ ገደብ መኖር አለበት። ለሁሉም ገደብ ሲኖረው ስርዓት ይዞ ይሄዳል። የሚሰሩት ስራ ሁሉ ስርዓት ኑሮት ውጤታማም ይሆናል ማለት ነው። በዚህ አይነት መንገድ ወላጆች ሚናቸውን በልጆቻቸው ላይ ቢጫወቱ በጣም አስፈላጊ ነው።
0: በጣም ጥሩ። በጣም ነው የምናመሰግን። የስማርት ቴክ ቴክኖሎጂ ዋና ስራ አስፈጻሚ አቶ ንጉሴ መልኪ ከእኛ ጋር ለነበረ ቆይታ በጣም እናመሰግናለን። ሌላ ጊዜ ደግሞ በሌሎች ርዕሰ ጉዳዮች እንወያያለን።
1: በጣም አመሰግናለሁ። ተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑልኝ።
0: ደህና ሁን። የተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የወጣቶች ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ። ሳምንት በሌላ የወጣቶች ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: ማሽካንታ ለመክፈል የተቸገራችሁበት ደረጃ ካጋጠማችሁ በአንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን። ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሰረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትከተላላችሁ። ልክ ነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን። ኮሃቤት 6048 አሁኑኑ ደውሉ። ግልጋሎቱ ደንቡን ያማክላል።
1: የተከበራችሁ አድማጮቻችን አሁን በኢትዮጵያ ጉዳይ ከቅድመ ክንሴ ተባላቶች ለማሙል ነገር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሰለሞን እንደምን አመሸ?
2: ጤና ይስጥልን አቶ ሰጠይ አድማጮቻችን እንደምን አላችሁ?
1: እኛ ደህና ነን እናመሰግናለን። ቃለ ምልልሱ እንግዲህ የተለያዩ ጥያቄዎችን እናቀርባለን። ዛሬ በኢትዮጵያ አዲስ መንግስት በተለይ ካቢኔ ሚኒስትሮች ማዋቀራቸውን የሀገሪቱ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በፊት ሲሰሩ የነበሩ ሚኒስትሮችም ባሉበት የቀጠሉ አሉ፣ በአዲስም የተተኩ አሉ። እና እንዴት አየኸው የመንግስት ምስረታውን?
2: የመንግስት ምስረታውን የሚለውን ከብዙ ከመናገሬ በፊት መጀመሪያ በተለይ በትልቅ ደረጃ እየተቀያየሩ ብለን ካቢኔዎችን ስማቸውን በምናየው ይፋ የተደረገው ማለት ነው። ለምሳሌ አህመድ ሺዲ የሶማሊያ አካባቢ ተወካይ የገንዘብ ሚኒስትር ሆኖ እያገለገለ ብዙ ጊዜ የቆየውና ሚኒስተር ከመሆኑ በፊት ምክትል የገንዘብ ሚኒስተር ሆኖ ደግሞ ብዙ ዘመን ያገለገለው በአቶ ፍጹም የሚባል ሰው እየመቀየሩ እሱ ትልቅ ለውጥ ነው። እንደዚሁም ደግሞ ለውጥ የሌለበት ደግሞ ለምሳሌ ብርሃኑ ነጋ የትምህርት ሚኒስተር ሆኖ መቀጠሉ፣ ከዛ ደግሞ አህመድ ሺዲ ደግሞ ከገንዘብ ሚኒስተርነት ወደ አፈ ጉባኤ የተወካዮች ምክር ቤት አፈ ጉባኤ ሆኖ መሾሙ፣ ከዛም ደግሞ ሞፈሪያት የምትባለው ሴትዮ ሚኒስተር የነበረችው በጣም የደቡብ አካባቢ ሴትዮ፣ እሷ ደግሞ የሰላም ሚኒስተር ነበረች። እንደዚሁ እሷ ደግሞ የፌዴሬሽን ምክር ቤት አፈ ጉባኤ ሆና ተወክላለች። አገኘሁ ጥሩነህ እንዲሁም አገኘሁ ተሻገር የሚባሉት ደግሞ አገኘሁ ጥሩነህ አገኘ ተሻገር የሚባለው እሱ ደግሞ ምክትል ጠቅላይ ሚኒስትርነቱን ቀጥለዋል።
1: ተመስገን ጥሩነህ
2: ይቅርታ፣ አገኘሁ ተሻገር ምን አይነት ፖዚሽን እንደተሰጠው አናውቅም። በአጠቃላይ ግን ምንጊዜም ቢሆን ምን አባባል አለ
1: ዶክተር ጊዲዮን ጢሞቴዎስም የውጭ ጉዳይ ሚኒስትር ቀጥለዋል፣
2: እሱ የውጭ ጉዳይ ሚኒስትርነታቸውን ቀጥለዋል ማለት ነው። በአጠቃላይ ማለት የምንልቸው ምን መሰለህ አቶ ሰጠይ፣ ጉልቻ ቢቀያየር ወጥ አያጣፍጥም ይባላል። ሚኒስተሮች ቢቀያየሩም ባይቀያየሩም ኢትዮጵያ አሁን ያለችበት በተለይ የጦርነቱ ሁኔታና የእርስ በርስ እልቀቱ ምንም ሚኒስተሮች ቢቀያየሩም የቀየረው ነገር የለም። አሁን መንግስት መስራት ያለበት በመጀመሪያ በሀገሪቱ ላይ ሰላም እንዲሰፍን ጄኖሳይድ የሚደረግባቸው ቦታዎች በማንነታቸው በተለይ በአማራ አካባቢ ያ እንዲያቆም፣ በትግራይ የነበረው ጦርነት ከትግራይ ጋር የነበረው ጦርነት ከህወሓት ጋር የነበረው ጦርነት በሚሊዮን የሚቆጠሩ ህዝቦችን የሞቱበትና ወጣቶች ህይወታቸውን የተቀጨፈበት ሆኖ እና ይህ ዶክተር አብይ ስልጣን ከመጣ ጊዜ ጀምሮ በእውነት መጀመሪያ እሱ ወደ ስልጣን ሲመጣ የዓለሙ ማህበረሰብ የአገሪቱ ህዝብ ሁሉ ያልጣለበት ተስፋ አልነበረም። ግን እሱ በስልጣን ከመጣ ጊዜ ጀምሮ ይች ሀገር በጦርነት ተዘፍቃ ሙሉ በሙሉ ዛሬ ሰዎች ከጎንደር ወደ ባህር ዳር፣ ከጎንደር ወደ አዲስ አበባ በነፃነት ለመምጣት ወይም በኦሮሞያ አካባቢ ብዙ ለመዘዋወር በተለያዩ ቦታዎች በነፃነት ለመዘዋወር የማይችሉበት ሁኔታ ነው። ዛሬ አሁን አማራ የሆነው ህብረተሰብ በተለይ ባለበት ሁሉ በዘርነቱ በማንነቱ የሚጨፈጨፍበት የሚገደልበት በድሮን የሚመጣበት
1: በተለያዩ ቦታዎች ግጭቶች አሉ። ግን አሁን
2: ከፍተኛ የሆነ ግጭት አለ። ስለዚህ
1: ለምንድን ነው
2: መንግስት አሁን የተደረገው ላይ አሁን ዛሬ የተደረገው ሹምሽርና ሹመት ደግሞ ምርጫ ተሆነ ተብሎ ነው። ግን ምርጫ በሚሆንበት ጊዜ ወደ 140 ሚሊዮን ህዝብ ነው ያለው ኢትዮጵያ ውስጥ። ምን ያህል እንደመረጠ ባናውቅም ዲሞክራሲያዊ ምርጫ ተካሄደ ማለት የምንችለው በሀገሪቱ ውስጥ ሁሉም ሰው የተሳተፈበት ሲሆን ነው። እንደምናውቀው በተለያዩ ቦታዎች በኦሮሚያ ክልልም በአማራ ክልልም በትግራይ ክልልም ጭራሽ ምርጫ ያልተሳተፉ ሰዎች አሉ። ስለዚህ እነዚያ ሰዎች በምርጫው ባልተሳተፉበት ምክንያት፣ ጸጥታ ባልነበረበት ምክንያት አሁን አዲስ ካቢኔ ተቋቁሟን ተብሎ ይሄ አንዱ። ሁለተኛው ችግሩ ምን መሰለህ? እኔ አሁን መንግስቱን መኮንን ብቻ ሳይሆን አንድ ዲሞክራሲ ሀገር ማለት የሚቻለውና ይቻገር ዲሞክራሲ እያካሄደች ነው ማለት የምትችለው አንድ ገዥ ፓርቲ ከ90% ሲያገኝ አይደለም። ያ ዲሞክራሲያዊ ምርጫ አይደለም። ያ የተሰረቀ ምርጫ ነው። ወይም የምርጫው ሲስተም በሙሉ ማህበረሰቡን ትክክለኛ የሆነ ተወካዩን ልኮ ተወካዩ መቶ የሚመረጥ አይደለም። ያ አሁን ኢትዮጵያ ውስጥ ተለምዶ ያለው እንዴት ነው? የምሰራውን በፊት ኢህአዴግ ሲገዛ ነበር። አሁን ኢህአዴግ ደግሞ ቀሚስ ቀይሮ ብልጽግና ብሎ መጥቶ አውቶማቲካሊ 90% 80% የብልጽግና መራጭ ነው ይባላል። ስለዚህ በአጠቃላይ ኢትዮጵያ እንድታድግ ከተፈለገ ዲሞክራሲያዊ ሂደቶች በጥሩ ሁኔታ መካሄድ አለባቸው፣ በጥሩ ሁኔታ መፈጸም አለባቸው። ዲሞክራሲ ነን ብሎ መናገሩ ብቻ አይደለም። ስለዚህ አንዲት ሀገር ወኪሎቻቸው በደንብ መጥተው እንዲወክሏት ካስፈለገ መጀመሪያ የሚያስፈልገው ጸጥታ ነው። ሁለተኛ መፍትሄዎችን ደግሞ በአፈሙዝ ብቻ ሳይሆን መፍታት ያለባቸው በፖለቲካዊ አካሄድ እና በፖለቲካዊ ርዕዮተ ዓለም እና በፖለቲካዊ ግጭት ነው። ኢትዮጵያ የተለመደው ያለው የተለምዶ ሁኔታውን እየተሰራ ያለው እንዴት ነው? መንግስቱም የህዝቡን ሮሮ አይቀበልም። የህዝቡን ሮሮ በማይቀበልበት ጊዜ ወይም ሆነ ብሎ መድሎ የሚያደርግበት ብሔረሰብ ካለ የዚያ ብሔረሰብ ደግሞ የጦር መሳሪያ ዘውበቶ በቃ እኛ እንዋጋለን ብሎ ይነሳል። ይሄ ፍጆትን ያመጣል። መሰረቱ ግን ለኢትዮጵያ የኢትዮጵያ መሰረታዊ በሽታዋ እኔ እስካወቅኩት ድረስ ማለት ነው የሚያካሂዱት ፖለቲካ የብሔር ብሔረሰቦች ፖለቲካ ነው።
1: የህገ መንግስቱ
2: ማለት ነው። የፖለቲካ አወቃቀራቸው በብሔር የተመሰረተ ነው። በብሔር የተመሰረተ ስለሆነ አንዱ ብሔር አንዱ ብሔር ይኮንነዋል፣ አንዱ ብሔር አንዱን ብሔር አያከብረውም። በአጠቃላይ ኢትዮጵያ ያላትን ሙልቲካልቸራል ሶሳይቲ ወይም ያላትን የብሔር ብሔረሰቦች እንደ ሀብት አይቶ እንደ ሙልቲካልቸራል ሶሳይቲ መገንባት ሲገባ የብሔር ፖለቲካና በተለይ ደግሞ እያንዳንዱ ክልል እንደ ክልልነቱ የራሱን ፖሊስ አለው፣ የራሱ መረጃ አለው፣ የፌዴሬሽን ሲስተሙ ማለት ነው። ያ ብቻ ሳይሆን አንቀጽ 99 የሚባል አለ። እንዲያውም አንድ ክልል ተገንጥሎ
1: 39
2: ኢትዮጵያን ሁሉ ማፍረስ ይችላል።
1: አንቀጽ 39
2: ስለዚህ እነዚህ በሽታዎች መሰረታዊ በሽታዎች ናቸው። ከዛ ውጭ ደግሞ አሁን በፊት ህዋት ስልጣን ላይ መጣ፣ ህዋት ሲገዛ ነበር። አሁን ለምሳሌ ኦሮሞ ዶክተር አብይ ከኦሮሞ የመጣ ነው፣ ኦሮሞ እየገዛ ነው። ስለዚህ አሁን የኦሮሞ አገዛዝ ጎልቶ ይታያል። ሌላው ብሔር ብሔረሰቡ አማራም ሆነ ትግራይም ሆነ ተወካዮች ያሉት ለይስሙላ ነው እንጂ ማህበረሰባቸውን ወክለናን ብለው ህዝቡ ተቀቡልነት ኑሮት ፖለቲካው እየተካሄደ አይደለም።
1: እዚህ ላይ አቶ ሽሎም አሁን ከኢትዮጵያ የበለጠ ብሔር ብሔረሰቦች ያሏቸው ሀገራት እንደ ህንድ፣ እንደ ናይጄሪያ አይነት አሉ። በተለይ አሁን እንደ ህንድ በህዝብ ብዛትም በብሔርም ብዛት በጣም ከፍተኛ ነው። ግን ይሄ የብሔር ግጭት እዛ አካባቢ አናይም። ለምንድን ነው በአፍሪካ ውስጥስ እንደዚህ አይነት ልምዶች የማይዳብሩት?
2: ሁለት ነገሮች አሉ። አንደኛ ህንድ በነገራችን ላይ 1.6 ቢሊዮን ከአንድ ሚሊያርድ 600,000-500,000 የሚሆን ህዝብ በነገራችን ላይ ቻይናን አልፈዋታል። ግን እዛ ላይ እንግሊዞች ነፃነታቸውን በሚሰጡባቸው ጊዜ ራሳቸው በጊዜው በወቅቱ የነበሩት መሪዎች የዲሞክራሲ ሂደቱን ከከተማ እስከ ገጠር ድረስ ላለው የዲሞክራሲ ምርጫ ሂደት ምንድን ነው የሚለውን ህዝቡን አስተምረውታል። የአፍሪካ ሀገሮች ግን አፍሪካ ከአፍሪካ በተለይ ኢትዮጵያ የተሻለች ሀገር ትሆናለች ተብሎ ይገመት ነበር። ምክንያቱም ኢትዮጵያ የብሔር ብሔረሰቦች የተመሰረተች ሀገር ሳይሆን ኢትዮጵያ የአፍሪካ ምሳሌ ሀገር ናት። ኢትዮጵያ የምታካሄደው የነበረው ፖለቲካ ኢትዮጵያ ኢምፓየር ነበረች። ኢትዮጵያ ቋንቋ አላት። ኢትዮጵያ ባህል አላት። ኢትዮጵያ ራሷን የቻለች ከአፍሪካ ሀገሮች ለየት የሚያደርጋት ብዙ ባህልና ልምድ ክህሎት አለ። ችግሩ ምንድን ነው? በተለይ ከዚህ ከንጉሱ ከኃይለ ሥላሴ በፊት የነበረው አገዛዝ የኢምፔሪያሊዝም አገዛዝ እና የመሳፍንት አገዛዝ የንጉስ አገዛዝ ነው። ከዛ በኋላ የመጣው ደግሞ ደርግ መጥቶ ደግሞ የወታደራዊ አገዛዝ እና የኮሚኒስት አገዛዝ። ከዛ ከመጣ በኋላ ደግሞ ሌላ በሽታ ተፈጥሮ የብሔር ብሔረሰቦችን ፖለቲካ በአጠቃላይ የኢትዮጵያን ህዝብ ያው ኢትዮጵያ ከአፍሪካ ሀገሮች ተለይታ አይታንም ማህበረሰቡን የዲሞክራሲያዊ ሂደት ምን እንደሆን አንተ ብሔርተኝነትህን ሳይሆን አንተ ማስቀደም ያለብህ የአንተ ጎሳህን ሳይሆን ወይም ከየት ብሔር መጣህ የሚለውን አገራችን ኢትዮጵያ የሚለውን ትምህርት ድሮ የነበረውን አስትቶ ዛሬ አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ ቤንሻንጉል ነህ፣ አንተ ሶማሌ ነህ፣ አንተ ደቡብ ነህ፣ አንተ ወላይታ ነህ። እንደዚህ አይነት ነገሮች ናቸው አሁን ኢትዮጵያን በሽታ ሆነውባት ያለው። ስለዚህ መደረግ የነበረበት እነዚህ ብሔረሰቦች ሲከፋፍሏቸው በቋንቋ ነው የከፋፍሏቸው። ይሄን በሽታ ያመጣው ህወሓት ነው። በነገራችን ላይ የነመለስ ዜናዊ በሽታ ነው። ግን ከነመለስ በሽታ የነበሩት ገዦች ናቸው። ለምሳሌ ዶክተር አብይን ብንወስ ራሱ ከዚያ ፍርሃት የወጣ ሰው ነው። አዲስ ርዕዮተ ዓለም ይዤ መጥቻለሁ እኔ መደመር የሚለውን ርዕዮተ ዓለም ይዞ በሚመጣበት ጊዜ የብሔር ብሔረሰቦች ፖለቲካ ቀርቶ የዘር ፖለቲካ ቀርቶ የቋንቋ ፖለቲካ ቀርቶ ለየት ያለ ፖለቲካ ይመሰረታል ተብሎ ታስቦ ነበር። ያ ግን አልተሳካም። ያም አለመሳካት ብቻ ሳይሆን እንዲያውም እሷ የበለጠ ላጉላልቶ ቀጠለበት ማለት ይችላል። ምንም አይነት ለውጥ አልታየም። እንዳውም የታሰበው ሀገር አቀፍ የውይይት መድረክ ተብሎ ለምሳሌ ተከፈተ። ሰዎች በ500-600 የሚሆኑ ሰዎች ተወያዩበት ተባለ። ጉዳዩ ቀረበ። ምንም የሆነ ነገር የለም።
1: ይሄ ጉዳይ ውይይቱ እንኳን ገና ፍሬው ሳይታይ እንደገና በሰሜኑ በኩል ጦርነት ተከፍቷል እና ዓለምም እየዘገበው ያለ ጉዳይ ነው። በተለይ ፋኖ ጉዳይ፣ ህወሓት ጉዳይ፣ ሌሎችም ታጣቂ ድርጅቶች አሉ ብለው
2: ምን አለ መሰለህ አቶ ሰጠ፣ አሁን 7 የጥምር ኃይሎች ተነስተው ዶክተር አብይ ሊጥሉ ተነስተዋል የሚባል አደረጃጀት አለ። እንደኔው አመለካከት ማለት ነው ፋኖና ኦኤል የሚባለው የኦሮሞ ነጻ አውጪ ድርጅት አንድ ላይ ሆነው ይሰራሉ ብሎ መገመት በእውነት ይሄ ሰማይ ይወድቃል በባላ ማለት ነው። ወይም ደግሞ ፋኖና ህዋት አማራን የሚጎዳ አማራን ለብዙ ዘመን 27 ዓመት ሲጎዳ በሲስተማቲክ በሆነ መንገድ የጨፈጨፈ ፖለቲካዊ አደረጃጀት አሁን ተነስቶ ከአንድ ላይ ሆኖ ከ3 ዓመት በፊት እኮ ትግሬዎች ገብተው አማራ ክልል ብዙ ስቃይ ውሎ የሆነበት ነገር ታስታውስ እንደሆነ እንደ ማይካድራን ለምሳሌ በምታስታውስበት ሁመራ እዛ አካባቢ የነበረው ጭፍጨፋ ህዝብ በዘር በአማራነት ሁሉ የነገሮች ቁስሎች እያሉ አሁን አንድ ላይ ሆኖ ተነስተን ይህን መንግስት እንቀይራለን ብሎ እኔ እውነታ ያለው መስሎ አይታየኝም።
1: ለምን አሁን ለምሳሌ የአማራና
2: ችግሩ መመሰላቱ ሰጠኝ። ይህን ችግር ለምሳሌ ተጠቅመው የውጭ አገሮች የኢትዮጵያ ቋሚ ጠላቶች የምንላቸው ለምሳሌ ግብፅ ብንወስድ፣ እንዲሁም ሌሎች ሀገሮች የጎረቤት ሀገሮች ኢትዮጵያ እንድትዳከም የሚፈልጉት ወይም ኢሳያስ አፈወርቅ ለምሳሌ ይህን የፖለቲካ ኬዎስ ከሀገሪቱ ውስጥ ያለውን በመጠቀም ማለት ነው ኢትዮጵያ እንድትጎዳ እያደረጓት ነው። ስለዚህ አሁን ኢትዮጵያ ያለባት ችግር ሁለት ነው። መሰረታዊ ችግሩ አንዱ የእርስ በርስ ጦርነቱ መፋጀቱ፣ ፍጆቱ፣ ፖለቲካዊ መፍትሄ አለማግኘቱ፣ ሁለተኛው ደግሞ ይህን ተጠቅመው የውጭ ኃይሎች ኢትዮጵያ ውስጥ ሰላም እንዳይኖር፣ ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትበለጽግ የሚያደርጉ ጥቅም ያላቸው አገሮች እንደ ግብፅ አይነት ሀገሮች አሉ። ለእነዚያ በርከፍቶ መስጠት ነው።
1: ጥሩስ እንግዲህ እናየዋለን የሚሆነውን። ግጭቱም ቀጥሏል። አንዳንድ ነገሮች ራሳቸው ኢትዮጵያውያን ቁጭ ብለው ለችግሩ መፍትሄ ቢፈልጉ ኖሮ እስካሁን ይፈቱት ነበረ። ግን ሁሉም እኔ የሚልም ነው የምናየው አንዳንድ ቦታ ላይ እና
2: ለማንኛውም ይሄ የእንትን ጉዳይ ነው አቶ ሰጠ። መጨረሻ ላይ ይሄ መፍትሄው የሊደርሺፕ ጉዳይ ነው፣ የመሪነት ጉዳይ ነው። አንድ መሪ የአገሩን ማህበረሰብ የግል ጥቅሙን ወይም የብሔረሰቡን የረሱ የመጣበትን ብሔር ጥቅም ማስከበሩን ትቶ ኢትዮጵያ የሚለውን ርዕዮተ ዓለም ይዞ ከሄደና ፖለቲካዊ መፍትሄ ለመፈለግ ጥረት የማያደርግ መንግስት ካለ ያን መንግስት አገር ሊገዛ አይችልም። እና በተለይ ይሄ ሁኔታ ደግሞ ለውጭ ጠላቶች የሚያጋልጥና ምንም አይነት የመረጋጋት ልኖ እንዳይሆን። ለምሳሌ አሁን ሰሞኑን እንደምናየው የሶማሊያ፣ ሱዳን፣ ግብጾች አሁን ሌኒናህና አሁን አዲስ የመጣውን አደረጃጀት በማነሳሳት አሁን እንደሚባለው ለምሳሌ ኢሳያስ ትግራይ ውስጥ ገብቷን ይባላል። ለምነው ኢሳያስ ትግራይ መግባት ያለበት? ለምሳሌ ኢትዮጵያ ከአንድ ላይ ሆና የባህር መስመር እንዲኖራት ለማድረግ መጀመሪያ ፖለቲካዊ መፍትሄው የት ነው ያለው? ስለዚህ አጠቃላይ ስታየው ድብልቅልቁ የወጣ ነው። ድብልቅልቁ የወጣ ደግሞ ድብልቅልቁ ሊወጣ የቻለው ያሉት ያለው አገዛዝ ፖለቲካዊ አገዛዙ የላሸቀና ጥሩ ስላልሆነው ብዬ ነው የማስበው።
1: ጥሩ፣ አቶ ሽሎሞ እኛ ጋር ለነበረ ቆይታ በጣም እናመሰግናለን።
2: መልካም ምሽት። መልካም ቆይታ።
1: ቻው። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለፖለቲካ ጉዳይ ዘጋቢያችን ምህረት ታከለ፣ ለአቶ ንጉሴ ማልኪ፣ ለአቶ ሽሎሞ ሞላ እናመሰግናለን። እንዲሁም ለቴክኒክ ባለሙያችን የኤር ኒውማን እናመሰግናለን። ነገ 6 ሰዓት እንደገና እንገናኛለን። በያላችሁበት መልካም ሌሊት እንዲሆን እንመኛለን። በደህና አደሩ።